0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ቦከር ቶብ ሸቦአቶ መልካም ሳምንት የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ እንዴት ናችሁ? ቅዳሜ ሰንበት በሰላም አልፎ ወደ እሁድ ጧት ተሸጋገርን። መልካም ቀን ይሁንልን። እለቱን ደብራን ዘመን አቆጣጥር ሃዮም ዮም ርሾን ካፍ ቫብ በአብ ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠርን ደግሞ ኦጉስት 9 ቀን 2026 ዓመተ ምህረት ነው። እንደ ሀገረ ኢትዮጵያ ዘመን አቆጣጠር ደግሞ እሁድ ነሐሴ 3 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አብያታር ሽሞን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ የጋዜጦችን አምድ ና ወቅታዊ ዘገባ እንዲሁም ቃለ ምልልስ አለን። በወቅታዊ ጉዳዮች ላይ አሁን እስኪ የሰዓቱን ዜና አዘጋጇም ወርቅነሽ ሸቴ ማይክሮፎኑን አስረከብኩሽ።
1: አመሰግናለሁ ሸያው። አርእስተ ዜና፣ በፔታቲክቫ ከተማ በአንድ ግንባታ ቦታ ትናንት የተነሳውን የእሳት ቃጠሎ ከበርካታ ሰዓታት በኋላ ሙሉ በሙሉ መቆጣጠር እንደተቻለ ተገለጸ። የአሜሪካ መከላከያ ሰራዊት ማዕከላዊ እዝ ኃላፊ ትናንት በእስራኤል አጭር ጊዜ የስራ ጉብኝት ማድረጋቸው ታወቀ። ሳውዲ፣ ቱርክና ፓኪስታን የተፈራረሙት የጋራ መከላከል ስምምነት የባህር ሰላጤውን ሀገራት ከኢራን ዛቻ ለመከላከል መሆኑ ተገለጸ። የአሜሪካ መከላከያ ሚኒስትር ጽህፈት ቤት የሀገሪቱን የደህንነት ኢንዱስትሪ የጦር መሳሪያዎች በፍጥነትና በብዛት እንዲያመርቱ ጠየቀ ተባለ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በፔታቲክቫ ከተማ በአንድ የግንባታ ቦታ ትናንት የተነሳውን የእሳት ቃጠሎ ከበርካታ ሰዓታት በኋላ ሙሉ በሙሉ መቆጣጠር ተቻለ። በግንባታ ጣቢያው በግብይት ማዕከል ከመሬት በታች በሚገኝ የመኪና ማቆሚያ ቦታ የተነሳው የእሳት ቃጠሎ በአካባቢው ከባድ ጭስ እንዲከሰት አድርጎ የነበረ ሲሆን የእሳት አደጋ ሰራተኞች ቡድን ለበርካታ ሰዓታት ባደረጉት ጥረት ቃጠሎውን መቆጣጠር እንደቻሉ ታውቋል። የቃጠሎውን ምክንያት ለማወቅ ልዩ ቡድን ምርመራ እንደሚያካሂድ ከደረሰን ዘገባ መረዳት ችለናል። በአረቡ ማህበረሰብ እርስ በርስ የሚደርሰው ጥቃት እንደቀጠለ ነው ተባለ። ጂት በተባለው አካባቢ ባሳለፍነው ሌሊት አንድ በ64 ዓመት የዕድሜ ክልል የሚገኝ ግለሰብ በጩቤ ተወግቶ በከባድ ሁኔታ የቆሰለ ሲሆን የማጌን ዳቪድ አዶም አስቸኳይ የሕክምና እርዳታ ሰጪ ቡድን ወደ ሂሌሊያፊ ሆስፒታል ለሕክምና እርዳታ እንደወሰዱት ታውቋል። ካቡል በተባለው ሰፈርም በተፈጠረ አምባጓሮ አንድ በ58 ዓመት የዕድሜ ክልል የሚገመት ግለሰብ ራሱ ላይ ተመቶ በከባድ ሁኔታ የቆሰለ ሲሆን ለሕክምና እርዳታ ወደ ራምባም ሆስፒታል መሄዱን ኦርሊ አልካ ላይ ከላከችው ዘገባ መረዳት ችለናል። የአሜሪካ መከላከያ ሰራዊት ማዕከላዊ እዝ ኃላፊ ትናንት በእስራኤል የአጭር ጊዜ ጉብኝት አካሄዱ ተባለ። የአሜሪካ ወታደራዊ ማዕከላዊ እዝ ኃላፊ አድሚራል ብራድ ኩፐር ትናንት ከሰዓት በኋላ በእስራኤል ባካሄዱት የአጭር ጊዜ ጉብኝት ከኢታማጆር ሹም እያል ዛሚርና ከተወሰኑ የጦር መኮንኖች ጋር በኢራንና በጋዛ ሰርጥ ወቅታዊ ጉዳዮች የተወያዩ ሲሆን ከተወሰኑ ሰዓታት ቆይታ በኋላ ወደ ሀገራቸው መመለሳቸውን ከደረሰን ዘገባ መረዳት ችለናል። ሳውዲ አረቢያ፣ ቱርክና ፓኪስታን የተፈራረሙት የጋራ መከላከል ስምምነት የባህር ሰላጤው ሀገራት ለኢራን ዛቻ ምላሽ ለመስጠት የሚያደርጉትን ቅድመ ዝግጅት የሚያመላክት እንደሆነ ተገለጸ። ሶስቱ ሀገራት ባለፈው አርብ በሪያድ ተገናኝተው የጋራ መከላከል ስምምነት ከተፈራረሙ በኋላ ፓኪስታን በተጨማሪ ከኩዌት ጋርም ተመሳሳይ ስምምነት መፈራረሟ ታውቋል። አንድ የሳውዲ ባለስልጣን ለ11ኛው ቴሌቪዥን ጣቢያ ዘጋቢ ለሮይ ኬስ እንደገለጹት የባህር ሰላጤው ሀገራት የመከላከል ዝግጅታቸው መጠናከሩ አላማው የኢራንን ዛቻ ለማስወገድና ሀገራቱ ደህንነታቸውን ለማስጠበቅ እንጂ ለእስራኤል ስጋት ሊፈጥር እንደማይገባ ገልጸዋል። የአካባቢው ሀገራት ከተፈራረሙት የጋራ መከላከል ስምምነት ግብጽም ተሳትፋለች ተብሎ እንደሚጠበቅ የቱርኩ የውጭ ጉዳይ ሚኒስትር አስታውቀዋል። እድሜያቸው እስከ 18 ዓመት የሆኑ የእስራኤል ታዳጊ ሴቶች የቅርጫት ኳስ ቡድን በኦስትሪያ የኦስትሪያ አቻውን አሸንፎ ወደ ቀጣዩ የአውሮፓ ሻምፒዮን ጨዋታ አለፈ። የእስራኤል ታዳጊ ሴቶች የቅርጫት ኳስ ቡድን የኦስትሪያቸውን 78-63 በሆነ ውጤት አሸንፎ ወደ ሁለተኛው ዙር ጨዋታ ያለፈ ሲሆን ቡድኑ በጨዋታው የተሳተፈው ከአንድ አመት በኋላ መሆኑን ዮአቭ በርኮቪች ከላከው ዘገባ መረዳት ተችሏል። ዛሬ በሚካሄደው ጨዋታ የእስራኤል ታዳጊ ሴቶች ቡድን የአስተናጋጇን የሮማንያን ቡድን ይገጥማል ተብሏል። የአሜሪካ መከላከያ ሚኒስትር ጽፈት ቤት የሀገሪቱን የደህንነት ኢንዱስትሪ የጦር መሳሪያዎችን በፍጥነትና በብዛት እንዲያመርት ጠየቀ ተባለ። አሜሪካ ከኢራን ጋር ባካሄደችው ጦርነት ምክንያት የጦር መሳሪያ እጥረት እንዳጋጠማት ዋሽንግተን ፖስት ከፔንታጎን ያገኘውን ምንጭ ዋቢ አድርጎ ዘግቧል። የአሜሪካ ምክትል መከላከያ ሚኒስትር ስቲቭ ፒንግበርግ የጦር መሳሪያዎችን በስፋትና በፍጥነት ለማምረት የተዘጋጀ እቅድ በ21 ቀናት ውስጥ እንዲያቀርቡላቸው ለፋብሪካ ኃላፊዎች ጥሪ ማቅረባቸው ተገልጿል። መከላከያ ሚኒስትሩ ለፋብሪካዎች ጥሪ ያቀረቡት በፕሬዝዳንት ትራምፕና በፔንታጎን መካከል በጉዳዩ ውጥረት መፈጠሩን ተከትሎ እንደሆነ ከደረሰን ዘገባ መረዳችን ችለናል። የኢራቅ መንግስት ከሀገሪቱ ውጭ በድሮን ጥቃት ለማድረስ ተዘጋጅተው የነበሩ 3 የኢራን ደጋፊዎችን በቁጥጥር ስር መዋሉን አስታወቀ። ተጠርጣሪዎች ከሀገሪቱ ዋና ከተማ ባግዳድ በስተደቡብ አቅጣጫ ዘመናዊ ያለ ሰው የሚበሩ አውሮፕላኖችን ይዘው መገኘታቸውን አልሃዳት የተባለው የሳውዲ አረቢያ ቴሌቪዥን ዘግቧል። በቁጥጥር ስር የዋሉ ተጠርጣሪዎች በአካባቢው በድሮን የሚደርሱ ጥቃቶችን ከሚፈጽሙ የኢራን አካላት ጋር ግንኙነት እንዳላቸው ተገልጿል። በመጨረሻም የአየር ንብረት ትንበያ። ዛሬ የሙቀቱ መጠን በጥቂቱ ይጨምራል። በመላው ሀገራችን በጣም ሞቃታማ እንደሚሆንና ነገም ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴላቪቭ 32፣ በሃይፋ 31፣ በቤርሸባ 35፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። ሻየው ዜናው አበቃ።
2: ወርቅነሸቴ ለዜናው እናመሰግናለን። መልካም ቀን። እንግዲህ ከቆይታ በኋላ ወካንቺ ጋም ወቦክታይ ዘገባ ላይ ቆይታ ይኖረናል። እናመሰግናለን።

እዚህ ሙዚቃ ከተሎ ወደ ጋዜጦች አምድ ወቅታዊ ዘገባ እንመለከታለን። በዛሬ ሆድ ጧት ላምባቢያን ያቀርባቸው አንበይት ርዕሰ ጉዳዮችን ስንመለከት እንግዲህ እስራኤል ሃዮም የሰኞ ጋዜጣ ተመለከተ። በእስራኤል መንግስት የደህንነትን ውይይት ሚኒስትሮች ባካሄዱትን ውይይት ይዘቱን የጠቅላይ ሚኒስትሩ ሶስት አማካሪዎቹ ለካታር ረቂቅ ሰነድ መረጃ አስተላልፈዋል የሚለው አከራካሪነቱ አሁንም እንደቀጠለ ስለሆነ በተለይ የጠቅላይ ሚኒስትሩ ሶስት አማካሪዎቹ መረጃ ካታር አሳልፈዋል የሚለው እነሱም ሶስቱ ተጠርጣሪዎች ናቸው። ገናም አሁን አይደለም የጀመረው ወራት አስቆጥሯል በዚህ ጉዳይ በዚህ መረጃ ለካታር አቀብለዋል ተብሎ የሚያጠራጣሪ የሆኑት በስም ዝርዝራቸው አለ። ኦሪህ በዋናነት ሲቀጥል ደግሞ ፊልድስታይን የተባለና ሌላኛው እነሱም በጣም አጠራጣሪ ሆኖ ለካታር ያስተላለፉት ደህንነትን የእስራኤል መንግስት ከፍተኛ ባለስልጣናት በውይይታቸው ውይይት ያደረጉትን ውይይት ደህንነትን በተመለከተ ለካታር ያስተላለፉትም ለካታር አስተላለፉ ቢባልም መረጃውን ግን ዝሮ ዝሮ ግብፅን የሚጎዳ መረጃ ነው ይሉና በዚህ ላይ አከራካሪነቱ አሁንም እንደቀጠለ ቢሆንም ግን ሶስቱ ተጠርጣሪዎቹ የጠቅላይ ሚኒስትሩ አማካሪዎቹ አስተባብለዋል። ውሸት ነው እየተባለ ያለው ትክክል አይደለም ውሸት ነው በማለት እያስተባበሉ መሆናቸውን ነው በመጀመሪያ ገጹ ላይ ከነዚሁ የሶስቱን ፎቶግራፍ በስተጀርባ ደግሞ የመከላከያ ሰራዊቱ የጦር ሜዳ ታንኮችን ሁሉም የሚያሳይ ፎቶግራፊም ያሳያል። ይህ ሁኔታ እንግዲህ በጣም ገና የሚያጠያይቅ ጉዳይ ስለሆነ በሰፊው ዘገባ አቅርቧል። ይህ ያው ጋዜጣ በመጀመሪያ ገጹ ላይ ሌሎችን ርዕሰ ጉዳዮች ደግሞ የተመለከተው ቆየት ብለን በሰፊው በወቅታዊ ዘገባ የምንመለከተው ርዕሰ ጉዳይ ነው። በተለይ በዚህ መካከለኛው ምስራቅ የሚገኙ የቱርክ ፓኪስታንና ሳውዲ አረቢያ ውስጥ ትናንት ወዲያ አርብ ተገናኝተው የመከላከያ የቃል ኪዳን ስምምነት ተፈራረሙ ይላል። ሰፊውን መለከተዋለን ቆየት ብለን። አላማቸው ምንድን ነው? የነሱ አካሄዳቸው ምንድን ነው? ቀጣይነት የምንመለከተው ርዕሰ ጉዳይ ነው የሚሆነው። ከዛም በመቀጠል ደግሞ በአሜሪካ ውስጥ ጸረ ይሁዳውያን አንቲሸሚቲዝም የይሁዳውያን ጥላቻ ከጊዜ ወደ ጊዜ እየጨመረ ሂዷል። በጣም አሳሳቢ ክስተቱ በጣም አሳሳቢ ነው። የይሁዳውያን ጠላቶች ቁጥር እየጨመረ ሂዷል። ይህም አሳሳቢ ነው። ደግሞ ምርጭ ይህም ብቻ ሳይሆን አንቲሸሚዩትም ብቻ ሳይሆን አሳሳቢ ሁኔታ ሆኖ እያለ ሰሞኑን በአሜሪካ የሴናተር ምክር ቤትና የኮንግረስ ምክር ቤት ምርጫ እየተካሄደ ነው። አሁን በሴናተር ባለፉት በተካሄደ አንድ ሙስሊሚ አብዛኛውን ህዝብ ድጋፍ አግኝቶ የሴናተር ኃላፊ ዋና አፈ ጉባኤ የምክር ቤት ነው ሴናተር በአሜሪካ መንግስት። አሁን የተመረጠው የእስላም ሙስሊሚ ነው ተመርጧል። አሁን ደግሞ የኮንግረስ ምክር ቤት ደግሞ ምርጫ እየተካሄደ ነው። ይህ ደግሞም አጠያቂ እንደሆነ ነው በዚሁ ጋዜጣ ምንጥቀም የተመለከተው። ስንመለከት ወደ ሌላው ርዕሰ ጉዳይ ስናልፍ ወደ ማሪቭ ዕለታዊ ጋዜጣ የሞሳድን የስለላ ድርጅትን የሚመለከት አወዛጋቢ ጉዳይ አለ። ከኢራን ጋር እየተካሄደ ባለው ጦርነት ሁለት የስለላ ድርጅት ኃላፊዎች ያው የተጣለባቸውን ኃላፊነት አልተወጡም በሚል ከስራ ተባረሩ
ይላል። ይህን በተመለከተ የሞሳድ ድርጅት ኃላፊ ሳቸው እንዳሉት እነዚህ ሁለቱ ሰራተኞች የተባበሩ የተሰናበቱት ከስራ ከኢራን ጋር ባለው ጦርነት ጋር ግንኙነት የለውም ብለዋል። እንደሳቸው አባባል በዚህ ላይ ሌሎቹ የቀድሞቹ የድርጅቱ ከፍተኛ ባለስልጣናት ግን በጥብቅ በድርጅቱ ላይ አዲሱ የሞሳድ ድርጅት ኃላፊ የወሰዱት እርምጃ ትክክል አይደለም፣ ለምን እነዚህ በኃላፊነት የተጣለባቸው ከባድ ስራ የተቀበሉ ምንም ከሸፈ ያው የተጣለባቸው ከባድ ስራ ምንድን ነበረ? የኢራን አስተዳደር ከስልጣን ማስወገድ ያስወግዱ ከስልጣን ይጣሉ የሚል ከባድ ስራ ተቀብለው ነበር፣ ግን ከሽፏል፣ አልሆነላቸውም። እና ለምን ይህን አላደረጋችሁም ተብለው በዛ ምክንያት ነው ተባረሩ የሚባለው። ግን የኃላፊው እያሉ ያሉት ከዚሁ ከኢራን ጋር ባለው ጦርነት ጋር ግንኙነት የለውም ማለታቸውን ማሪቭ ዕለታዊ ጋዜጣ የሞሳድ ድርጅት ዋና ኃላፊ ፎቶግራፍም ሮማን ጉፍማን የፎቶግራፍ አስቀምጧል። በመጀመሪያ በድርጅቱ የስለላ ድርጅት እንደመሆኑ መጠን የአለቃው ብቻ ነው እንጂ ፎቶግራፍም ተንቀሳቃሽ ቪዲዮ የሚታየው፣ ሌሎች ግን የድርጅቱ የስለላ ድርጅት አባላት አይገለጹም። በሽፋን ነው የሚሆነው፣ አይታዩም፣ አይገለጹም፣ አይታዩም ለህዝብ። በዚህ ላይ ነው ሌላው ርዕሰ ጉዳይ ስንመለከት ደግሞ በፖለቲካ የጊላድ አርዳን አሁን በቅርብ አስታውቋል ከሊኩድ ፓርቲ ለቀው አዲስ ፓርቲ ማቋቋማቸውን በይፋ አሳውቀዋል። ግን ይሄ የሚያቋቁሙት ፓርቲ በሪዮታ ዓለሙ ከሊኩድ ፓርቲ ጋር ተመሳሳይ የቀኝ ክንፍ እያሉ ናቸው። ግን ከሌሎች ፓርቲዎች ጋር እንዳይዝንኩት ከመሳሰሉ እነሱ ጋር አልቀላቀልም እያሉ ነው። ገና የሚያጠያይቅ ጉዳይ ነው። የፖለቲካ አመራሮች በዚህ ጉዳይ ማሪቭ የተመለከተው ወደ ሌላ ርዕሰ ጉዳይ ስናልፍ በሌሎች ጋዜጦች ላይ ስንመለከት የዲዮት አሮኖት ጋዜጣ የተመለከተው የመጀመሪያ ገጹ ላይ የኢራን ባንድ ሰንደቅ ዓላማ አስቀምጧል ይላል። አሁን ኢራን በእስራኤል ውስጥ የሚገኙ የተለያዩ ባለሙያዎችን በስለላ በገንዘብ እየገዙ ለኢራን መረጃ እንዲያደርሱ ስለላ ስራዎችን በእስራኤል ውስጥ እንዲያከናውኑ ቀጥራ ነበረ ይላል። በተለይ ኦክቶበር 7 2023 ጦርነት የሽብር ጥቃት አብቅቶ በ2024 ዓ.ም ላይ ጀምሮ ኢራን በእስራኤል ውስጥ የተለያዩ ሰዎችን የተለያዩ ባለሙያዎችን ለስለላ ቀጥራ ገንዘብ በመስጠት ብዙ እስራኤላውያን የተለያዩ ስራ የሚያከናውኑ ለስለላ ኢራን ከቀጠረቻቸው ሰዎች መካከል የ13 ዓመት ተኩል ታዳጊ ልጅ ሳይቀር ነበረ። ከሱ በፊት ደግሞ አንድ በስለላ የተቀጠረ በአሽቀሎን ከተማ የኖረ የሰባ ዓመት ዕድሜ እሱም በገንዘብ ለመቀመን ከእሱ ብቻ የተጠርጣሪዎቹ በዚህ በስለላ እስራኤልን አካባቢ የመከላከያ ሰራዊታችን ወታደራዊ ጦር ሰፈሮችን እየተከታተሉ ፎቶ

ያልሰሩት ስራ የለም ሰፊ ዘገባ አቅርቧል የዲዮታሮኖት ጋዜጣ እነዚህ ተጠርጣሪዎቹ ያው በተስራዋል በምን በመከራከያ ስራዎቻችን በአየር ኃይል ክፍለ ጦር የሚያገለግል ከፍተኛ የጦር መኮንን ሳይቀር ተጠርጣሪ በዚህ የተጠረጠረ መሆኑን በስለላ ለኢራን ለጠላት ሀገር መረጃ ለማስተላለፍ ብዙ ሰው የተቀጠሩ መሆናቸውን የዲዮታሮኖት በመጀመሪያ ገጹ ላይ ተመልክቷል። በሰፊው ዘገባ ላይ እንግዲህ ከይህን ስንመለከት የሀሬጽን ስንመለከት በመጀመሪያ ገጹ ላይ ምንድነው በይሁዳና ሰማርያ ቀበሌዎችን የሰፈሩ ይሁዳውያንን በተመለከተና በዚህ የሚኖሩ እስራኤላውያን ዜጎች በመከላከያ ሰራዊታችን ተጠባባቂ ውትድርና መልዊም የሚያገለግሉት በዋናነት በይሁዳና ሰማርያ ቀበሌዎች የሚኖሩ ለመከላከያ ሰራዊታች ትእዛዝ አያከብሩም። እነሱም ራሳቸውን ችለው በተለይ በዋና በዩዳና ሰማርያ ቀበሌ በሚያገለግሉበት ጊዜ ውትድርና ያው የጦር ኃይሉን ከፍተኛ አለቆቻቸውን ትእዛዝ አይቀበሉም እነሱ የሚል ትችት ዘግቧል ሀሬጽ ዕለታዊ ጋዜጣ። እንግዲህ ከብዙ በጥቂቱ ይህን ይመስላል የጋዜጦችን አምድ።

0: ይህ የተከበራችሁ አድማጮች፣ በመቀጠል ወደ ወቅታዊ ዘገባ እናልፋለን። ወርቅነሽ ሸቴ፣ እንዴት ነው ወቅታዊ ርዕሰ ጉዳያችን? ከትናንት ወዲያ አርብ በዚህ መካከለኛው ምስራቅ የሚገኙ ሶስት ሀገራት በመከላከያ የቃል ኪዳን ስምምነት ተፈራረሙ። ሳውዲ አረቢያ በአስተናጋጅነት እንዲሁም ኢራን ይቅርታ ቱርክና ፓኪስታን ናቸው። ምንድን ነው ይህ ሁኔታ? እንዴት ነው?
1: አዎ ሸዮ፣ በመጀመሪያ መልካም ሳምንት ሸዋቶ። በድጋሜ ያው በመክፈቻው በስፋት ሰላምታ ብናቀርብም እንግዲህ መቼም የሳምንቱ መጀመሪያ ስለሆነ በድጋሚ መልካም ሳምንት እንመኛለን ለአድማጮችም ለተከታታዮቻችን በሙሉ። አሁን ያልከው ርዕሰ ጉዳይ እንግዲህ ሳምንቱ መጨረሻ ላይ አርብ ነው ጀምሮ እስካሁን ድረስ ዋና ርዕሰ ጉዳይ ነው። በአካባቢያችን፣ በሀገራችን፣ በዓለማችን ማለት ይቻላል ባልተለመደ ሁኔታ የመካከለኛው ምስራቅ ሀገራት ስምምነት

0: ስምምነት የደህንነት ስምምነት እንዲህ አይነት የደህንነት ስምምነት ያው ብዙ ጊዜ ከቅርብ ጊዜ ወዲህ የተለመደ አይደለም፣ ሲፈራረሙ አይተናል። የጠቀስካቸው ሀገራት ናቸው ፓኪስታን፣ ቱርክ እና ሳውዲ አረቢያ። በሳውዲ አረቢያውና ከተማ በሪያድ ተገናኝተው የደህንነት ስምምነት ብለው ተፈራርመዋል። ከዛ በኋላ ደግሞ ፓኪስታን እንደገና ከኩዌት ጋር ተመሳሳይ ስምምነት እንደተፈራረመች ተገልጿል።
1: ወርቅነሸቴ የመከላከያ የቃል ኪዳን የመከላከያ እንበለው ወይስ የደህንነት ነገሩ ተመሳሳይ ነው? የመከላከያ የቃል ኪዳን ያሉት ራስን ለየጠላትን
0: ተመሳሳይ ነው። እንግዲህ ወደ ዝርዝሩ ስንገባ ይሻያው ለምን ተፈራረሙ ስንል የተፈራረሙበት ምክንያት ራሳቸውን ለመከላከል ከኢራን ዛቻ ነው። እንግዲህ የሚሉት ከኢራን ዛቻ ሀገራቱ አንድነታቸውን አጠናክረው በአንድ ላይ ራሳቸውን ለመከላከል ነው። ያው የደህንነት ስምምነት ነው። እንግዲህ መከላከል ሲባል በደህንነት ስር ነው እንዳልከው የመከላከል ስምምነት ነው ያሉት። በዚህ ስምምነት ግብጽም ትቀላቀላለች በቅርቡ ተብሎ ይጠበቃል። ያው እንግዲህ የኢራንን ዛቻ ለመከላከል ነው የተባለው። በመጀመሪያ ሳውዲ፣ ቱርክና ፓኪስታን ሲፈራረሙ እንዴት ነው ይሄ ነገር ለእስራኤል ያሰጋ ይሆን የሚል ጥርጣሬ ነበር። እንግዲህ እነሱ በዚህ ጉዳይ አንድ ላይ ከተባበሩ ዞሮ ዞሮ መቼም ሁሉም ለእስራኤል ወዳጅም የቃል ኪዳን ሀገራትም ናቸው ለማለት ስለሚከብድ ስላልሆኑ ለእስራኤል ስጋቱ ምን ያህል ነው የሚለው ሀሳብ ነበር በእስራኤል በኩል የተነሳው። ነገር ግን አንድ የሳውዲ ባለስልጣን እንደገለጹት ለ11ኛው ቴሌቪዥን ጣቢያ ያው ለኢራንን የኢራንን ዛቻ ለመከላከል እንጂ ለእስራኤል ሊያሰጋ እንደማይገባ ተናግረዋል። ግን እንግዲህ የባህር ሰላጤው ሀገራት በዚህ ሁኔታ ህብረታቸው የመከላከሉ ስምምነት እየሰፋ ይሄዳል፣ ሀገራቱ ሌላም ሀገራት ይሳተፋሉ ተብሎ ነው የሚጠበቀው። ለመጀመሪያ ጊዜ ግን ያው አርብ ዕለት ነው ባሳለፍ ነው አርብ በሪያድ ተገናኝተው በዋነኛነት ሶስቱ ሀገራት የተፈራረሙ። እዛ በኋላ ደግሞ እንዳለው ፓኪስታን ከኩዌት ጋር እንደተፈራረመች ተገልጿል። ይሻያው አንተስ እንዴት አየ?
1: እኔ በእውነት ለመናገር ምንም በሽፋን ሆነና እነዚህ ሶስት ሀገራት ቱርክ፣ ፓኪስታን እና ሳውዲ አረቢያ እንደዚህ የደህንነት ወይም መከላከያም የቃል ኪዳን ስምምነት ተፈራረሙ ቢባል የኢራንን ጥቃት ለመከላከል ቢባል እንጂ በቀጥታም ሆነ በተዘዋዋሪ መንገድ ለእስራኤል አስጊ ነው አስጊ ይሆናል ይህ ስምምነታቸው። ከዚህ በተጨማሪ ደግሞ በዋናነት እንግዲህ ሀያሏን አሜሪካ በዚህ በመካከለኛው ምስራቅ ያላትን የከፍተኛ የመቆጣጠር ሁኔታ አሜሪካ ለመገደብ ይህን የአሜሪካን እንቅስቃሴ ወታደራዊ እንቅስቃሴ ለመገደብ ብለው ለማስፈራራት እስራኤልንም አሜሪካንም ለስጋት ለማስፈራራት ለመገደብ ሆን ብለው የተፈራረሙበት ቃል ኪዳን ነው በእኔ አመለካከት። ሌሎች ደግሞ አው ቅድም እንዳልሽው ወርቅነሸቴም በዚህ በሰሜን አፍሪቃ የምትገኘው በደቡብ በኩል እስራኤል ድንበር ጎረቤ ቤት በሆነችው ደግሞ ግብጽ ደግሞ በዚህ የደህንነት ቃል ኪዳን ትቀላቀላለች ሲል አንድ የቱርክ የውጭ ጉዳይ ሚኒስትር ተናግረዋል። ምንስ ሌሎች እንግዲህ ከቀን ወደ ቀን ምናልባት ተጨማሪ ሀገራትን ሊጨምሩ ይችላል ግን ይችሉ ይሆናል ግን ይህ ሁኔታ በተመለከተ በእውነትም ለእስራኤል አስጊ ሀገር የሆነችው ቱርክ ነች። የቱርኩ መሪ በጣም እስራኤልን አክብሮ የሚጠላ አርዶዋን ስለሆነ የእሱ ሁኔታ ደግሞ አሳሳቢ ነው። እንግዲህ እኔ እንዳስበው ከሆነ አደለ? እሺ፣
0: እውነት ነው እንዳልነው። ዞሮ ዞሮ ያው አይታወቅም ነው ወደፊቱ። ዞሮ ዞሮ እንደዚህ አይነት ህብረት ለእስራኤል ጥሩ ላይሆኑ ይችላል። ግን አሁን የቀረበው ግልጽ የሆነ ምክንያት ያው የኢራንን ጥቃት ለመከላከል እንደሆነ ነው የገለጹት። አሁ እንዳልከው ማንም በሌላ መንገድ እስራኤል ላይ ተጽዕኖ መፍጠሩ አይቀርም። በሂደት እናየዋለን ምን ሊሆን እንደሚችል።
1: ጥሩ። አሁን ደግሞ ወደ ሁለተኛው ወቅታዊ ርዕሰ ጉዳይ ስንሄድ እንግዲህ ጦር የአሜሪካ መከላከያ ሰራዊት የጥይትና የሚሳኤል ሮኬት እጥረት አጋጠመው እና ለዛ ደግሞ ማምረት አለበት የሚል መረጃ ደረሰን። ምን ሆነ?
0: አዎ እንግዲህ አሜሪካ ከኢራን ጋር ባካሄደችው ጦርነት አሁን ያካሄደች ባለችው ጦርነት ማለት እንችላለን ጦርነቱ ገና አላለቀም የጦር መሳሪያ እጥረት እንዳጋጠማት ተገልጿል ሰሞኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከመከላከያ ሚኒስትሩ ጋር በዚህ ዙሪያ ውጥረት እንደው በውጥረት ላይ እንደሆኑ ነው እንግዲህ መረጃዎች የሚጠቁሙት በዚህ ምክንያት የመከላከያ ሚኒስትሩ የጦር መሳሪያ አምራች ፋብሪካዎችን በፍጥነትና በስፋት ጦር መሳሪያዎችን ማምረት እንዲቀጥሉ እንደውም በቅርቡ በሚቀጥሉት 21 ቀናት ውስጥ የጦር መሳሪያዎችን በስፋትና በብዛት እንዴት ማምረት እንደሚችሉ ቅዳቸውን እንዲያቀርቡላቸው ጠይቀዋል ይባላል እንግዲህ ያው አሜሪካ የጦር መሳሪያ እጥረት ከገጠማት ደግሞ ለሌሎች ሀገራት በተለይ ለፎካካራታል ተብሎ ለሚጠበቀው ለሩሲያ ቻይና ለመሳሰሉ ሀገራት መልካም አጋጣሚ ይሆናል የሚሉ መረጃዎችም ከዛ በኋላ ይወጡ ነው ግን በአሜሪካ በኩል እንግዲህ በግልጽ የጦር መሳሪያ እጥረት እንዳለና በአጭር ጊዜ ውስጥ በስፋት ተመርቶ በቂ አቅርቦት እንዲኖር እየተባለ ነው እንግዲህ ሀገራቱ ባለስልጣናቱ በግልጽ እየተነጋገሩበት ነው ኢሻያው እንደምናስታውሰው ሰሞኑን በኢራን ላይ እንደገና ጥቃቱን አጠናክሮ ለመቀጠል ምናልባት እንደዚህ የጦር መሳሪያ ጥረት ይኖራል በተለይ የመከላከል በመካከለኛው ምስራቅ በተለያዩ የአሜሪካ ወዳጅ ሀገራትና የአሜሪካ መከላከያ ሰራዊት በሚገኙባቸው ሀገራት የአየር መቃወሚያ የተለያዩ መከላከያዎች ጸረ ሚሳኤሎች ጥረት ሊያጋጥም ይችላል የሚል ስጋት እንደነበር ሰምተናል ምናልባት እንግዲህ ውሎ አድሮ ነው ደግሞ አሁን ይሄ መረጃ የሚወጣውና ያን ከዚህ በፊት የተነገረውን የወጣውን መረጃ እውነት ሊያደርገው የሚችል ይመስላል የጦር መሳሪያ እጥረት እንዳለ በአሜሪካ በኩል እንግዲህ የተነገረ ነው ግን በቅርቡ ካመረቱ ፋብሪካዎች ደግሞ እጥረቱን ሊሸፍኑ እንደሚችሉና በቂ አቅርቦት ሊኖር እንደሚችል ነው የሚገለጸው ብቻ አንዳንዴ የሚገርም ነው አሜሪካ እንግዲህ በኢራን ላይ ምን ያህል ኃይል እንዳፈሰሰች በመከላከያ በጦርነቱ በኩል የመከላከያ ሚኒስትሯ እንግዲህ ሙሉ ኃይሉን የጦር መሳሪያ እጥረት እስኪያጋጥም ድረስ ጦርነቱ ምን ያህል ከባድ እንደነበር መረዳት ይቻላል አንተስ እንዴት አየህን ሁኔታ
1: ቆቅልሽ አይነት ነው ለምን ቆቅል ምልሽ ነገሩ አሜሪካ ሀያሏን አሜሪካ በጣም ዓለምን እየተቆጣጠርኩ ነኝ የምትል ሀያል ሀገር ባለችበት ጊዜ አሁን የዚህ በኢራን ጋር በተካሄደው ጦርነት ምክንያት የሚሳኤል እና የጥይት እጥረት አጋጠመና ይህን በጥፍ ድርብ የአቅርቦት ኢንዱስትሪዎች አምራች አካላት እንዲያመርቱ ትዕዛዝ አስተላለፍኩ ማለቷ እንዲያው እንግዳ ነገር ሊሆነብኝ ሁኔታው ለምን ቅድም ሌሎቹ በዚህ በአሲያ የሚገኙ ቅድም እንደጠቀሹ እንደ ቻይና እንደ ሩሲያ የመሳሰሉ ሀገሮች ደግሞ ለነሱ እፎይታ ነው ይህን የአሜሪካን ደካማነት የመከላከያ ሰራዊቷ የጦር መሳሪያ እጥረት ካለ እነሱ ኃይላቸውን እንዲያጠናክሩ ያስችላቸዋል ያልሽው ሊሆን ይችላል ግን የዲያን ሁኔታ ትንሽ ከፖለቲካው ጋር ስናየው ደግሞ በአንድ በኩል ያው በአሜሪካና በኢራን መካከል ያው በዲፕሎማሲያዊ በሰላማዊ ድርድር እያደረጉ ነው ምናልባት ጦርነቱ ቀርቶ በዚህ ስምምነት ላይ ለመድረስ እንዲያስችላቸው መሰለ ጨዋታ ይመስለኛል ሊሆን ይችላል
0: እንግዲህ ሌላ እንግዲህ ስትራቴጂካዊ ቅድ ካለው እንዳልከው አይታወቅም ለማንኛውም ግን አሜሪካውያን ራሳቸው ፔንታጎን ባለስልጣናት አምነው የመከላከያ ሚኒስትሩ አምኖ የነገር ይፋ ሆኗል አይታወቅም እንዳልከው እንግዲህ ከበስተጀርባው ሌላ መልእክት ካለውም እናያለን ግዙፏ አሜሪካ እንግዲህ ጦርነት በይፋ ያካሄደችው ከኢራን ጋር ነው የጦር መሳሪያ ጥረት እንዳጋጠማት ነው ይፋ ያደረገችው ምናልባት አይታወቅም በሂደት የሚታይ ጉዳይ ሊሆን ይችላል ይህም እንዳልከው
1: ሌላው ከዚህ ጋር ተያይዞ የአሜሪካ ኢታማጆር ሹም ከእስራኤሉ ኢታማጆር ሹም ደግሞ ትናንት ጋር ተገናኝተው ተወያዩ የአሜሪካ ከፍተኛ ጦር አዛዥ ወደ እስራኤል አመጣጣቸው ምን ይሆን ተብሎ ይታሰባል
0: እንግዲህ በጣም ያጭር ጊዜ ጉብኝት ነው ያካሄዱት ትናንት ከሰዓት በኋላ እንደመጡ ነው የሚታወቀው ከኢታማጆር ሹም ያልዛሜርና ከሌሎች እስራኤል ወታደራዊ ባለስልጣናት የጦር መኮንኖች ጋር ተገናኝተው በጣም ቁልፍ በሆኑ ጉዳዮች ተወያይተው ተመለሱ ነው የሚሉት መረጃዎች እንግዲህ ከተወያዩባቸው ርዕሰ ጉዳዮች መካከል ከኢራን ጋር ስለሚካሄደው ጦርነት ወቅታዊ ተጨባጭ ሁኔታና በጋዛ ሰርጥ እንደምናስተውሰው እንደምናውቀው እንግዲህ ትራምፕ ያ በትራምፕ አማካኝነት በቀረበው ሐሳብ የተቋቋመ ዓለም አቀፍ የሰላም ምክር ቤት ስራውን እንዲጀምር ተደርጓል አይደል? በጋዛ ሰርጥ በዛ ዙሪያ እንደተወያዩ ነው የሚነገረው። በተለይ በጋዛው ጉዳይ በጣም አወዛጋቢ የሆነ ጉዳይ አለ። ከፍተኛ ስጋት ምን ነው ለእስራኤል የሐማስ ድርጅት ትጥቁን ያለ መፍታቱ ጉዳይ ትጥቁን ሳይፈታ በጋዛ ሰርጥ መልሶ ማቋቋሙ ከተጀመረ በዚህ ሁኔታ ይቀጥላል። ትጥቁን ካልፈታ ደግሞ እንደገና ከተወሰኑ አመታት በኋላ ለእስራኤል አሁንም ስጋት ነው። ጥቅምት 7 ላይ የደረሰውን ጥቃት ማይፈጽምበት ምክንያት የለም የሚለው ወዛጋቢ ሁኔታ እየተነሳ ነው። ለማንኛውም ግን እንዳልከው የአሜሪካ መከላከያ ሰራዊት ማዕከላዊ እዝ ኃላፊ ትናንት ለተወሰነ ሰዓታት ጉብኝት አድርገው የስራ ጉብኝት ከሚመለከታቸው አካላት ጋር በእነዚህ ቁልፍ ጉዳዮች ከተወያዩ በኋላ እንደገና ወደ ሀገራቸው ተመልሰዋል የሚል መረጃ ሌሊቱን ነው እንግዲህ የወጣው ይፋ የሆነው መረጃው። ምን ሊሆን ይችላል እንደተባለው እንግዲህ ታላቅ የአሜሪካ ወታደራዊ ባለስልጣን ለአስቸኳይ ጉዳይ ለአጭር ጊዜ ደርሰው ከተመለሱ እንግዲህ በሚቀጥሉት ቅርብ ቀናት የሚሆን አዲስ ነገር ካለም እናያለን። አዎ ብዙ ጥያቄ ያስነሳል። ለማንኛውም አንዳንዴ በመረጃዎች መውጡትን ነው እኛ የምናየው። ግን ምን ሊሆን ይችላል በአካባቢያችን እንግዲህ በዙሪያችን ያለው የሰላም ሁኔታ፣ የጦርነት የሰላም የደህንነት የስምምነቱ ሂደት ምን ይመስላል እንዳልከው ብዙ ጥያቄዎችን ያስነሳል። አንተስ እንዴት አየው ይሁን ጉዳይ? እንግዲህ እንዳልከው የአሜሪካ ከፍተኛ ወታደራዊ ባለስልጣን እንዲሁ ደርሶ ባጭር ጊዜ ሲመለስ ምን ማለት ይቻላል? እንዴት አየው?
1: እንግዲህ የድርድሩ ሰላማዊ ድርድር ማይካ በዛም በኩል ሰላም የምክር ቤት ምክር ቤት ተቋቁሟል። ያዛን ጉዳይ ነገር ፈጅ የሚሆን አካል ትራምፕ አቋቁሟል። ምን እንደሚያደርግ በቀጣይ ሐማስን ከጦር ትጥቅ ስለማስፋታቱ ሁኔታ በቀጣይ የምናየው ነው። እንዳልሽው ከኢራን ጋር ያለው ሁኔታስ እንዴት ነው? ያም በቀጣይ የሚታይ ነገር ነው። በሊባኖስ በኩል ደግሞ ያው እስራኤል እና የሊባኖስ መንግስት ባለስልጣናት በቀጥታ እየተደራደሩ ነው። ፍጻሜ ላይ እንዴት ነው ይቀጥለው? የደቡብ ሊባኖስ ሁኔታን በተመለከተ እሱም ገና ተግባር ላይ አንዳንድ ተግባር ላይ እየዋሉ ነው። መከላከያ ሰራዊት የተቆጣጠረውን ቀጠና አካባቢ ለሙከራ ያህል ለሊባኖስ ሰራዊት እያስረከበ እንደሆነ ይነገራል። የኢራንና የአሜሪካ ድርድርም በቀጣይ ብዳዩ ሁኔታ ነው የሚሆነው። እንግዲህ እናየዋለን። ወርቅነሽ፣ አሁን ከአንድ ሙዚቃ ቆይታ ወደ
0: የሞሳድን ጉዳይ ያላየ ነውም የሻያው ምናልባት ከዚህ ጋር ተያይዘው የሞሳድ ድርጅት ባለስልጣናት ከስልጣናቸው እንዲነሱ ተወስኗል። በሞሳድ ድርጅት ኃላፊ በሮማን ጉፍማን አማካኝነት በጣም አወዛጋቢ ጉዳይ ነው። አንተ እንግዲህ በጋዜጦች መስለኛል እንደተመለከትከው። ምክንያቱ በኢራን ላይ የተካሄደው ወታደራዊ ዘመቻ እንግዲህ ኢላማውን ወይም አላማውን ስላላሳካ እንደሆነ ነው የተገለጸው። ነገር ግን ይህ አይደለም። የሞሳድ ድርጅት ኃላፊ አዲሱ ሮማን ጉፍማን የጠቅላይ ሚኒስትሩን ሀሳብ ስለተቀበሉ ነው። በጠቅላይ ሚኒስትሩ በኩል አድርጎ የተባሉትን ያን ሀሳብ ለማሳካት ነው እንጂ ምክንያቱ ይህ አይደለም እየተባለ ነው። አሁን ሁለት የሞሳድ ድርጅት ባለስልጣናት ነው እንግዲህ ስማቸው ኩፍ እና ዩድ ተብሎ ነው የተጠራው። ኩፍ ተብሎ የተጠራው እንግዲህ ከስማቸው መካከል አንዱ ፊደል ተወስዶ ነው የሚጠራው። የሞሳድ ድርጅት ሰራተኞች አሁን ነው እንጂ ድሮ ሁሉም ፊታቸውም ስማቸውም ግልጽ አይሆንም ነበር። የኩፍ የተባሉት የመረጃ ጉዳይ ኃላፊ ናቸው። ዩድ የተባሉት ደግሞ የኢራንን ጉዳይ የሚመለከቱ ናቸው። የኢራንን መንግስት ማስተዳደር የአያቶላውን አስተዳደር ለመለወጥ ወይም ለመጣል የተደረገው ዘመቻ ውድቀት ታይቶበታል፣ ስላልተሳካ ከኃላፊነታቸው ይወገዳሉ በሚል ነው እንግዲህ ስልጣናቸውን እንዲለቁ ወይም ኃላፊነታቸው እንዲወርዱ የተወሰነው። እንደምናስታውሰው የሞሳድ ድርጅት ምክትሉም አሌፍ ተብሎ ነው የሚጠሩ እሳቸውም ከስልጣናቸው እንዲወርዱ ወስነዋል። ሮማን ጉፍማን ወደ ስልጣን እንደመጡ ምክትሉን ነው መጀመሪያ ስልጣናቸው እንዲለቁ ያደረጉት። ሶስቱ ከአንድ ላይ ሆኖ ነው እንግዲህ እቅዱን ያወጡት። በኢራን ላይ የኢራን አስተዳደር እንዲወድቅ የማድረጉን እቅድ ያወጡት ይባላል። አሁንም ከስልጣን እንዲወርዱ የተደረጉበት ምክንያት እንግዲህ ይሄ ነው። ዋጋ ያስከፍላል አንዳንዴ በሞሳድ ድርጅት ውስጥ ተልእኮን አለማሳካት እና እነዚህም ያው ባለስልጣናቱ ስልጣናቸውን እንዲለቁ ተወሰነ ይላል። ይሁን እንጂ በሌላ በኩል ደግሞ ሮማን ጉፍማን እየተተቹ ነው ያለው ሐላፊነቱ የዘመቻው አለመሳካቱ ጠቅላይ ሚኒስትሩ መሳቸውም ጭምር ሐላፊነት ነው እንጂ ሞሳድ ድርጅት ባለ ስልጣናት ብቻ አይደለምና ጠቅላይ ሚኒስትሩን እንግዲህ ከሐላፊነት ለመሸሸት የሚያደርጉትን ጥረት የሚያሳይ ነው ይሄም ሮማን ጉፍማን ደግሞ እሳቸውን ሐሳብ ለማሳካት ሲሉ ነው እንጂ የሞሳድን ባለ ስልጣናት ከሐላፊነት እንዲወርዱ ያደረጉት ምክንያቱ ትክክል አይደለም እየተባለ ነው በጣም አወዛጋቢ ሆኗል ለዞሮ ዞሮ ግን ምንድነው ከዚህ መረዳት ምን ይችላል በኢራን ላይ ታስቦ የነበረው ኢራንን አስተዳደር የመለወጥ ወይ የመጣሉ ሂደት እስራኤል እንዳቀደችው እንዳልተሳካ የሚያሳይ መሆኑን ነው በቅዱ መሰረት ያው ደግሞ እንደግሪ እንደ ሐላፊነት ሲጠየቅ ደግሞ ተልኳቸውን አልተወጡም ተብሎ ይው ባለስልጣናቱ ከስልጣናቸው የሐላፊነታቸው የወረዱ እንደሆነ ነው ምናየው እንደው ሻየው በጣም አወዛጋቢ ነው አንዳንዴ ሞሳድን ስራ ስለምናውቀ አንዳንዴ እንደታምር የሆኑ ነገሮችንም ስለሚፈጽም የማይታመኑ ነገሮችን አሁን ደግሞ ይው እንግዲህ ዋጋ እየከፈሉም ነው ደግሞ ባለመወጣታቸውና አይገርምም
1: ይገርማል ይህ የሞሳድ ድርጅት በባሳለፈው ታሪኩ እንደዚህ አይነት አወዛጋቢ እንትን እንዳልነበረ ነው የሚነገር ለመጀመሪያ ይባላልና አሁን የተወሰደው እርምጃ እነዚህ ከፍተኛ የድርጅቱ አባላት ከስልጣን እንዲባረሩ የተወሰደው እርምጃ ኢሰባዊ በሆነ ሁኔታ ከሆነ ትክክል ባልሆነ መልኩ ሆነ ለምን የተሰጣቸው የሥራ ድርሻ ቀላል አይደለም የኢራንን መንግስት መጣል ማለት ቀላል አይደለም ግን ከሽፏል አልተሳካላቸውም ተብሏል ግን ዝሮ ዝሮ አሁን ምንም ሐላፊው ድርጅቱ ሐላፊ እንዲህ አይነት ስራ ቢሰራ ትክክል አይደለም በጠቅላይ ፍርድ ቤት የሚደርስበት ሁኔታ አለ በፍርድ ቤትም ሊደርስ ይችላል ቀላል አይደለም አንዳንድ ጋዜጦች ያሉት ምንድነው ለራሳቸው ቅርብ የሆኑትን ለመሾም ይፈልጋሉ ሌሎችን አሰናብተው ደርሱ ድጋፍ የሚያደርጉትን በመቀበል ፈልጓል የሚደማል እንግዲህ እናው ያለን በቀጣይነት አይደለም ወርቅነሽ
0: ጥሩ
1: እሺ ለውነት ነው አሁን ካንድክ ጥቂት ቆይታ በኋላ ወደ ወቅታዊ ዘገባ ወደ

0: ወደ ቀጣይ እናልፋለን። ከቸምበር መንግስቴ ኡሪ ከበደ የመንገደኛው ጋዜጠኛ ተናስተለን። ኡሪ እንደምን አለ? ሸቧቶፍ
1: ጤና ይስጥልኝ። ሸቧቶፍ መልካም ሳምንት። ሻያው ደጉ፣ ኢሳያስ አብርሃም፣ ወርቅነሽ እሸቴ እንዲሁም አድማጮቻችንና የስራ ባልደረቦቻችሁ ሸቧቶፍ መልካም ሳምንት እላለሁ።
0: እናመሰግናለን። መልካም ሳምንት ለሁላችን ነው። እንግዲህ ከአንተ ጋር የምናካሄደው የሰሞኑ የማህበረሰባችን እንዴት ይታያል? እንዲያው በእይታ ያለውን ሁኔታ እስኪ እንዲሁ አስተያየት።
1: በመጀመሪያ ደረጃ እናንተውን ብዙ ተንትናችሁታል አገርን በተመለከተ። በእውነት ወደ ህብረተሰባችን ትንሽ ገባ ከማለታችን በፊት እስራኤል በማንኛውም ቢሆን የዓለም መንግስት ወይም ደግሞ ተለያዩ አገራቶች ቢደራደሩ አያሌው ፊናንስ ያለው አለ በሰማይ ነፍሱን ይማረው ዝንብ ቢሰበሰብ ቋጭ አይከፍትም ብሏለኝ። እና እስራኤል ከሁሉም በማንኛውም ጊዜ በደህናም ሆነ በጦርነት ተዘጋጅታ መጠበቅ ራሷን ለመከላከል ከወዲሁ እየተጠናከረች ራሷን መጠበቅ አለ። ይሄም አንደኛ እምነቷ በእግዚአብሔር የእግዚአብሔር እቺን ሀገርና እስራኤልን የቃል ኪዳን ሀገርና የቃል ኪዳን ልጆች ናችሁን ያባታችሁ ነው ብሎ ያው በቃል ኪዳኑ መሰረት የማለልነት ስለሆን በማንም መተማመን ሳይሆን በእግዚአብሔርና በራስ መተማመን ያስፈልጋል። ሌላው እንግዲህ ወደ ማህበረሰባችን ስንገባ ሻያውና ወርቅነሽ አሁን በማህበረሰባችን በኩል ስንመለከተው ከሌሎች ከአፍሪካ ወይም ደግሞ ኤዶታ ምዝራህ ብለን የምንጠራቸው ከነሱ ጋር እኛን በአምሳ ዓመት ውስጥ ስናወዳድር በእውነት ያለነ ሁኔታ ከማህበረሰቡ ጋር ከኗሪው እስራኤል ማህበረሰቡ ጋር ተቀላቅለን የመሄዱ ጉዳይ በጣም የሚያስደንቅ ሁኔታ ነው። በትምህርቱ ዘርፍ ስንሄድ በሙያው በኩል በዶክተር በኢንጂነሪ የህግ ጠበቃነት በማህበራዊ ጉዳይ እንዲሁም ደግሞ በተለያየ በግልና በመንግስት ድርጅት በመግባት የምንሰጠው አገልግሎት በጣም ከፍ ያለ ሲሆን በውትድርናው ደግሞ ከሁሉም የበለጠ የበላይነትን ይዞ ይገኛል። በትምህርት ዓለም ስንመለከት ደግሞ ልጆቻችን በእውነት በጥሩ ደረጃ እየደረሱ ነው ያሉ በጥሩ ሁኔታ ተንከባክቦ በጥሩ ሁኔታ ተቆጥቁቶ እንደሚያድግ ብቃያና አትክልት ልጆቻችንም ከጥሩ ደረጃ እያሳዩ በመሄዳቸው እኛንም ያስደስተናል፣ ለሀገሪቱም ደግሞ ትልቅ ኩራት ነው። ሌላው አሁን ባለንበት ስንመለከት በፖለቲካው የዘንድሮው ፖለቲካ ምናልባት ለእኛ ማህበረሰብ ትንሽ አስጊ ሆኖ ነው የማየው። ለምን ብዙ ተወዳዳሪዎች አሉ በተለያየ ፓርቲዎች በመሰጋተግ በእርግጥ ቅርብ ቦታ አግኝተው ወደ መድረኩ ወይም ወደ ክኔሴት ከገቡ ጥሩ ነው። ነገር ግን አሁን በማየው ከመራጩ ይልቅ ተመራጮች በዝተዋል።
0: ከአስር በላይ ናቸው ባለሳሳት ከእጩ ተወዳዳሪዎች በተለያዩ ፓርቲዎች ከአስር በላይ እንደሆኑ ናቸው። እሺ፣ እውነት ግን ነው የሁኔታ አሁን አስጊነትህ ያንተም የሁላችን እንዴት ነው? በእርግጥ እንዲህ ብቅ ወደ አመራር በማህበረሰባችን ቁጥራቸው መጨመር በጣም የሚያስደስት ሆኖ ሳለ እንደ እኔ አመለካከት አዳዲስ የፖለቲካ ኃይሎች መቋቋማቸው ደግሞ የሰፊውን ህዝብ ድምፅ ብትንትን ሊያደርገው ይችላል የሚል ስጋት አለኝ።
1: እውነት ግን ነው አሁንም የሁላችንም ስጋት እንደዚያ ነው። እንግዲህ ከምርጫ በፊት ሁሉም እኔ በማለት እኔ መረጣለሁ፣ እኔ ከከሌ እበልጣለሁ፣ እኔ ከከሌ ታበልጣለሁ በማለት ያለውን ተስፋ ወይም ደግሞ ያለንን መልካም ምኞት ሰንቀን እየሄድን ያለነ ምኞታችንና ተግባሩ ከአንድ ላይ የማይሆንበትን ደረጃ ካሁን ቀደምን በተሞክሮ አይተነዋል። ዶክተር አብርሃም ንጉሴ ራሱን ፓርቲ አቋቁሞ ነበር። እኔ ከኡዚ ዳያን ጋር ራባሉፍ ኡዚ ዳያን ጋር ተወዳድሬ ነበር አብሬ። እነ ሽሎሙ ሞላ በቀዲማ ነበሩ እና አዲሱ መሰለ
0: ውሴ በግል ኡሪ በግል የፖለቲካ ዓለም በህብረተሰባችን ብቻ የግል ድርጅት ተቋቁሞ የከንቱ ከንቱን የሆነ ስኬታማ አልሆነም አይተናችኋል አንተም ተሞክራሃል ሌሎችም አንተ በፊትም ነዳዊት አበበ ደን የመሳሰሉ አልት ቀን አልተሳካላቸው ማይተነዋል እና አሁን ስንግድም
1: እና አሁን ደግሞ አሁን እዚህ ደግሞ እኛ ቤተ እስራኤል ተብሎ የተቋቋመ ጋዲ ባርከን የድሮ ክነሴ ካባልና
2: መከተል ምናልባት ኢሻያ ኦሪ የሰማችን ከሆነ ምናልባት እንግዲህ የነበረው ነበረ ነው ግን ያ የነበረው አልተሳካም ተብሎ ሁሌ ማይሳካም ማለት አይቻለም እንዲህ አይነት ነገር የሞከሩ ካሉ አይታወቅም ሊሳካላቸው ይችላል እንደ ጥረታቸው ከህዝብ ጋር እንዳላቸው ግንኙነት እንደነበራቸው ተመክሮ ህዝቡ ደግሞ እምነት የሚሰጣቸው የሚጥልባቸው ከሆነ ምን መርጣቸው ይሰሩልናል የሚሉ ከሆነ አይታወቅምና እንደው ልክ ነው የነበረው ተመክሮ ስኬታማ ባይሆንም ለወደፊቱ ማይሳካም ብሎ መደምደም አይቻለምና እንዶ በዚህ ሁኔታ በዚህ ሐሳብ ላይ ያሉ ሰዎች ፓርቲው ላቋቋሙ መልካም እድል ይሆንላቸው እንዶ አስቀድሞ እንደዚህ ማለቱ ትንሽ ጥሩ ላይሆን ይችላል ምንድነው ግን ልንወያይ የሚገባው ኦሪ እንዳልከው የኛ ማህበረሰብ በጣም እንዶ መቼም በችግሮቻችን ዙሪያ ስለምንወያይ ነው እንጂ በስኬቶቻችን ዙሪያ ብንወያይም ብዙ የሚባል ነገር አለ ጎበዝ ነው ከሶስተኛ ዓለም ሀገራት የመጣ ህዝብ ነው እዛ መተን ነው እስራኤል ሀገር እንግዲህ ባደገችው እስራኤል ኑሯችን በጣም በሚገርም ሁኔታ ለሀገሪቱ ራሱ ብዙ አስተዋጽኦ ያ ከተን ነው የኛ ኑሮ ከመሻሻሉ አልፎ ስለዚህ ይሄን ነገር ማንሳት አለብን ኦሪ በመግቢያ እንዳነሳው ብዙ ጥሩ ነገር አለ ጥሩንም ማንሳት ያስፈልጋል ሁሌ ችግሮቻችን ብቻ ማንሳት የለብንም በመርጫው ሂደት እንግዲህ ህዝቡ በተቻለ መጠን ድምጹ እንዳይበተን በሚለው ዙሪያ እንወያይ እንደሆነ እንጂ ደግሞ አስቀድሞ ወደ ያንዳንዱ ፓርቲ በግል ስም እየጠራን ከገባን ትንሽ አስቀድሞ ነገሮችን መበተን ይሆናል
1: ወርቅነሽ እንግዲህ ለሁላቸውም ለሁሉም ተወዳዳሪ በተለያየ ፓርቲዎችም ላሉ እድላቸው የተቃና እድል እንዲሆንላቸውና ምነው ሁሉም በግልም ያቋቋሙት በተለያየ ፓርቲም ተሰጋስገው ያሉት እድላቸው ተቃንቶ ቢገቡ በጣም ደስ ይለናል ቁጥራቸው እየበዛ በሄደ ቁጥር በርግጥ የኛ ተወካዮች አንድ ታላቅ ሰው ያሉት እኔ ሌላ ህምመርጥ የራሴን ነው ምመርጥ ለምንድን ነው ይከፋኝ እንኳን ባይሰራልኝ አንተ ጥቁር ሲባል ከዚያ የራሱ ጨምሮ ስለሚቆረቆረው እንደገና ደግሞ በገዛ ቋንቋይ መናገር ይችላልው ብሏል እና ለሁላቸው ማወተቃና ድል እንዲሆንላቸው እንመኛለን ነገር ግን አሁንም ከወደፊቱ ከነበረው ስተታችን የታረምነ የበለጠ አንድነቱን ያጠናከርነ በነሄድ በሚለው ነው እንጂ ያንዳንዱ እንግዲህ እንዳበሰለው እንዳረሰው ምርቱ መጨረሻ ላይ ከምርቱ ላይ ነው የምታወቅ ደና ገበሬና ደና ገበሬ አልሆነው እና በጣም ጥሩ ነው እድላቸው የተቃና ይሁን ነው ምንል ከዚህ እንግዲህ ወደ ማበረሰቡ ስንመጣ ወርቅነሽ በተለይ በመከራውም ሆነ በደስታው የምናደርገው ትብብር በጣም ደስ ይላል አንድ ደግሞ በዚህ በሃይማኖታችን በኩል ስንመለከት አሁን የመጣነ ሃይማኖታችን ብለን ነው ብዙ ፍርክርክ ካለ ደረጃ ደርሰናል ስለዚህ በተለይ በሐዘን ጊዜ ደግሞ ሰባትም ሆነ አመታትም ሆነ በሚሆን ጊዜ አገር አረቂና ውስኪ መምጣቱ ይሄ በእውነት ከባህላችን ውጭ ነው
0: ኦሬ ከበደ ኦሬ
1: አስፈላጊ አይደለም
0: ኦሬ አቤ አቤ ሃይማኖት ተሸረሸረ በሚል ስም በመነሳት አዎ ሃይማኖት ወሳኝነት ያለው ሆኖ ሳለ ግን በዋትስአፕ አማካይነት የስም የማርከስ ስም የማጥፋት እንቅስቃሴ ያለ ሁላችንም ዝም ጸጥ ብለን መጥፎ መርዝ የሚረጭ ሰውን ዝም ለማሰኘት አንድም ቄስ አንድ ሊቀ ካህን አይዋየተዋጋ አይደለም ምንድነው ዝም ማለታቸው አልገባኝም በጣም እኛን ሳይቀር ስማችን በማጥፋት ረገድ በጣም በሚያሳዝን ሁኔታ ስማችን ባልሰራ ነው ሁሉም የሚያጠፋ አካል አለ ይሄ ሁኔታ በጣም እንደቀጠለ ነው ግን አይቀጥልም ቢጌታ
1: ይሁን ይሻያው አሁን ቄሶቹ እናንተ ብቻ ሳይሆን ቄሶቹ ሁሉ እየተሰደቡ ነው ቄሶቹ ሁሉ ምንድነው እንግዲህ በመሰረቱ አባትህን እናትህን አክብር ንጉስህን አትስደብ ካህንህን አትራገም ነው የሚለው በኦሪቱ አይደል ሃይማኖት በርግጥ ከሁሉም የበለጠ መጠበቅ የሚገባው ሃይማኖት ነው እንግዲህ በዚህ በሶስቱ ሃይማኖት ስንሄድ የቤተ እስራኤል ሃይማኖት አለ የእስላም ሃይማኖት አለ የክርስትና ሃይማኖት አለ ሌሎችም በእጭ ሀገር እንኳ ሮቫ ይሁዲ ሮቫ ሙስሊሚ ሮቫ አርሜኒ ይሄን ሮባኒ ኑትሪ ተብሎ ያለ ነው። ይሄን በየመልኩ በየዘርፉ ማካሄዱ የራሱ መብት ነው። ነገር ግን አሁን ደግሞ በዚህ በዋትስአፕ ዘላፊዎች በዋትስአፕ በዚህ የተነሱ ህዝብ የሰውን ስም የሚያጠፉ ተፈልጉ በህግ መከታተል ያስፈልጋል። አንዳንድ ሰዎች ደግሞ ይሄን የሚያሳልፉት ደግሞ ካሁን ቀደምም ክስተት አቀርቦባቸው እነዚህ ሰዎች አይመሯቸው ትክክለኛ አይደለም ወይም ደግሞ በስነ ልቦና ሁኔታ ፍርድ ቤት ሄዶ የሰረዛቸው እንጂ በዚህ በክስተታው ያቆማቸው የለም። አዚ ደግሞ ምን አለ መሰለ ይሻያው ይሉኝታ የኛ አሁን እኔ አንተን በመድረክ ወጥቼውኝ በመገናኛ አንተን ቢል አይ ጀምበርኮ የመንግስት የከበደ ልጅ ነው ወይም ደግሞ አንድ ቤተሰብ ይሄን ያደግነ በማለት ብዙ ይሉኝታ እየተጠቀምነ ማለት ነው። አንዳንድ መታረም የሚገባቸው ነገሮች ስንተዋቸው ላሽከር ተሮጡለት ላሽከር ተሳቁለት ለውሻ ተሮጡለት እንደሚባለው ባንዱ ተነስተው ባንዱ እንትን ይያለ ነው። ሌላ ደግሞ አንዳንድ ሰዎችም
0: እናል ትግስት ያስፈልጋል
1: እና ስለዚህ መመካከሩ አስፈልጊ ነው። ሰው በሬ በርግማን አይሞት እንደሚባለው ስለተሰደበ እንትን ስላል አይደለም መፍትሄ የሚገኘው በመነጋገር ግን መፍትሄ ማግኘት ይቻላል በያስባለው ሻየው ነው ወርቅ
0: ሐሳብ ጥሩ ሐሳብ ወርቅ መሸቴ
2: እሺ
0: ለዮ ፕሮግራማችን ለተመከከ ኦሪ ጀምበር መንግስቴና መሰግናለን ሸቦአቶ
1: በጣም አመሰግናለሁ። መልካም ቀን እንዲሆንልን ምኞቴና ጸሎቴ ነው። ሰላም በእያለ ነበር።
0: እሺ ለቴክኒክ ባለሙያችን ለአብያታር ሽሞን ምስጋና ይድረሰው። ለወርቅ ነሸቴ መልካም ሎድ
2: መልካም ቀን ሻየው ደጉ
0: ኦኬ
2: መልካም ቀን።

0: ባትና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረን።

0: ሸቦቶፍ መልካም ሳምንት የተከበራችሁ አድማጮቻችን ጤና ይስጥልን እንዴት አረፈራችሁ እንዴት ዋላችሁ እንደው አዲስ ሳምንት ሆነና ሸቦቶፍ መልካም ሳምንት ይሁንልን ለሁላችንም እለቱን ደብራን ዘመን አቆጣጠር ዮም ዮምርሾን ካፍባ በአብ ታፍሽን ፔባብ እንዳውሮፓ ዘመን አቆጣጠር ኦጉስት 9 ቀን 2026 ዓመተ ምህረት ነው እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ እሁድ ነሐሴ 3 ቀን 2018 ዓመተ ምህረት ነው የቴክኒክ ባለሙያችን አብያታር ሽቦን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ ሰጠይ ዘመንና ይሻያው ደጉነን ያለን ዝግጅት የሰዓቱን ዜና እንዲሁም ወቅታዊ ዘገባና ከዛም ቀጥሎ ሳምንታዊ እሁድ ከእናንተው ጋር በመናካደው ውይይት በተለያዩ ህብረሰባችን ገንቢ በሆኑ አስተያየቶች እንጠብቃለን። አሁን የሰዓቱን ዜና እናስቀድም ካዘጋጇ ወርቅነሽ ሸቴ።
1: አመሰግናለሁ ሻያው አርእስተ ዜና። የሊኩድ ፓርቲ ቅድመ ምርጫ በሚቀጥለው ሳምንት ሰኞ እንደሚካሄድ ተገለጸ። የአሜሪካ መከላከያ ሰራዊት ማዕከላዊ እዝ ኃላፊ ትናንት በእስራኤል አጭር ጊዜ ስራ ጉብኝት አካሄዱ ተባለ። በግሪክ ዛሬ ጸረ እስራኤል የተቃውሞ ሰልፍ ይካሄዳል ተባለ። ቱርክ ፓኪስታንና ሳውዲ አረቢያ ባካሄዱት የደህንነት ስምምነት ግብጽም እንደምትሳተፍ ተገለጸ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን አንሆ። የሊኩድ ፓርቲ ቅድመ ምርጫ በሚቀጥለው ሳምንት ሰኞ እንደሚካሄድ ታወቀ። ከቅድመ ምርጫው ጋር ተያይዞ የክነሴት አባል ዳቪድ አምሳለም በካነረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ ጠቅላይ ሚኒስትር ቢንያሚን ናታንያሁ ፓርቲውን እንዲመሩ ያገዛቸውን ሁሉ ከምርጫው በፊት ሊያስታውሱ ይገባል ብለዋል። አምሳለም እኛ ዲሞክራሲያዊ እንጂ አንድ ሰው ፓርቲ አይደለንም። ናታንያሁ የፓርቲውን ምዝገባ ብቻቸውን ለማስፋት እጃቸውን ያሳካቸዋል። ነገር ግን የሊኩድ ተመራጭ ያደረገውና ፓርቲውን እንዲመራ ከላይ ያስቀመጠው የሊኩድ ደጋፊና አባላት እንዲሁም የክነሴት አባላት ናቸው ብለዋል። አምሳለም በተጨማሪ እንዳሉትም ዛሬ ሁሉም ተወዳዳሪ ቁጥር አንድ እንደሆነ ያስባል፣ ፓርቲውን እንደሚመራ ይስማዋል። ነገር ግን ዛቦታ ላይ እንዲቀመጥ ያገዝነውኛንን ፓስቸጋሪም ሆነ በመልካም ጊዜ ደግፈናቸዋል። ስለሆነም በመጨረሻ ዲሞክራሲያዊ ውሳኔ ሊወስኑ ይገባል ብለዋል። በሜክሲኮ አንድ አራት አመት እስራኤላዊ ህፃን በመዋኛ ገንዳ ውስጥ ሰምጦ ህይወቱ አለፈ ተባለ። አደጋው የደረሰው በሜክሲኮ ደቡብ ምዕራብ አቅጣጫ በምትገኝ ሰን ሆሳ ደል ካቦ በተባለችው ከተማ ሲሆን የአካባቢው ባለስልጣን የህፃኑን አስከሬን ቀዶ ህክምና ምርመራ እንዲደረግበት ላቀረበው ጥያቄ ቤተሰቦቹ መቃወማቸው ተገልጿል። ዛካ የተባለው በጎ አድራጎት ድርጅት የህፃኑን አስከሬን ወደ ኢየሩሳሌም ለማስመጣት ለቤተሰቦች እገዛ ያደረገ መሆኑን ከደረሰን ዘገባ መረዳችለናል። በግሪክ ዛሬ እስራኤልን የጸረ እስራኤል ተቃውሞ ሰልፍ ይካሄዳል ተባለ። የእስራኤል የውጭ ጉዳይ ሚኒስትር በግሪክ የሚገኙ ዜጎች ሰዎች ከተሰበሰቡበትና የተቃውሞ ሰልፍ ከሚካሄድባቸው አካባቢዎች እንዲርቁ፣ እስራኤላዊነታቸውንና ይሁዲነታቸውን የሚያሳዩ የተለያዩ ምልክቶችን እንዳይጠቀሙ፣ በማህበራዊ መገናኛ አውታሮች የሚገኙባቸውን ቦታዎች እንዳያጋሩ አሳስቧል። የተቃውሞ ሰልፎች በግሪክ በበርካታ ቦታዎች የሚካሄዱ ሲሆን በዋና ከተማዋ አቴንስ፣ ስሎኒኪ፣ በደሴቶችና በተለያዩ የቱሪስት ማዕከላት ይካሄዳሉ ተብሏል። በኢራን የወሊድ መጠን በእጅጉ መቀነሱን የሀገሪቱ ብሔራዊ የህዝብ ጉዳይ መስሪያ ቤት አስታወቀ። ባለፈው አመት በኢራን የተወለዱ ህጻናት ብዛት በ9 እጅ እንደቀነሰና ከ900,000 በታች መሆኑን መስሪያ ቤቱ ገልጿል። በ2026 ዓ.ም በ3ኛው ሩብ አመት የወልደት መጠን ካለፈው አመት ጋር ሲነጻጸር በ7 እጅ መቀነሱ ተገልጿል። በሌላ ዜና የሆርሙዝ የንግድ መርከብ የባህር መስመር ዝግ እንደሆነ መሆኑ ተገልጿል። የኢራን የውጭ ጉዳይ ሚኒስትር አራክቼ ከኦማን ጋር ተለዋጭ መስመር ለመክፈት ስምምነት ላይ ለመድረስ መቃረባቸውን አስታውቋል። የአሜሪካ መከላከያ ሰራዊት ማዕከላዊ እዝ ኃላፊ ትናንት በእስራኤል አጭር ጊዜ ጉብኝት አካሄዱ ተባለ። የአሜሪካ ወታደራዊ ማዕከላዊ እዝ ኃላፊ አድሚራል ብራድ ኩፐር ትናንት ከሰዓት በኋላ በእስራኤል ባካሄዱት የአጭር ጊዜ ጉብኝት ከኢታማጆር ሹም ኢያል ዛሚርና ከተወሰኑ የጦር መኮንኖች ጋር በኢራንና በጋዛ ሰርጥ ወቅታዊ ጉዳዮች የተወያዩ ሲሆን ከተወሰኑ ሰዓታት ቆይታ በኋላ ወደ ሀገራቸው መመለሳቸውን ከደረሰን ዘገባ መረዳችለናል። ከዚህ ጋር ተያይዞ የአሜሪካ መከላከያ ሚኒስትር ጽህፈት ቤት የሀገሪቱን የደህንነት ኢንዱስትሪ የጦር መሳሪያዎችን በፍጥነትና በስፋት እንዲያመርት ጠየቀ ተባለ። አሜሪካ ከኢራን ጋር ባካሄደችው ጦርነት ምክንያት የጦር መሳሪያ እጥረት እንዳጋጠማት ዋሽንግተን ፖስት ከፔንታጎን ያገኘው ነው ምንጭ ዋቢ አድርጎ ዘግቧል። የአሜሪካ ምክትል መከላከያ ሚኒስትር ስቲቭን ግበርግ የጦር መሳሪያዎችን በስፋትና በፍጥነት ለማምረት የተዘጋጀ እቅድ በ21 ቀናት ውስጥ እንዲያቀርቡላቸው ለፋብሪካዎች ኃላፊ ጥሪ ማቅረባቸው ተገልጿል። መከላከያ ሚኒስትሩ ለፋብሪካዎች ጥሪ ያቀረቡት በፕሬዝዳንት ዶናልድ ትራምፕና በፔንታጎን ባለስልጣናት መካከል በጉዳዩ ውጥረት መፈጠሩን ተከትሎ እንደሆነ ከደረሰን ዘገባ መረዳችለናል። የኢራቅ መንግስት ከሀገሪቱ ውጪ በድሮን ጥቃት ለማድረስ ተዘጋጅቶ የነበሩ 3 የኢራን ደጋፊዎችን በቁጥጥር ስር መዋሉን አስታወቀ። ተጠርጣሪዎች ከሀገሪቱ ዋና ከተማ ባግዳድ በስተደቡብ አቅጣጫ ዘመናዊ ያለሰው የሚበሩ አይሮፕላኖችን ይዘው መገኘታቸውን አልሃዳት የተባለው የሳውዲ አረቢያ ቴሌቪዥን ጣቢያ ዘግቧል። በቁጥጥር ስር የዋሉት ተጠርጣሪዎች በአካባቢው በድሮን ወይም ያለሰው በሚበሩ አውሮፕላኖች የሚደርሱ ጥቃቶችን ከሚፈጽሙ የኢራን አካላት ጋር ግንኙነት እንዳላቸው ተገልጿል። ሳውዲ አረቢያ፣ ቱርክና ፓኪስታን የተፈራረሙት የጋራ መከላከል ስምምነት የባህር ሰላጤው ሀገራትን ከኢራን ዛቻ ለመከላከል እንደሆነ ተገለጸ። ሶስቱ ሀገራት ባለፈው አርብ በሪያድ ተገናኝተው የጋራ የመከላከል ስምምነት ከተፈራረሙ በኋላ ፓኪስታንም ከኩዌት ጋር ተመሳሳይ ስምምነት መፈረሟ ተገልጿል። አንድ የሳውዲ ባለስልጣን ለ11ኛው ቴሌቪዥን ጣቢያ ዘጋቢ ለሮይኬስ እንደገለጹት የባህር ሰላጤው ሀገራት የመከላከል ዝግጅታቸው መጠናከሩ አላማው የኢራንን ዛቻ ለመከላከል እንጂ ለእስራኤል ስጋት ሊሆን እንደማይገባ ገልጸዋል። የአካባቢው ሀገራት ከተፈራረሙት የጋራ መከላከል ስምምነት ግብጽም ትሳተፋለች ተብሎ እንደሚጠበቅ የቱርክ የውጭ ጉዳይ ሚኒስትር አስታውቀዋል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ መጠን በጥቂቱ ይጨምራል። በመላው ሀገራችን በጣም ሞቃታማ እንደሚሆንና ነገ ሙቀቱ ተባብሶ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴላቪቭ 32፣ በሃይፋ 31፣ በቤርሸባ 35፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። ሻያው ዜናው አበቃ።
0: ወርቅነሽ ሸቴ ለዜናው እናመሰግናለን። በርግጥም ከዚህ ቆይት ካንድ ሙዚቃ ፎይታ በቀጥሎ በወቅታዊ ዘገባ እናልፋለን። እንግዲህ የስልክ ቁጥራችን ከቀጥሎ ሳምንታዊ አድማጮች ጋር የምናወያየው ውይይታችን ይቀጥላል ማለት ነው። ከወዲሁ ወደ ስቱዲዮአችን ስልክ በመደወል የስልክ ቁጥራችን 0723940555 እንግዲህ በድጋሚ ልንገራችሁ፣ ምናልባት እስክርቢቶ አስፈላጊ የጽፈት መሳሪያ ከአጠገባችሁ ከሌለ ቶሎ ከኪስም አስቀምጣችሁ ከሆነ ወጣ አድርጋችሁ የስልክ ቁጥራችሁን መዝግቡ። 0723940555 ደውሉልን። ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሻያው ሰጠኝ እንደምን አረፈዳችሁ?
1: ደናነን ወርግነሽ እንዴት ነው? መልካም ሳምንት።
0: መልካም ሳምንት ሸማቶ ባው። እንግዲህ ፉድን ጀምረናል። አዎ የተለያዩ ርዕሰ ጉዳዮች አሉ በሀገራችን ባለማችን። እንደው መጀመሪያ እስኪ ፖለቲካውን እንመልከተው ባጭሩ። ሰጠኝ እንደው እስራኤል ፖለቲካ እንግዲህ በመጪው ጥቅምት ወር ነው ብሔራዊ ምርጫው የሚካሄደው። ከዛ በፊት የተለያዩ እንቅስቃሴዎች እየተካሄዱ ነው። እንደው ያለው ሁኔታ ጠቅላላ ባለ ሁኔታ ምን ይመስላል?
1: አዎ እንግዲህ ፖለቲካው እየተማማቀ ነው። ያው ለምርጫውም ፓርቲዎች እየተዘጋጁ ነው። አዳዲስ ፓርቲዎችም ያው ያወጁበት እንደተቋቋሙ የተነገረበት ሁኔታ አለ። ከዛ ባሻገር ደግሞ በየጊዜው የተለያዩ መገናኛ አውታሮች የኛን ካንን ጨምሮ በህዝብ ላይ ግምገማ እያደረጉ ይሄኛው ፓርቲ ይሄን ያክል አገኘ፣ ይሄኛው ዛሬ ምርጫው ቢካሄድ ኑሮ እያሉ ያቀርባሉ። ምንም እንኳን በትክክል የክኔሴቱ ምርጫ ውጤት የሚጠቁም ባይሆንም ካሁኑ ነገሮችን አመላካች ነው። ያው ካሁን ከነበረው ልምድ እንደምናውቀው ከህዝብ ላይ የሚደረጉ ግምገማዎች ራሳቸው የሆነ ተጽዕኖ አላቸውና አሁን እንግዲህ በሊኩድ ፓርቲ፣ በአሻር ፓርቲና በሌሎች መካከል ፉክክሩ እንደቀጠለ መሆኑ ነው የምናየው። ከላይ ስማቸው የሚጠቀስ የበለጠ ሁለቱ ፓርቲዎች ናቸው፣ ሌሎችም እንዲሁና ያው ደግሞ አሁን ያሚን ሀዳሽ የተባለው ወይም ደግሞ ሚፍለጌት ያሚን ሀዳሽ የተባለው የጊላድ አርዳንና ዩሊ ድልሽቴን ፓርቲም የመጣበት ሁኔታ አለ። እንግዲህ ያው ፓርቲዎች መሪዎች የራሳቸውን አቋምና ለህዝቡ ይሆናል የሚሉትን ወይም ደግሞ በምርጫው ውጤት ያመጣልናል የሚሉትን ፓርቲ ይፋ እያደረጉ ያለበትን ሁኔታ እየተመለከትን ነው። በዚህም እንግዲህ በፓርቲዎች መካከል ደግሞ ያው በአጠቃላይ የተለያዩ አካላት እየገቡ ነው። አዳዲስ ሰዎችም እኛ ህብረተሰብም የገቡ አሉ እንደምናውቀው፣ በሌላውም ፓርቲዎች ደግሞ እንደዚሁ የገቡ ሰዎች አሉና ውጤቱ አመለካችነቱ ለወደፊት ያው ለምርጫው ጥሩ ይሆናል በሚል ሳቤ ነው እና ያኔ ነው የምናየው ውጤቱ። ግን ፉክክሩ እንደቀጠለ ነው። ወርቅነሽ
2: ወርቅነሽ የምጨምር በፖለቲካው በእውነትም በጣም የተጧጧፈ ቅስቀሳ ላይ ናሉ። በተለይ ያሉት የነባር ፓርቲዎችም እንዲሁም አዳዲስ የበቀሉ ፓርቲዎች አሉ። አሁን እንግዲህ ለጥቅምት 27 ቀን ድረስ ከዛ በፊት አስቀድመው አንድ የመጨረሻ ለክነሴ ተወዳዳሪዎቹ እጩ ተወዳዳሪዎቹን በስም ዝርዝር ለማዕከላዊ አስመራሽ ኮሚቴ ያቀርባሉ እና አሁን ያላቸው ምንድን ነው የተቋቋሙ አዳዲስ ፓርቲዎች ምናልባት ከነባር ፓርቲዎች ጋር እንደገና በመቀላቀል እጩ ጥሩ ቦታ ከተሰጣቸው አንድነት በመፍጠር ለውድድሩ ይቀርባሉ። ለምሳሌ ቀደም ሲል ሰጠኝ የጠቀሳቸው አዳዲስ ፓርቲዎችም እንዳሉና አሁን ደግሞ ቤት ጽዮኒ የተሰኘ የሚሉኒክም የተጠባባቂ ተዋጊ ወታደሮች ናቸው። በቋሚነት ሳይሆን በተጠባባቂ ውትድርና የሚያገለግሉ እነሱ ደግሞ እንቅስቃሴ እያደረገ ነው። ቀደም ሲል ከነባር ፓርቲዎች ትተው አዲስ ይህን እንደ ቤት ጽዮኒ የተሰኘው እንደገና ደግሞ ከሊኩድ ፓርቲ ወጥተው ደግሞ እንደ አዳዲስ ፓርቲ ያቋቋሟሉ እና በዚህ ጉዳይ የጦፈ ድርድር ላይ ይገኛሉ። እስከዛው እንግዲህ ብዙ ለውጦች እናያለን። በቀጥታ ለእጩ ለ26ኛው ብሔራዊ ክነሴት የሚወዳደሩ ፓርቲዎችና እጩ ተወዳዳሪዎች ማንነታቸውን በውል እናውቃለን። የሊኩድ ፓርቲ ለምሳሌ የፊታችን ሰኞ ላይ የቅድመ ምርጫ ፕራይመርስ ምርጫ ያካሂዳል ተብሎ ይጠበቃል። ከዛ በፊት እንግዲህ በመመሪያው ህግ መሰረት ጠቅላይ ሚኒስትሩ የዚህ ሊኩድ ፓርቲ ሊቀመንበር ናቸው። እሳቸው እጩ ተወዳዳሪዎችን የመምረጥ መብት ስልጣን አላቸው ተብሏል። እሳቸው 8 እጩ ተወዳዳሪዎችን ሽሪዮን ይሉታል እሳቸው ይመድባሉ ተብለው ይጠበቃሉ፣ ያሳውቋቸዋል ማንነታቸው ተብሏል። ከነዚህም አዳዲስ ነገር እንሰማለን። አንዳንድ ፍንጭ የሚደርሰን መረጃ አለ። በአሁኑም ባንግ በይፋ መግለጫ እስከሚሰጡ ወደ ፖለቲካ ዓለም የተመለሱ አሉ። እነ ማንነታቸው አንዳንድ ስም ቢደርስም በአሁኑ ሰዓት አንድ ገልጽም እነማን እንደሆኑ። እጩ ተወዳዳሪዎች ደግሞ በማህበረሰባችን በብዛት ሴቶች እጩ የክነሴት አባል ተወዳዳሪዎች እንደሆኑ በይፋ ማስታውቋል። ወርቅነሽ
0: ጥሩ አው እንግዲህ የተማማቀ ነው ያው በይበልጥ ትኩረታችን እዚህ ላይ ሆናል እንግዲህ በቀጣይ ጊዜ ሌላው ትናንት የአሜሪካ መከላከያ ሰራዊት ኢታማጆር ሹም ወይ ማከላው እዝ ኃላፊ በእስራኤል አጭር ጊዜ ጉብኝት አድርገው እንደተመለሱ ሰምተናል እንደው ውይይታቸው የመጡበት አላማ በምን ላይ ያተኮረ ይሆን ይሻያል
2: ይህ ጉዳይ በእውነትም አጭር የአሜሪካ መከላከያ ሰራዊት ኢታማጆር ሹም ከእስራኤል መከላከያ ሰራዊት የስልጣን አቻ ኢታማጆር ሹም ጋር ተገናኝተው ተወያይተዋል በአጭር ጉብኝታቸው ነው የመጡትና እንደ አንዳንድ መረጃዎች የሚያመለክቱት ከሆነ በኢራንና በአሜሪካ መካከል የተካሄደ ባለው ድርድርን በተመለከተ ጦርነት ወይ ሰላም በሚህብ ያተኮረ ድርድርና እስራኤል መከላከያ ሰራዊትም በዚህ የአሜሪካ መከላከያ ሰራዊት መካከለኛው ምስራቅ ይገኛል በሱ ላይ ያለውን ያተኮረ ውይይት አድርገዋል እንዲህም በአዛ ቀበሌ የሐማስ ሽብር ፈጣሪ ድርጅት የጦር ትጥቅ የመፍታትን ሁኔታ በተመለከተ ጉዳይም እንደተነጋገሩበት ይነገራል ምን በዚህ ብቻ በሰሜኑ በሊባኖስ በኩል ያለው ድርድር የሰላም ድርድር በተመለከተም በዚህ ተነጋግረዋል የመከላከያ ሰራዊት የሁለቱ የቃል ኪዳን ሀገራት የእስራኤልና የአሜሪካ መከላከያ ሰራዊት አሁን ላይ ቢሆን በተጠንቀቅ ላይ የሚገኝ ስለመሆኑ ተነጋግረዋል ነው የሚሉ መረጃዎች የሚደርሰን መረጃዎች የሚያመለክቱት
0: ሰጠኝ እንዴት ያዋለ ይሄን አጭር ጊዜ ጉብኝትና በጣም ወሳኝም ይመስላል እንዴት አየው
1: አዎ እንዳልሽው ወሳኝ ነው ውስጡ ምስጢር ያለው ነው የሚመስለኝ ምናልባት እንግዲህ ከኢራን ጋር የሚደረገው ድርድር ውጤት ማመጣ ከሆነ ያው ወታደራዊ ስምምነት ውስጥ መግባባት እንዲፈጠር የተደረገ ጉብኝት ነው መስሎ የሚታየኝና ቀላል አይደለም አሁን ያለንበት ሁኔታ ኢራንም ባለው ሂደት ያው እንደምናውቀው ብዙ ፍቃደኛ አይደለችምና የአሜሪካው እንግዲህ የወታደራዊ ባለስልጣን ከእስራኤል ጋር ሲገናኙ ቀላል አይደለም ይሄ ፖለቲካዊ ግንኙነት አይደለምና ራሱን የቻለ ምናልባት ለህብረተሰቡ ያልተገለጡ ብዙ ሚስጥሮች ሊኖሩት ይችላልና በኔ በኩል ትልቅ ቦታ የሚሰጠው ነው ብዬ ነው የማስበው ምክንያቱም ወደዚህ ሲመጡ ዝም ብሎ አይደለም የኢራን ነገር የሚደረግ ነገር ገና ያላለቀ የቤት ስራ ነው ለአሜሪካም ለእስራኤልም በዛ ጉዳይ ጦርነቱ ቢታደስ በሚለው ደግሞ ለመምከር መስሎም ይታየኛልና እርግጥ ቆይተን ምን ነው ያለው ሁኔታ
0: አው ሊሎዚ ጋር ተያይዞ እንግዲህ ኢራንና አሜሪካ ውጥረትም አሁንም እንደቀጠለ ነው እንደው ሰሞኑን ያለው ሁኔታ እንዴት ነው መጨረሻውስ ምን ይሆናል ተብሎ ይጠበቃል ሰጠኝ
1: ድርድር አለ ይባላል እየተነጋገርን ነው ይላሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁልጊዜ ተስፋ ይሰጣሉ ተስፋው ግን በተግባር ሲመጣ አናይም ተግባር ላይ ሲውል አናይምና የሁለቱ ሀገራት ሁኔታ መላው መካከለኛውን ምስራቅ ወጥሮ የያዘ ነው እንዲሁም ለዓለም ደግሞ ኢኮኖሚና ችግሮች መባባስ ከፍተኛ ጉዳት የሚያመጣ ነገር ነውና የኢራን ውጭ ጉዳይ ሚኒስትር እንኳን ዛሬ ምንድነው ያሉት እንግዲህ ስምምነቱን መጣስ ካለ ድረስ ወደፊት ልንቀድም ልንገሰግስ አንችልም ያሉበት ሁኔታ አለና አሁን በአሜሪካና በኢራን መካከል ያለው ፍጥጫ በፊት ከነበረው የሶስትዮሽ ለምሳሌ እስራኤል አሜሪካ ኢራን ማለቱን ተተን በሆርሙዝ ብቻ የኢራንና አሜሪካ ፍጥጫን ማየታችን በጦርነቱ ተቀምጠው የነበሩ ግቦች የተወደቁ ሚለውን ግራም ያጋባ ነውና የአሜሪካው ፕሬዝዳንት ዶናልድ ትራምፕም የሚያነሷት አንድ ነገር ብቻ ነው ኢራን የኒኩለር ጦር መሳሪያ ባለቤት መሆን የለባትም የሚል ነው እንጂ ለሌሎች ነገሮች ለተነሱበት አላማ ሌሎች 3 እና 4 የሚሆኑ ተጨማሪ አላማዎችን ሲያነሱ አናይም የኢራንን መንግስት መጣል የማይሞከር መስሎ ነው የሚታየው አሁን እንደውም እንደገና እየተጠናከሩ ነው የጦር መሳሪያ ያስገቡ እንደሆነ ነው ኢራኖች የተነገረው አሁን እንኳን ባለፉት ሳምንቱ መጨረሻ ቀናት እንደሰማ ነው ኢራን ከሩሲያና ቻይና ጸረ አውሮፕላን ሚሳኤሎችን አስገብታለች ነው የተባለና ይሄ መረጋጋት አለበት በተባለበት የተኩስ አቁም አለ በተባለበት ጊዜ ነው ይሄንን ያደረገችውና ይሄ ማለት ለወደፊት ጦርነት ቢገጠም ወይም ጦርነት ቢሆን እነዚህ ሀገራት በጀርባ አሉ ማለት ነው ስለዚህ ፍጥጫው እንደቀጠለ ነው ውጤት ባጭር ጊዜ ይገኛል የሚል እምነት የለኝም
0: ሸዮ አሜሪካና ኢራንን እንዴት ታዋለህ አንተስ ፍጥጫው
2: ፍጥጫው በጣም ግራ የሚያጋባ ሁኔታ ነው ያለው። እንግዲህ ቀደም ሲል ሰጠኝ እንደተጠቀሰው ቻይናና ሩሲያ ለኢራን ጦር መሳሪያ ያስተላለፉ ናቸው የሚል ዜና ስንሰማ፣ ከዚህ ወለጎን ደግሞ በተቃራኒው የአሜሪካን የጦር መሳሪያ የጥይት የሚሳኤል የሮኬት እጥረት ስላለበት ጦር መሳሪያ የሚሰሩ ኢንዱስትሪዎች እንዲሰሩ የአሜሪካ መከላከያ ሰራዊት ጠይቋል ተብሏል። ይህ የሚያሳየው ምንድነው? የአሜሪካ ሀያልነት በእንዲያውም የዓለም ሀያል መንግስት የመከላከያ የሰራዊቷ የዓለም ገዢ መሆኗን በምትገልጽበት ጊዜ የጦር መሳሪያ እጥረት አለባት ሲባል፣ በዚህ እንደው ባንዲ በአሜሪካና በኢራን መካከል በተካሄደ ጦርነት የአሜሪካ ሰራዊት በኢራን ድብደባ ላይ ብቻ ጦር ጥይቶን አለቀበት? ትልቅ ጥያቄ ነው አይደል? ዓለምን የምትቋቋም ሀገር ይህ መሆኗ ግን አሁን ያለው ተጨባጭ ሁኔታ ድርድሩ የአሜሪካ ምክትል ፕሬዝዳንት የሰጡት መግለጫ ለጋዜጠኞች አዎ ድርድሩ ከኢራን ጋር እየተካሄደ ነው ያለው የሚል መግለጫ ሰጥተዋል። የአሜሪካ መከላከያ ሰራዊት ከፍተኛ ኢታማጆር ሹም ደግሞ የተናገሩት ምንድነው? በአሜሪካና በኢራን መካከል ያለው ፍጥጫ ያለው ውጥረት ይብቃ ይብለዋል። ምን ማለት ነው? ይብቁሌ በውጥረትና መፋጠጥ ጥሩ አይደለም፣ ወይም አንዴ የለየለት የማጥቃት እርምጃ ሆኖ ማብቃት አለበት እንጂ ብዙ ጊዜ መጓተት የለበትም ባይ ነው የአሜሪካ መከላከያ ሰራዊት። እንግዲህ ይህን ይመስላል። ግን ሌሎች መረጃዎቹ በጣም አወዛጋቢ ሆነው የሆርሙዝ ወሽመጥ ባህር በዚህ የነዳጅ ዘይት መርከቦችን እንዳይተላለፉ ተዘግቷል። በዛ ምክንያት በነዳጅ ዘይት ንረት ተወዷል ነው የሚባል በዓለም ገበያ። ይህንን ደግሞ መፍትሄ እንዲሰጠው ከፍተኛ ጥረት እየተደረገበት ነው ያሉ ትራምፕም በተደጋጋሚ በኢኮኖሚ ነገር ያወራሉ። የዓለም የነዳጅ ዘይት ዋጋ ይቀንሳል። አሁን ተቃርበናል፣ ጦር በቃ ለመጨረሻ ጊዜ ጦርነቱን ለመዝገብ ለመቋጨት ተቃርበናል እያሉ በይፋ እያሳወቁ ነው።
0: አዎ እንግዲህ በዛው በመካከለኛው ምስራቅ ዙሪያ ነው እንደው በሰፊው የተነዋል። ጧትም ከስንሰነብትም የሶስቱ ሀገራት የተፈራረሙት የመከላከል ስምምነት ሌላ ሀገራት የሚቀላቀላሉ እየተባለ ነው እና ሳውዲ፣ ቱርክና ፓኪስታን ያደረጉት ስምምነት እንደው ለእስራኤልም ሆነ ለአሜሪካ ስጋት ይፈጥር ይሆን ወይ? ይሻየው ባጭሩ ምን ይመስላል?
2: ይህም በቀጥታም ሆነ በተዘዋዋሪ በዚህ በምንኖርበት መካከለኛው ምስራቅ የአረብ ሀገራት ደህንነት የመከላከያ የቃል ኪዳን ስምምነት ከትናንት ወዲያ አረብ በሳውዲ አረቢያ ተፈራርመዋል። ሶስቱ ሀገሮች ሳውዲ አረቢያ አስተናጋጇ እንደ ቱርክ እና ፓኪስታን ፈርመዋል። የጋራ ለመከላከል የውጭ ጠላትን በአንድ ላይ ለመከላከል የሚል ፈርመዋል። ከሶስቱ የአረብ ሀገራት መካከል አንዷ ፓኪስታን የኒውክሌር ቦምብ ባለቤት ያለባት ሀገር ናተኝ። አሁን ሌሎችም ተጨማሪ በዚህ መካከለኛው ምስራቅ የሚገኙ በዚህ ማህበር ልበለው በቃል ኪዳን እንዲቀላቀሉ ጥሪ እያስተላለፉ ናቸው። በሰሜን አፍሪቃ የምትገኘው ግብጽም እንድትቀላቀል ጥሪ ተላልፏል። ምን እሷ ብቻ ሌሎችም የአካባቢ ሀገሮች እንዲቀላቀሉ ጥሪ እያቀረቡ ነው። ይህ ደግሞ በቀጥታም ሆነ በተዘዋዋሪ ለእስራኤልም ሆነ ለአሜሪካ በዋናነት አሜሪካ በመካከለኛው ምስራቅ የምታደርገውን ወታደራዊ እንቅስቃሴ ለመግታት ተጽዕኖ ለማሳደር በሚል የተነሳ የታቀደ ሀሳብ ነው።
0: አዎ ሰጠኝ፣ እንዴት ነው ይህ ነገር እንዲታየው? ዞሮ ዞሮ ለእስራኤል ስጋት ይሆን ለአሜሪካም እየተባለ ነው፣ እንዲታየው?
1: አዎ በሁለት ሁኔታ ነው የምመለከተው ይህንን የሳውዲ ቱርክና ፓኪስታንን የደህንነት ስምምነት የመካ

0: ከመማጸን ነው ያለች። እንግዲህ ኢራን እሷንን ወደ እሷ ጣት የቀሰረ መሆኑን በማየት ነው ኢራን ያጣጣለችው። በሌላ በኩል ለእስራኤል ግን አደጋለው፣ ምክንያቱም ከቱርክ ጋር ሲነጻጸር እንደገና ደግሞ ሳውዲ አረቢያ ከእስራኤል ጋር የሰላም ስምምነት እንድትፈርም ጥረት እየተደረገ ባለበት ሁኔታ ቱርክ እና ሳውዲ አረቢያ ከፓኪስታን ጋር መፈራረማቸው ለወደፊት ችግር ሊፈጥር የሚችል ነው። ምክንያቱም የቃል ኪዳን ሀገር የሆኑ በሚሄዱበት ጊዜ አንዱ ሌላውን እንዳይጎዳ ጥንቃቄ ስለሚያደርግ ለእስራኤል ደግሞ መጥፎ ጎን ያለው ነው። ነገር ግን ሶስቱም ሀገራት ከአሜሪካ ጋር ጥሩ ግንኙነት ያላቸው በመሆኑ ቢፈራረሙም ብዙ ውጤት ሊያመጣ ይችላል፣ እስራኤል ላይም ጉዳት ሊያመጣ የማይችልበት ሁኔታ ሊኖር ይችላል። ለጊዜው ግን ለወደፊት መታሰብ ያለበት ነው። በአንድ በኩል ለራሳቸው ደህንነት ሊሉ ይችላሉ። ምክንያቱም በአሁን በፊት በትክክል እንደተፈራረሙት ቢሆኑ ኑሮ ሳውዲና ፓኪስታን እንደተፈራረሙት ከአንድ ዓመት በፊት አንድ ሀገር ሌላው ከተነካ አብሮ በጎን እንዲቆም የተባለው ነገር አልሰራም። ምክንያቱም ሳውዲ ስትጠቃ ፓኪስታን ከጎኗ አልቆመችም፣ እንዲያውም አደራዳሪ ሆና ነው የመጣች እና ከዛ የሚያልፍ መስሎ አይታይም ለጊዜው ሲታይ። ነገር ግን እየቆየ ሲሄድ ደግሞ የራሱ የሆነ ተጽዕኖ ሊፈጥር ስለሚችል እስራኤል ነገሮችን በትኩረት ማየት ያለባት ነው መስሎ የሚታየኝ። ወርቅነሽ
1: ጥሩ። ዋው እንግዲህ በሂደት ይታያል ሁሉም ነገር እንደምንለው ሁሌ። ወደሚቀጥለው ዝግጅት እንለፍካለን። ጊዜ አንጻር አድማጮችን ለመቀበል እንግዲህ ያለው ጊዜ እነሱ ነው።
2: ጥሩ ሆነ
0: ሙዚቃ መሸጋገሪያ ሙዚቃ

0: በመቀጠል ወደ እናንተ ውይይት ሳምንታዊ ተሸጋገር መስመን ላይ አድማጭ አለን። ጤና ይስጥልን።
1: ጤና ይስጥልን ሻዋቶ፣ እንደምን ዋላችሁ?
0: ደህና ነን
1: አድማጮች፣ እንዲሁም የሬዲዮን አሰራጮች በሙሉ
0: ሰላምታ ደረሰ ለሁላችን። እናመሰግናለን። ማንን በል?
1: ባበይ ነኝ።
0: አቶ ባበይ?
1: አቤት።
0: ደንበኛ ነን ማለት ይቻላል አይደለ? አቶ ባበይ፣
1: እንግዲህ እንደዚያው እየሆነ ነው።
0: በጣም ጥሩ፣ ቀጥልበት። እሺ፣ እንግዲህ ለዛሬው ያለ አስተያየት ምን ይሆን?
1: ለዛሬው እንግዲህ ወቅቱን በተመለከተ ነው። እንግዲህ ወደ 3 ሳምንት ነው የቀረነ የቤት ሰፈር።
0: አዎ።
1: ምንም እኔ የቤት ወይም ደግሞ አስተማሪ ባልሆነም የልጆቻችን ጣፈንታ
0: የልጆች አባት ነኝ ይበለን።
1: አዎ፣ የልጆች አባት እንደመሆኔ መጠን እንግዲህ 3 ሳምንት ቀርቶናል። ስፋሪሙ፣ ቲኩ ሁሉ ይገዛል። ምናልባት አክሻ በአሁኑ ሰዓት ባናስተካክል በኋላ ልጆች ወደ ትምህርት ገበታ በሚሄዱበት ሰዓት ትንሽ ችግር እና ወይም ደግሞ የልጆችን ሞራን ስለሚነካ ታሁኑ ቤተሰቦች እንድናዘጋጅ ነው ጥያቄ።
0: በጣም ገንቢ፣ ጥሩ ነው። እንደወላጅ ልጆች እንዲማሩ ጥሩ ዜጋ እንዲያውቁ እንዲበለጽጉ የሁላችን ብሩህ ተስፋ ስለሆነ አስቀድሞ ትምህርት መሳሪያዎችን ማዘጋጀት ጊዜው ሲቀርብ ተፈት ትምህርት ቤቱ መስከረም አንድ ቀን አዲስ የትምህርት ዘመን ሲከፈት ብቻ እንትን ከማለቱ ከውዲው ማዘጋጀት ጥሩ ነው ያልከው በጣም ጥሩ ሀሳብ። ከልብስ ከጽፈት ከየትምህርት ቤት መጽሐፍትም ደብተሮች

0: ሌሎችም እስክርቢቶም ወዘተርፈ ሆነና አልባሳትን በተመለከተስ ምን ትላለህ? ስለ ልብስ
1: እንግዲህ በአልባሳቱ ምክንያት እያንዳንዱ በሰፈር የተለየ ስም አለው። ያን ሄደው ገስተው ሁልጻውን ገስተው ማሰ ወይም ደግሞ ስሙን ማጻፍ ይችላሉ። የከለበ ሰፈር ሲሉት ያንን አውጥተው ይሰጧቸዋል። ከዚያ ከመሆኑ በፊት አስቀድሜ ለመናገር መፈልገው ከውጭ በሰፈሩ ስፋሪም ከመግዛት ከውጭ የሚገዛው ብዙ ገንዘብ ስለሆነ ከሰፈሩ ውስጥ ያው ስፋሪሙን ያመቱን ከዚያው መግዛት ገንዘብ መክፈል ያስፈልጋል። ከውጭ ብንገዛው ብዙ ገንዘብ ነው የሚያስፈልገው። ከዚያ ከመድረጋችን በፊት ከቤት ሰፈሩ ከዚያው የሚከፈል ነገር ስላለ ያን ከፍሎ ከ1000 በላይ እስከ 1500 2000 ድረስ ይደርሳል በውጭ የምንገዛቸው ሰፋሪሞቹ። ከዚያው ግን ብንገዛቸው በዛ ከተባለ 10 በዛ ከተባለ ከ350 እስከ 400 ነው።
0: መዋስ መሰለይ ባለሳሳ።
1: አዎ መዋስ ነው። ያን ይሃል ከምንገዛው ያንዱ አመቱን ገዝተን ለሁለተኛ አመቱ አይጠቅምም። ያው የሚጠቀምበት የለም። ትንሽ ልጅ ያለው ግን እዚያው በሰፈር ከሆነ በዚያው ይቀጥልበታል። ግን ያ ከመሆኑ በፊት ከሄዶ ከቤተሰፈሮች ከማስከራዎች ጋራ ከመምህሮች ጋር አሁን በየሰሞን ከፍተው እየጠበቁ ነው ኑና በሰንትን ስፋሪ የምትወስዱ የምትመዘገቡ እያሉ እየጠየቁ ነው። በዚያን ሰዓት ወላጆች ሄደው በአሁኑ ሰዓት ይሄን ነገር እንዲያስመዘግቡና ወይም ደግሞ ያንን ስፋሪሙን እንዲከፍሉ በቀላል ገንዘብ ለማለት ፈልጌ ነው።
0: እንዴ በጣም ግሩም። ይሁን ያህል ገንዘብ ወጪ ብዙ ገንዘብ ከማለት በአቅማችን እውነት ጥሩ ምክር ነው። በኢኮኖሚ አንጻር እውነት ክን ነው።
1: አዎ ምክንያቱም አሁን ትንሽ ከዚያ ሀደን 1000-2000 ከምናወጣው ያንን ቀንሰን ለቤት ሰፈር ሁልጻ መግዛት ያስፈልጋል። እና ላይም ደግሞ አዲስ አመት ሲጀመር ያው አዲስ ጫማ ይላሉ። ያንንን ሁላ ይሸፍንልናል ለማለት ፈልጌ ነው።
0: በጣም
1: እና ወቅቱ ነው ይሄ። ወቅቱ ስለሆነ ወላጆች ይሄን ነገር መቼም አንዳንድ ወላጆች ችግር ያለ ካለ ከቤት ሰፈር ያልተመዘገበ ካለ በየአካባቢው ላሉት ሀበር ማጻ አስቀድማችሁ ባላ ልጅ ሳይገባ ቀረ ከማለት አንዳንድ ደግሞ በጎ አድራጎት የሚረዱ ድርጅቶች ወይም ደግሞ ሰዎች አሉ የቋንቋ ጥረት ያላቸው የደወሉ ቢናገሩ ለዚያ ለመርዳት ሁላችንም ዝግጁ ነን።
0: በጣም ግሩም
1: ለማድረግ ማለት ነው።
0: ባባይ አሁን ወላጅ
1: መተገቡ እንዳይቀሩ
0: ወላጅ በአሁኑ ሰዓት ሬዲዮን የሚያዳምጠን አንተ እያዳመጡ ያሉ ወላጆች አሁን መጽሐፍ ለመግዛት አሁን በቅናሽ ዋጋ አለ ሲባል ዝም የሚል ወላጅ ያለ አይመስለኝም። ብዙ ገንዘብ ወጭ ማድረግ አይፈልግምና መረጃውን ሰምቶ ነገ ዛሬ ሳይል ባስቸኳይ ሄዶ መግዛት በየትምህርት ቤቱ እንደዚህ አይነት አጋጣሚ አለ ብለናል። እናመሰግናለን።
1: አመሰግናለሁ። እኔም የነድል ስለሰጣችሁኝ መልካም ቀን ይሁንላችሁ። ሸዋቶ መልካም ሳምንት።
0: ሸዋቶ አቶ ባባይ ደናውን። አሁን ወደ ቀጣይ አድማጭ ስናልፍ መስመር ላይ ያለ ጤናስጥልኝ
2: መልካም ሳምንት ከወዲሁ ምን ታመራ ተርሰው
0: ከክራዮት
2: ማለት ነው።
0: ወይዘሮ ምን ታመር
2: አቤት።
0: ደንበኛ አድማጭ ገንቢ ሐሳብን በማቅረብ ረገድ በቃ እንዲያው በቀጣይነትም ለምታደርጉ ትብብር በጣም እናመሰግንሻለን። ከሰሜኑ ክፍለ ሀገር አይደለ?
2: አዎ በክራዮት ማለት ነው። በኪሪያት ሙስኪን ኸይፋ ከተማ በሰባ ነው ማለት ነው። ያው እዛ ነኝ፣ በሰሜኑ አካባቢ ነኝ። እኔም ከልብ አመሰግናለሁ። ያው በየጊዜው ማለት ነው ሀሳባችን እንድናራምድ ለምታደርጉት ትብብር እና እንዲሁም ለምትቀበሉን ማለት ነው ከልብ እናመሰግናለን። እኛም የእናንተም ጭምር እንትን ስለሆነ ማለት ነው።
0: እሺ በእውነት አሁን በአንቺ አስተያየት እንግዲህ ከዚህ ጋር በተያያዘ ያለሽ እና አስተያየት ደግሞ ለመስማት በጉጉት እየተጠባበቅን ነው።
2: አመሰግናለሁ። በመቀጠል ማለት ነው ለወርቅነሽ ለሰጠኝም እንዴት ዋላችሁ እላለሁ በዚሁ አጋጣሚ ለአዳማጮችም ማለት ነው። ከዛ በመቀጠል ግን ያው ሁለት ነገሮችን አጠራጠር አድርጌ መመልከት እፈልጋለሁ። አንደኛው ያው ከፊታችን የነበረው ሰውዬ እንዳለው ማለት ነው ስለ ልጆችን በተመለከተ የትምህርት መሳሪያዎች ችን ምን መደረግ እንዳለበትና እንዲሁም ደግሞ ሙቀቱን በተመረከተ ያው አሁን ላይ ያለንበት ሙቀቱ ጊዜው ማለት ነው በጋ ላይ ስለሆነን ማለት ነው ያው እንግዲህ ትንሽ አጠርባለ ማለት ነው ምን መልከት ፈልጋለሁ ማለት ነው
0: ለተና አባቶ ባበይ ለተናገረው ንግግምቢ በሆነ ማጠናከሪያ ነው ማለት
2: ማጠናከሪያ ነው እነት ለመናገር በጣም በደንብ ነው የተናገረው ማለት ያው ይወላችንም ማለት ነው ወላጆች ከመሆናችን አንጻር ማለት ነው ሁላችንም መጠን ማለት ያለብን ነገር ነው ማሰብ ያለብንና ያው ሁለት ሳምንት ነው የቀረን ማለት ነው ወጊዜ ብዙ ጊዜ እየቀረ አይደለም ማለት ነው ካሁን ጀምረን ሁሉን ነገር ብናስተካክልና ብንል በጣም አሪፍ ነው ብያስባለሁ ያው አላ አይደል ክረምት ይሁን አሁን ትምርቱም ሊጀምር ነው ሁለት ሳምንት ነው የቀረውና ሁላችንም እንትን ማለት አለብን ማለት ነው ማሰብ አለብን ማስተካከል አለብን መጻፎችም ቢሆን መሳሪያዎቹ መጻፊያዎች ሁሉም ምንም ነገርሽ ማለት ነው ካሁኑ መዘጋጀት ያለበትና ያው ቢዘጋጅ በጣም አሪፍ ነው ሁላችንም እየተዘጋጀን ስለሆነ ማለት ነው
0: በጣም ግሩም ወዘሮ ምንታመር አሁን እንደ ወላጅ ሆነሽ ነው እንግዲህ ሐሳብሽን ያጋራሻለሽውና አሁን መስከረም አንድ ቀን አዎ ወደ ከሶስት ሳምንት ያነሰ ጊዜ ነው የቀረን ዛሬ ኦጉስት ነሐሴ 9 ቀን ላይ ሆነን እንግዲህ መስከረም አንድ ቀን ሲሆን አዎ ወደ እንግዲህ 3 ሳምንትን በለው ግቀን ይበራል አሁን በዋናነት እንግዲህ ታውን ቀደም በመስከረም አንድ ቀን በሚሆንበት ጊዜ በበጋ ወራት ረፍት የሰለበቱ ተማሪዎች ወደ ትምህርት ይመለሳሉና እንዳንቺው በኋላ በትምህርት መክፈቻው ቀን ምን ማድረግ አስቀድሞ ምን ታስቢያለሽ?
2: አዎ በነገራችን ላይ ያው እኔ ያው ወላጅ ነኝ የሁለት ልጆች በሰፈር ይማራሉ ማለት ነው ያው አዲስ ጀማሪም ሊኖሩ ይችላሉ አንደኛ ከሰል ወይም ደግሞ ጋን ላይ ብዙ የሚጀምሩ አሉ ማለት ነው ያው ከሁለት ሳምንት ከሶስት ሳምንት በኋላ ማለት ነው አዘ ምን ማድረግ አለብን የሚለው ያው ለምሳሌ ማለት ነው የመጀመሪያ ጊዜ ሲሆን አዲስ ነገሮችን ማለቴ እንዴት ነው ሁሉ የመጀመሪያ ሲጀምሩበት ልጆች ሲጀምሩ ሳይሆን አላ አይደል ለምሳሌ በሚጀምርበት ጊዜ የኛ ልጆችም የነበሩትም ሆነ በቤተሰብ ወይም ደግሞ በጋኔም በማኦንም ሆነ ማለት ነው ሲጀምሩ የመጀመሪያ ቀኖችን አንድ አዲስ ልብስ መንት ማለት አለባቸው ልብስ ቢያንስ የመጀመሪያ ቀኖችን ልብስ መገዛት አለባቸው ጫማ አለ ሂቲክ አለ ብዙ ነገር አለና እነኝን ነገሮች ማለት ነው ካሁኑ ብናስተካክል በጣም አሪፍ ነው ለምሳሌ እኔም ያው ያስተካከልኩኝ ስለሆነ ማለት ነው ያው ካሁኑ ጀምሬ ያው በእግዚአብሔር ዳታ ማለት ነው ያስተካከልኩኝ ስለሆነ ሁላችንም ብናስተካክል በጣም አሪፍ ነው ብያስባለሁ ያው አቤት
0: ጥሩ በጣም የትምህርት መሳሪያዎችን ሁሉን ቅድም አዘጋጀት አስፈላጊ ነው ደግሞ ወደ ትምህርት ሲመለሱ እነዚህ ታዳጊ ልጆችም ተማሪዎቹ እንግዲህ እንደ ወላጅ አዎ እንዳልሽም ወላጅ ነኝ ልጆችሽ በትምህርት ቤት አንደኛ ደረጃ ነው የሚማሩ ልጆችሽ
2: አንደኛ ደረጃ ነው የሚማሩ የዋስ ስድስተኛ ክፍል ትልቋ ማለት ነው ወደ ስድስተኛ ክፍል ትሄዳለች ማለት ነው አሁን ለሚቀጥለው ትንሽቱ ደግሞ ወደ ሶስተኛ ክፍል ትሄዳለች ማለት ነው ስለዚህ አንደኛ ደረጃ ናቸው ማለት ነው
0: ካውዲዮ ደግሞ እንደ ወላጅ የልጆችን ስንቅ ወደ ትምህርት ቤት ሲሄዱ ቁርሳቸው የሚታሰብበት አይደል
2: በጣም ቁርስ አለ ብዙ ነገር አለና የሚታሰቡ ነገሮች ብዙ ነገሮች አሉ መቋጠሪያ የምሳ መቋጠሪያዎችም አሉ እነሱም እንት ማለት አለባቸው ውሃም ይዙባቸው ብዙ ነገሮች ለምሳሌ ማለት ነው በየጊዜው ማለት ነው በየአመቱ ያው መምሮች የተለያዩ ይሆናሉ በዛን ሰዓት ደግሞ ሄዶ መተዋወቅ በዛውን ቀን ማለት ነው ያው ብዙ ትምህርት ስለሌለ አዘዘውን ሰዓት ደግሞ ወላጅ አብሮ ሄዶ ገብቶ ማየት መምሮችን ሁሉን ነገር እንትን ማለት መመልከት ምናምን በጣም አሪፍ ነው እና ከወዲሁ ሊታሰብበት ይገባል ማለት ነው
0: ትምህርት ቤቱ ከመከፈቱ በፊት የተወሰነ ቀናት ሲቀረው ወላጆች ይጠራሉ አይደል ወደ ትምህርት ቤቱ ሄደው ከአዳዲስ መምህራን ጋር እንዲተዋወቁ
2: ናሆን አዝ እንደዛስ ሊዮን ስለሚችል ማለት ነው ተነዛ ነገሮች አሁን ለምሳሌ ብዙ ጊዜ የኔ ልጆች አሁን ለምሳሌ የሚማሩበት አንድ ትምህርት ስለሆነ ያው እስከ 6ኛ ክፍል ድረስ አንድ ትምህርት ስለሆነ ማለት ነው የሚማሩበት ያው ብዙ ጊዜ ቀደም ብለው አይጠሩም በርግጥ ግን በአንደኛው ቀን ግን አብሬያቸው ሄዳለሁ አብሬያቸው ሄድና አዝ መምሮችን ተዋወቃለሁ ብዙ ነገር መለከታለሁ ምናምን ማለት ነውና ሁላችንም እንደዚህ ማድረግ ይገባናል ለምሳሌ አዲስ ጀማሪ ከሆነ ግን አንደኛ ክፍል ወይም ደግሞ ለምሳሌ ጋኒ እንደዚህ ምናምን ነገር የሚሆን ከሆነ ደግሞ ቀደም ብለው ይጣራሉ በዛን ሰዓት ማለት ነው ሄዶ መተዋወቅ መጠየቅ የልጅን ግብር ማስረዳት እነኝ ነገሮች ማለት ነው የወላጆች ኃላፊነት ነው ማለት ያው እኛ አይደለንም መምህር መሆን ያለብን ከመምህሮች በፊት ማለት ነው መምህር መሆን ያለብን እኛ ስለሆነ ማለት ነውና አዚ እንደዛ አድርጎ አንተ ማለቱ በጣም አሪፍ ነው
0: ወላጅ ምን ታምር አስረሳው ጅግ በጣም እናመሰግናለን ለሰጠሽው አስተያየት እናመሰግናለን ሸባዋት
2: ሸባዋት አንደርስ ነበርኝ አበል ተውኩት መሰለኛለን በሌላ ቀን ደግሞ ይው ገባለሁ
0: ወደ ሮባ አካባቢ ብንስ
2: ሙቀቱን በተመለከተ ብዬ ነበር አዚ በሌላው በሮባ አካባቢ ምናምን ገባለሁ መልካም ቀን ሸባዋት አመሰግናለሁ
0: ይሄው መዘገብንኮ ደና ቆይታ ወደ ቀጣዩ አድማጭ ተሸጋገርን መስመር ላይ ያለን ደና ይስጥልን
3: አብራስተልኝ ሻያው ስጦታው ነኝ እንደምናለ
0: ኦ አቶ ስጦታው ፈረደ እንዴት አለ
3: እግዚአብሔር መስገን ደና ነኝ ለአምላክ አይክፋው
0: የፍርድ ቤት በትርጎማ ባለሙያ ደና ነህ
3: አዎ ያው ቅድም ሰራተኛ ነበር
0: ተሳስቼ ከሆነ ይቅርታ
3: አልተሳሳትኩም ያው ግል ድርጅት ስለሆነ በእነሱ ስም ነው መጣራው አብዛኛውን ለዛ ፈልጌ ነው
0: በጣም ግሩም እሺ እንግዲህ አቶ ስጦታው ፈረደ
3: አዎ አሁን ወደዚህ ተረዶ ገበያልኩት ያው የኛን በበረሰብ እና ማበረሰብ ሲያጋጭ ሰነበት አሁን በማጋጨት ላይ ያለ ጉዳይ አለ አሁን ጥያቄ ቀጥታ ለቤተ ክርስቲያን ነው ኢየሩሳሌም በቲክቶክ ማማኞቻችን ያሳደዱ የሚል ስማቸውን ሳይገልጡ አንዳዛውን ተናግረዋል በየዋትሳፑ በየቲክቶኩ ይሰራጫል እና የኔ ጥያቄ እንግዲህ ያው አንዳንዴ አመትባል ሲመጣ ያው የኢትዮጵያን ያለውን ግንኙነትና የባህሉን ሲገልጡ አሁን በዚህ ጉዳይ የሚሰሙ ከሆነ
0: ምንድን ነው የስም አጥፊነት ነው በቲክቶክ አማካኝነት በጣም እንዴት ነው በምን ይዘቱ ምንድን ነው እኔ ያን ያልሰማሁት ይቅርታ
3: አዎ ይዘቱ ለምሳሌ አሁን በእኛ በኩል ወደ ቤተክርስቲያን ሄዱ እስራኤል ነው መታወቂያቸውን ተቀብለው ወይም ተጋብተው መተው መብታቸውን ካሟሉ በኋላ ወደ ቤተክርስቲያን ሄዱ ተብሎ ህዝቡ እየተዋጋኔ ያለ እንደዛ ሰዎች እንዲታቀቡና ከወርድ ጋር ተዋውደው እንዲኖሩ በዚህ በተበለከተ አባቶች አዛውንት ቄሳውንቶች በ7ኛው ወር 19 ቀን ሰላማዊ ሰልፍ ነበር ያንን በተንተራሰ ነው የተናገሩት ራሱ ሃይማኖት መሪ ሆኖ አላቅም ስማቸውን ማልጋለጡ ግን ያው አማኞቻችን ያሳደዱብን በሚል ነው እና እኔ በኢትዮጵያ እንደምታቀውሉ ትምርት ቤት ተማተብየ ተጠርቼ ሄድኩኝ ቤተክርስቲያን አይኔ ብራን የባጣው ግዜ ይማርተ ብሎ አሁን ምንድነው ተጠየቁ ጥያቄ ይሄ ልጅ ከኛ ከመጣ ወደናንተ ቤት አይመጣም መማር ይማራል ግን ወደናንተ ቤት አይመጣም የሚል እኔ ጥያቄ ደግሞ አሁን ከኛ ጋር ይያሉ ቤተክርስቲያኗ የምትቀበላቸው ከሆነ ትክክለኛውን የሃይማኖት አመራር እየመሩ ነው ወይ ጥያቄ እኔ ለምሳሌ የስጦታው በዘሬ አሚኛ ይውድኛ ተቀመጥኩኝ ለምን ቢጀሰር ኑሮህ እንዴት ነው የነፍስ አባትስ ማን ነው ከማን ጋር ነው የምትኖረው ማህበራዊ ኑሮስ የምትኖር እንዴት ነው ብሎ ሳይጠይቁ ነው የሚቀበሏቸው እነዚህ ሰዎች እኮ ሁለት ያጥ ጎመን የሆኑ ነው የሚኖሩ ከኛ ጋር ነው
0: ሶታው ፈረደ
3: አቤት
0: በኦሪት መጽሐፍ በይሁዳን ሃይማኖት የነፍስ አባት መኖር ያስገድዳል ወይ እኔ እስካሁን አላገኘሁም ይቅርታ አድርግልኝ የነፍስ አባትነት ላይ በዛ ላይ ከምን የመጣ ታሪክ ነው ይሄ የሃይማኖት የነፍስ አባትን በሚለው ሁኔታ እስካሁን በጣም ብዙዎችን የሚያጠያይቅ ሁኔታ ነው
3: እንግዲህ
0: ስርዓቱ የነበረ ነገር ነው ግን ከምን እንደመጣ ደቡ አልገባኝም እሺ
3: እኔ ባደኩበት ማለት በእኔ እይታ የነፍስ አባት ሃይማኖት እንዳጥስ በሃይማኖት እንድትኖር ችግር ሲመጣ በሃይማኖት ነገሩ እንዲፈታ በእኔ እይታ ባደኩበት ቤተሰብ የሃይማኖት መሪ ነፍስ አባት ማለት አንተ ስህተት ሰርተህ ከሆነ በይቅርታ የምትጠይቅበት ሂደህ በሐሰት እንዳትመሰክር ወሬቱን እንድጠብቅ የሚያደርግ ነው። በእኔ እይታ ነው እንግዲህ ሌላ ትንታኔ ሊኖረው ይችላል ግን አንተ ሌላ ቦታ ሃይማኖት ደስ ትመለስ አይ እንግዲህ የነፍስ አባቱ ነይ ወደ ነበርኩበት ሃይማኖት ያኔ ተሳስቻለሁ ተመልሻለሁ ብሎ ያ ሰውዬ ምሎ ተገዝቶ ወደ ነበረበት ይመለሳል። ሌላም ከሆነ ደግሞ እንደዛ ነው እና በዛ መልኩ ነው መርየም የጠቅላላ ያ የነፍስ አባት ማለት ሃይማኖት እንድትጠብቅ የሚጠብቅ ማለት ነው መከራ የሚሰጥ እንደ ማለት ነው።
0: አዎ እንደዛ አዎ ይባላል እንግዲህ ራብም ይባላል።
3: አዎ ራብ ያው ነው ሁለቱም የታዘ ነው የብራስ ተቃላት መሆኑ የሁለቱም አንድ ነው መሰረቱ። እና ግን የኔ ጥያቄ ነው ማተኩረው እኛ

0: ከኛ ጋር ተዋውደው የሚኖሩ ሰዎች እህቶቻችን ትቅድስ ሰዎች አሉ። በሐሰትም አንዳንዴ ስማቸው የሚነሳ ሊኖር ይችላል። ያንም መሆን የለበትም። ነገር ግን እኔ ልጄን ዛሬ ቅዳሜ ባር ሚጽፋ አድጌ ሻባት ብዬ እሁድ ማልዳ ሌላ ቦታ ወስዶ ከሆነ ይሄ ልጅ ምን አይነት ህይወት ነው የሚኖረው? ነው በሁለተኛ ቦታ ነው የሚዘፍነው? አይቻልም። እና ግን እኔ ጥያቄን ቀጥታው ለቤተ ክርስቲያኗ ነው። ቤተ ክርስቲያኗ ይሄን እንዴት ነው የምትቀበላቸውስ እንዴት ነው የሚለውን የሚያዳምጡ ከሆነ በራዲዮ ገብተው አመት በዓል ሲመጣ ቡራኬ እንደሚያደርጉት በራዲዮ ገብተው ገለጣ ቢያደርጉ ደስ ይለኛል።
1: ጥሩ የሚያዳምጡን ከሆነ አንተ ምናካደው የሚያዳምጡ ከሆነ ከነሱ
0: ያዳምጣሉ ብዬ አምናለሁ።
1: ምላሽ ከነሱ እንጠብቃለን። እንግዲህ እኛ አይደለም መልስ ምንሰጥ አይደለ?
0: አይደለም ለጥያቄው ለነሱ አንዳንዴ አመት በዓል ሲመጣ ይሄን ሬዲዮ መሰራቂያ ጠይቀው ቡራኬ ያደርጋሉ። ቡራኬያቸው ተቀደሰ ነው። ግን ለዚህ ማብራሪያ ቢሰጡ ምናልባት ለሚሳሳቱ ሰዎች ትምህርት ይሆናል ለማለት ፈልጌ ነው።
1: አንተ አቶ ሶታው ወደ ቤተ ክርስቲያን ደህና ነበር? አንተ ምንድን ነው
0: በልጅነቴ ይኸውልህ በልጅነቴ ያው አካባቢ ጎረቤቶች ነው እና አንድ ያን ብርሃን ልጅ ሲያጣ ብዙ ጊዜ ቤተ ክርስቲያን ልጆች በረክርስቲያን የሚማሩት አሁን አንድ ሰው መጣና ይማር ከኛ ጋር አሉኝ። ሀርነ አየነ ዋልነ ምን አለ ደረገ አይ ያላፊው መጣ ይሄ ልጅ ከእናንተ ስለዚህ ሲማር ሁሎ ከእናንተ መጥቶ አይገባም። ሃይማኖት እንደዛ አይደለም፣ እኛ ጋር መቀመጥ አለበት ወይም ደግሞ ክርስቲያን መሆን አለበት የሚል መልስ ተሰጠ። በዛን ጊዜ አያቴ በጣም አክራሪ ነበረች፣ ካኪ ዘራፋለች፣ ነገሩ ቀረ። እና አሁን ይህን የጠቀስኩት ለምንድን ነው? የሃይማኖት መነሻ የቤተ ክርስቲያን ሃይማኖቱም እኮ የተከበረ ነው፣ ስነ ስርዓት አለው። የነሱም ቢሆን መናቂ አይደለም ጭራሹን።
1: እሺ እንግዲህ ለቀዳነሳው ጥያቄ ያው እንጠብቃለን። አቶ ስጦታው ፈረደ እናመሰግናለን። የሃይማኖት ክርክር ቀላል አይደለም። በእውነት ሰላም እንዲሰፍን በህዝቡ መካከል በተለያየ ሃይማኖት የሚከተል እንዳምልኮቱ እንዳለ ሆኖ በእኛ መካከል ግን እንደዚህ አይነት በእውነት በረቃ መረንትን ማለት ጥሩ አይደለም። ሰላም
0: ያው ሃይማኖት አሁን የሃይማኖት ብዙ ነው መሰረት። ለነገር ግን አንተ የትኛው እኔ ጋር ሁነህ እኔ ጋር ዛሬ ቅዱስ አድርገህ ነገ ሌላ ቦታም እንደ ሃይማኖት አይባልም። ወይም ማወናበድ ወይም ደግሞ አንተ በመጣህበት የስራን ሃይማኖት የተቀበልከውን ህልብ አልተቀበልከውም ለጥቅም ነው ማለት ነው። ገብቶሃል?
1: ግልጽ ነው አስተያየት። ግልጽ ሆነ። እሺ መልካም። ግን ወደ ቀጣይ አድማጭ ስናልፍ፣ ሀሎ ጤና ይስጥልን።
2: ጤና ይስጥልን።
1: አብሮ ይስጠን። ማንን በል?
2: ሰለሞን እያሱ።
1: አቶ ሰለሞን እያሱ ከአፉላ ባንሳሳት?
2: አዎ ልክ ነው።
1: እሺ ስለ አቶ ሰለሞን እንዴት ነህ? ደንበኛችን ነህ ማለት ይችላል።
2: እንዴት አላችሁ አቶ ሻያው፣ አቶ ፈታይ፣ ወይዘሮ ወርቅነሽ፣ እንደዚሁም አድማጮች እንዴት ሰነበታችሁ?
1: እሺ መልካም ሳምንት ይወድልን። ባለው ጊዜ እንድንጠቀምበት ያለህን አስተያየት እስኪ አቶ ሰለሞን።
2: እኔ እንግዲህ ያለ አስተያየት ጽዮን ኢየሩሳሌም የሆነው ያልሆነው ሁላው ጮኛሽ ነው፣ የሰማንያው ባልሽ ወንድ ማን ሊሆን ነው እያልኩ ስጀምር እንግዲህ ምርጫው እየተቃረበ ነው። ከምርጫው በፊት ሁላቸውም ተስማምተው የሆነ ህገ መንግስት ቢያጸድቁና ለወደፊቱ ቋሚ አንድ ሰው ህዝቡን አሳምኖ ተመረጠ በኋላ ተቃውሞ ሰዓት ውስጥ በሚደርስ ሽሚጣ በዚህ ውረድ በዚህ ውጣ የሚለው የሚቆምበት ህገ መንግስት በአንድ ላይ ሆኖ ከምርጫው በፊት ቢያቆሙ ለህዝበ እስራኤል ለተመራጩም ጊዜን አመች ይሆናል የሚል አስተያየት አለኝ።
1: አዎ እውነትህን ነው። እውነትህን ነው። ብዙ እጩ ተወዳዳሪዎች ስላሉ እንዲያው እንዲያሸንፉ ሁላችን እንፈልጋለን። የክነሴት የመደንገጃ ምክር ቤትም ሚኒስትሮች፣ የካቢኔ አመራሮች እንዲሆኑ የሁላችን ፍላጎት ነው እያለ አሁን እነሱ ግን አንድነትን የሆነ ደንብ ህገ መንግስት ነው ያልከው በዛብ ተገናኝተው ተሰባስበው አንድ የሆነ መግለጫ አንድ ስምምነት ያውጡ እያልከን ነው?
2: አዎ እድል ያለው አሳምኖ ከተመረጠ በኋላ ሌላው መፍሪያ እንዳይሆነው ጊዜያቱ ሲደርስ በየጊዜው ተቃውሞና ሽቢጥቃ እንዳያቀርብ በህግ ተደንግጎ ተመስርቶ ቢቆይ ለአገዛዝ ይመቻል፣ ለህዝቡም የተመቸ ኑሮ ይሆናል የሚል እሳቤ ስላለኝ።
1: ጥሩ ሀሳብ ነው። ግን የሮዮታ አለም አመለካከታቸው የተለያየ ይህን የፖለቲካ ዓለም ስንል የቀኝ ክንፍ ርዕዮተ ዓለም አመለካከት ያለው የቀኝ ክንፍ ርዕዮተ ዓለም የሚከተል ብለን ስንል ምን ማለት ላንተ ምን ይገባሃል? ምን አይነት የፖለቲካ አካል ይመስልሃል? ሰለሞን የግራ ክንፍ ደግሞ ሌላኛው ተቃራኒ አለ እንዳንተ ምን ይመስላል? በሁለቱ አቅጣጫዎች
2: እይታው እንግዲህ የግራም ሆነ የቀኝ ለመመረጥ ያው አብዛኛውን ህዝብ አሳርዶ ድምጽ ማገኘት ነው። ይሄ ለሁሉም ግልጽ ነው። እኔ አባባሌ ከዚህ በኋላ ድል የወሰነው አሳምኖ ከተመረጠ ወዲያ በልክኛ ሳልመረጥ ቀረነ ብለው ትክክል አይደለም ያመራረ ትክክል አይደለም እያሉ አላሰራ የሚሉ ስላሉ ለእነዚያ ነው ህገ መንግስቱን መቀየር ያልኩት።
1: ጠንቃቃ ልጅ ነህ ሰለሞን፣ እውነትህን ነው። የፖለቲካ ቀላል ነገር አይደለም። አሁን ባለንበት ወቅት የተለያየ አመለካከት የህዝቡ አስተያየቱ የተለያየ አስተያየት ነው ያለው። በእስራኤል ሀገር ወደፊት እጣ ፈንታን በተመለከተ እንዳልከው ማሰብ የሚገባው ለጠቅላላ ሀገራችን ዜጎች የመጪው ትውልድ ሊታሰብበታል። ትክክለኛ አመራር የፖለቲካ አመራር እንዲመረጥ ነው የሁላችን ፍላጎትና ለማጠቃለያ ምን ትላለህ ሰለሞን?
2: ለማጠቃለያ እንግዲህ የምለው ወንድማችን አቶ ስጦታው እንዳለው በሃይማኖት በኩል ብዙ አወዛጋቢ ነገሮች ስለሰነበቱ አሁን ምለው ወደፊቱ በተለይ ለኛ ህብረተሰብ አስቸጋሪ ስለሆነ እንዴት ካህን ተብሎ በካህን ደረጃ በህዝብ አመራርነት እያሉ ህዝቡን የሚሰድበውን ሰው አይዞህ ጎበዝ ነህ በርታ ጠንክር እያሉ እየመረቁ እንዴት ትንሻ ያደርጋሉ? እንዴት ጎበዝ ነህ ይላሉ? ካህኑን የሚሰድ የሞተውን ሰው የሚሰድ የሚዳረውን ሙሽራ የሚሰድ ስሙና የሰው ስሙና ፎቶ እየተላከ ስደብ እየተባለ የሚሰድበውን ሰው በሃይማኖት መሪ ደረጃ ሆኖ እንዴት ለዚህ እርዳታና ድጋፍ ጉልበት ሆኖ ጥሩ አደረት እያለ የሚመረጥ የአባቶቻችን ደሴት ማፍረስ፣ የአባቶቻችን ታሪክ ማፍረስ፣ የህገ ወሪቱን የሃይማኖቱን ሁሉ ማበላሸን አይደለም ወይ? በዚህ ህብረተሰቡ
1: በማት እኮ ሰለሞን፣ በህግ በይሁዳውያን ሃይማኖት የሞተ ሰው መርገም እንዲህ አይነት ሰው ነበረ እንዲህ አይነት ነበረ እንዲህ ብሎ ያን ሰው የሞተ ሰው ምላሽ መስጠት የማይሰጥ አንዴውን ወደማይቀረው ዓለም ያለፈን ሰው መርገም ማውቀስ ከሞተ በኋላ ያን በህይወት እያለ የሚሳደብ ሰው በእሱ አይሰማውም፣ ሟቹ አይሰማውም። አይደለም የሚሰማ የቅርብ ቤተሰቦቹ ናቸው የሞተውን ሰው የሚሰሙ የቅርብ እህት ወንድም አባት በህይወት ያሉ ሰዎች ይሰማሉ። በልቅሶ ላይም ቢሆን ያ የሞተ ሰው ገና ሳይቀበር እንዲህ አይነት ነበር እያሉ ስሙን ያጠፉታል ያሳለፈውን ህይወትና ይሄ በህግ የተከለከለ በፍርድም ሊያስቀጣ የሚችል በህይወት ያሉ ቤተሰቦች ያንን ሰው ቄስም ሆነ ሌላ ዜጋም ሆነ እንዲህ ሰው ነበረ ብሎ የሚወቅስ ሰው እኮ ተከሶ ፍርድ ቤት መቆም ይችላል። ገባ?
2: እሷው ህጉ አይፈቅድለትም። ነገር ግን እኔ አባባሌ ተራ ሰው ወይም በጤና የተጓደለ ወይም ደግሞ በመጠጥ በስካር ያለ ሊሆን ይችላል ተሳዳቢ። እኔ አባባሌ ካህናቶች ነን ብለው ሻሽ ጠምጥመው ይህን ሰው የሚሳደበውን እንዴት አበጀህ ጎበዝ ነህ ጥሩ ተናገርክ እሱ ነው እንጂ እንዲህ የሚል እያሉ ለምን ጉልበት ይሰጡታል? ሰው ነውር ነው በማለት ፈንታ ሰው በህይወት ስለሌለ ነፍሲ ማር ነው አለበለዚያም ዝም ነው እያሉ ምክር በመስጠት ፈንታ እንዴት እሱ ነው ጎበዝ እንዲህ አርጎ የሚናገር ገባር እያሉ
1: ድጋፍ አድርገው መውጣት ለሃይማኖት መስዋዕትነት በሚል ሰልፍ የወጡ የሃይማኖት አባቶች ቀሳውስትም በጣም ይገርመኛል። በጣም በጣም
2: እሱ ላይ ነው። እና እንግዲህ በዚህ ደግሞ መልስ ሊኖራቸው ይችላል። ለዚህም መልስ ይኖራል። ይህ ለኑሯችን የሚያዛባ የአባቶቻችን ታሪክ የሚያበላሽ ስንት መልካም ሰው የተጣላን ሸምግለው አስታርቀው አስማምተው ወንድማማች እህትማማች አድርገው የኖሩትን ታሪክ የሚያበላሽ ስለሆነ ሁላችን ልናስብበት፣ ልንጠነቀቅበት፣ ከክፉ ነገር ልንቆጠር እንዲያም ታለ የተጣላ ቢኖር ቢቻቅቻል መክረን ወደ ጥሩ ነገር ማስማማት እንጂ አይዞህ ያለ ሞራን የምንፈጠው የኛም ኑሯችን የተበላሸ ይሆናል የእናት አባቶቻችን ታሪክ ማበላሸትም ስለሆነ ሁላችን ልናስብበት ይገባል የሚል ሐሳብ ነው ያለው።
1: በጣም ጥሩ የሆነ ጥሩ ሐሳብ ነው ያቀረብከው አቶ ሰለሞን ሰይ ከአፉላ እናመሰግናለን። ቀጥልበት በቋሚነትም ተቀርው ሐሳብ ጥሩ ነው እናመሰግናለን።
2: አመሰግናለሁ ድሉ ስለተሰጠኝ መልካም ሳምንት ይሁንልን።
1: መልካም ሸቦአቶ መልካም ሳምንት። የተከበራችሁ አድማጮቻችን እንግዲህ ለ2 ሰዓት ላይ ሆኖ ፕሮግራማችን ሊጠናቀቅ ነው። እንግዲህ የጊዜ አጠር ያልሆነብን እንጂ ብዙ አላስተናገድንም። በሌላ ጊዜ ሰተን እንወያያለን። በቀጣይነት ለዚህ ፕሮግራም ለተሳተፉት የስራ ባልደረቦቼ ለወርቅነሽ ሸቴ፣ ሰጠይ ዘመነ እንዲሁም የቴክኒክ ባለሙያችን ለአብያታር ሽሞኒ ምስጋና በማቅረብ ለእናንተም አድማጮቻችን በያላችሁበት ሰላምታችን ይድረሳችሁ። ምሽት ልክ 7 ሰዓት በሰላም ያገናኘን። በድጋሜ መልካም ሳምንት።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የዕለተ እሁድ የምሽት ፕሮግራማችን እነሆ ጀመረ። ዛሬ ለቱ እንደ እብራን ዘመን አቆጣጠር የኦምሪሾን ካፍባብ አብ ታፍሽን ፔባብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦገስት 9 ቀን 2026 ዓ.ም ምረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ነሐሴ 3 ቀን 2018 ዓ.ም ምረት ነው። የቴክኒክ ባለሙያዎቻችን ዮኒ ካርታና ኢላይ ቤንሻባት ናቸው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱ ዜናና ቀርብና ወቅታዊ ዘገባ ሳምንታዊ የሀገር ክንውን ፕሮግራምና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። እስራኤል የጋዛ ሰርጥ የሰላም ምክር ቤት ያቀረባቸውን 15 የሰላም ነጥቦች የማትቀበል መሆኑን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ገለጹ። በሰሜን ሰማሪያ አዲስ የሰፈራ ቀበሌ ለመስራት ዛሬ የመሰረት ድንጋይ ተጣለ። ሚኒስትር ኤሊ ኮሄን መንግስት የዘመቻ ህጉን ቅድሚያ መስጠት የነበረበት መሆኑን ገለጹ። የሐማስ ድርጅት በጋዛ ሰርጥ የሰላም ምክር ቤት ያቀረባቸው የመግባቢያ ሐሳቦች እንዲተገበሩ ጥሪ ያቀረበ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። እስራኤል የጋዛ ሰርጥ የሰላም ምክር ቤት ያቀረባቸውን 15 የሰላም ነጥቦች የማትቀበል መሆኑን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ገለጹ። ኔታንያሁ በዛሬው የመንግስት ስብሰባ ወቅት እንደገለጹት እስራኤል የጋዛ ሰርጥ የሰላም ምክር ቤት ያቀረባቸውን 15 ነጥቦች አትቀበላቸውም፣ እናንተ አልተናገራችሁም የሚሉ ሐሳቦችን ሰምቻለሁ። ሄው ዛሬ በይፋ በድጋሚ አስተውቀናል። የሐማስ ድርጅት የጦር መሳሪያ ትጥቁን እስኪፈታ ድረስ እስራኤል የጋዛ ሰርጥ ለቃት ወጣም፣ ሐማስ የጦር መሳሪያ ትጥቁን መፍታት አለበት ሲል ከቀላል እስከ ከባድ ደረጃ ያሉትን ጦር መሳሪያዎች በሙሉ ማለት ነው። እኛ ስለ እውነተኛው የጦር መሳሪያ ትጥቅ መፍታት እንጂ የምንናገረው እንዲሁ ለማስመሰል አይደለም ብለዋል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዛሬው የመንግስት ስብሰባ ወቅት። የገንዘብ ሚኒስትርና የካቢኔ ሚኒስትሮች አባል በጻለል ስሞትሪች የጠቅላይ ሚኒስትር ኔታንያሁን ውሳኔ ያደነቁ። ሚኒስትር ስሞትሪች እንዳሉት ጠቅላይ ሚኒስትር ኔታንያሁ የጋዛ ምክር ቤትን ባለ 15 ነጥብ ሀሳብ እስራኤል የማትቀበለው መሆኑን በቃላቸው መናገራቸው የሚደነቅ ነው። እስራኤል መከላከያ ሰራዊት ከጋዛ 1 ሚሊሜትር ለቆ አይወጣም። የሐማስ ድርጅት የጦር መሳሪያ ትጥቁን ሙሉ በሙሉ ሳይፈታ ጋዛን መልሶ ማቋቋም መጀመር አይቻልም። ሐማስ በጋዛ መኖር የለበትም። ይህ የጦርነት ግብ ነው። ለዓላማችንም ግዴታ አለብን። ከዚህ እቅዳችን አንድም ነገር አንተውም ብለዋል ሚኒስትር በጻለል ስሞትሪች። በሌላ በኩል የተቀናቃኝ ፓርቲዎች ሊቀመንበር ያኢር ላፒድ ኔታንያሁ የጋዛ ሰርጥ የሰላም ምክር ቤት ሐሳብ መሰረዙን ቢናገሩም በተጨባጭ መሬት ላይ ሁኔታዎችን እያስኬዱ ያሉት አሜሪካውያን ናቸው። በዚህ ታሪክ ውስጥ ካታርም ትልቅ ድርሻ አላት። ይህ ደግሞ አደገኛ ነው። ሐማስ አሁን በብዛት የጦር መሳሪያዎችን ታጥቋል። ሙሉ በሙሉ እናሸንፋለን ብሎ የተናገረ ሰው ዛሬ ካሜራ ፊት ቀርቦ 15 ነጥቦችን ስለመሰረዝና መቀበል ሊናገር አይችልም ብሏል ያኢር ላፒድ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ። ሚኒስትር ኤሊ ኮሄን መንግስት የዘመቻ ህጉን ቅድሚያ መስጠት የነበረበት መሆኑን ገለጹ። የሊኩድ ፓርቲ አባሉ ሚኒስትር ኤሊ ኮሄን እንዳሉት እኔ እንደማስበው የዘመቻ ህጉን የግድ ማሳለፍ አለብን፣ የሃሬድም ወንድሞቻችን በዘመቻው ውስጥ መግባት አለባቸው ብለዋል። ለምን ይህን ማድረግ አልቻላችሁም? በሊኩድ ፓርቲ በኩል ስህተት ሰርታችሁ ነበር ወይ? ለምን ወደ ሌላ አቅጣጫ ሄዳችሁ? ተብለው ለተጠየቁት ሚኒስትር ኤሊ ኮሄን ሲመልሱ እኔ እንደማስበው ጠቅላይ ሚኒስትር ኔታንያሁ ካቢኔውን በመምራት ተጠምደው ነበር፣ ለዚህ ጉዳይ በቂ ጊዜ ያገኙ አይመስለኝም ብለዋል። ይህ በእንዲህ እንዳለ እስራኤል መከላከያ ሰራዊት ከ10,000 በላይ ተዋጊ ወታደሮች እንደሚያንሱትና ተጠባባቂ ወታደሮችም የሚያገለግሉበት ጊዜ በጣም እየተራዘመ ችግሩ እየታወቀ ሁሉንም የእስራኤል ማህበረሰብ ወጣቶች እኩል የሚያዘምት ህግ ባለፉት መንግስታት መጽደቅ አልተቻለም። በሰሜን ሰማሪያ አዲስ የሰፈራ ቀበሌ ለመስራት ዛሬ የመሰረት ድንጋይ ተጣለ። አዲሱ የሰፈራ ቀበሌ ለመገንባት 22 ቤተሰቦች፣ ሚኒስትሮችና የክኔሴት አባላት በተገኙበት የመሰረት ድንጋዩን ተጥሏል። የሰማሪያ ቀበሌ ራስ ገዝ መስተዳደር እንደገለጸው አንድ አመት ባነሰ ጊዜ ውስጥ ይህ ሰፈር ሲቋቋም ለአምስተኛ ጊዜ ነው ብሏል። ቃል አቀባያችን ሀይም ካደረሰን ዘገባ መረዳት እንደቻል ነው የሰማሪያ ራስ ገዝ መስተዳደር 19 አዳዲስ የሰፈራ ቀበሌዎችን ለማቋቋም እቅድ አለው ተብሏል። በዮርዳኖስ ወንዝ ላይ በጀልባ ሲቀዝብ መዳረሻው የጠፋ 12 ዓመት ልጅ ህይወቱ አልፎ ተገኘ። የአደጋ ጊዜ ደራሽ ሰራተኞችና የበጎ ፈቃድ አገልግሎት ሰጪ አካላት ታዳጊውን ልጅ ለማግኘት ብዙ ጥረት አድርገዋል። ልጁ አግሞን ሁላ በተባለው አካባቢ ህይወቱ አልፎ ተገኝቷል። በቀዘፋ በነበረበት ወቅት ከጀልባው መውደቁ ተገልጿል። በበጋው ወራት በውሃዋና ላይ እንዳሉ ሰምጠው የሚሞቱና ጉዳት የሚደርስባቸው ልጆች ቁጥር እየጨመረ መሆኑ ይታወቃል። ወላጆች አስፈላጊውን ጥንቃቄ ማድረግ እንዳለባቸውም የሚመለከታቸው ክፍሎች በየጊዜው ያሳስባሉ። የእስራኤል አረብ ፓርቲዎች በመጪው ክኔሴት ምርጫ በጥምረት ለመወዳደር ያደረጉት ጥረት እስካሁን አልተሳካም ተባለ። ታል ሀዳሽና ባላድ የተሰኙት የእስራኤል አረብ ማህበረሰብን የሚወክሉትን ፓርቲዎች ለማዋሃድ የተደረገው ጥረት በቦታ ምደባ ምክንያት አለመሳካቱ ተገልጿል። ፓርቲዎችን አንድ ለማድረግ የተቋቋመው ኮሚቴ ታል ለተባለው ፓርቲ በጋራ ጥምረቱ የሁለተኛና ዘጠነኛ ቦታ እንዲሰጥ ወስኖ ነበር፣ ግን አምስተኛና ስድስተኛ ቦታን አይደለም ተብሏል። የክኔሴት አባል አህመድ ቲቪ ኮሚቴው አንድነት እንዲፈጠር እያደረገ አይደለም በማለት ተችቷል። የሐማስ ድርጅት በጋዛ ሰርጥ የሰላም ምክር ቤት ያቀረባቸው የመግባቢያ ሐሳቦች እንዲተገበሩ ጥሪ ያቀረበ። እስራኤል የሰላም ምክር ቤቱን ሐሳብ የማትቀበለው መሆኑን የተረዳው ሐማስ ዛሬ ይፋ ባደረገው መልእክት ሁለተኛው ዙር የተኩስ አቁም ስምምነት ቅድሚያ እንዲሰጠውና እያንዳንዱ አንቀጽ እንዲተገበር፣ የእስራኤል ጦር አዛን ሙሉ በሙሉ ለቆ እንዲወጣ፣ የመተላለፊያ ኬላዎች እንዲከፈቱ፣ የሰብአዊ እርዳታ በስፋት እንዲገባ፣ የተፈናቀሉ ፍልስጤማውያን መጠለያ እንዲያገኙና የጋዛ ሰርጥ መልሶ ግንባታ እንዲጀምር አሳስቦ የጋዛ ሰርጥ የሙያተኞች አካል የአካባቢውን ጉዳይ እንዲመራ መፍቀድ ይገባል ካለ በኋላ ሐማስ ከጋዛ ሰርጥ የሰላም ምክር ቤት ጋር ትብብሩን አጠናክሮ የሚቀጥል መሆኑን ገልጿል። የሁቲ አማጽያን የመን መንግስት ይዞታዎችና ሳውዲ አረቢያን ዛሬ ማጠቁ። ሁቲዎች ሚሳኤሎችንና ድሮኖችን በደቡብ ምዕራብ የመን የምትገኘውን የማሃ ከተማና በሳውዲ ጅዛን ከተማ የሚገኝ ነዳጅ ማጣሪያን አጥቅተዋል። የሁቲ አማጽያን በሀገሪቱ መንግስት ይዞታዎችና በሳውዲ ላይ እርምጃ የወሰዱት የኢራን ከፍተኛ መሪዎች ያሳፈረውን አውሮፕላን በየመን ዋና ከተማ ሰና በሚገኘው ዓለም አቀፍ አውሮፕላን ጣቢያ ከሳምንታት በፊት እንዳርፍ በማድረጋቸው ምክንያት ሁቲዎች በሀገሪቱ መንግስትና ሳውዲ ላይ ቁጣቸውን ለመግለጽ ነው ተብሏል። በመጨረሻም የአየር ንብረት ትንበያ በነገ ዕለት ሙቀቱ በመጠኑ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴላቪቭና አካባቢዋ 32፣ በሃይፋና አካባቢዋ 31፣ በኤርሸባና አካባቢዋ 36፣ በኤላትና አካባቢዋ 42 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃም።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከቱ የጋበዝነው ሚካኤል ብርሃኑ ነው። እሱ መስመር ላይ ይገኛል። ሚካኤል እንደምን ዋልክ? እንዴት አመሸ?
1: እንዴት አመሸ?
0: በጣም ነው እናመሰግን።
1: እኔ ማመሰግናለሁ ስለጋበዝከኝ።
0: እንግዲህ አንተ መምህርም ነህ፣ በሌላ በኩል ደግሞ የራስህ ዩቲዩብ አለህ፣ በዛ ዘገባዎችን ታቀርባለህና ትቀጥልበት ጥሩ ነው እንላለን።
1: አመሰግናለሁ።
0: ጥሩ። የተለያዩ እርሰ ጉዳዮች አሉን። እንግዲህ እንደምታውቀው ያው በእስራኤል ምርጫው እየተቃረበ ነው፣ ለሱም ዝግጅት አለ። እንደው ከዛ በፊት ግን አሁን ከቅርብ ሰዓታት በፊት መነጋገሪያ የሆነ እርሰ ጉዳይ አለ። እስራኤል እንግዲህ ያዛ የሰላም ምክር ቤትን ሀሳቦች የማትቀበል መሆኑን ጠቅላይ ሚኒስትር ናታንያሁ ተናግረዋልና ይሄ እንደው ምን ትርጉም ይኖረው ይሆን?
1: ያው እንግዲህ ከመጀመሪያው እንደው ከስር መሰረቱ ስንጀምር ይህ የሰላም ምክር ቤት የተቋቋመው በፕሬዚደንት ትረምፕ አማካኝነት ነው። ሁኔታውን አማስ ጋር ያለውን ሁኔታ ከአዛ ጋር ያለውን ሁኔታ ለማርገብ እና የአማስ አዛን መልሶ ለመገንባት በሚል ነው። እና የውዝግቡ ማዕከል ምንድን ነው ብለን ስንጠይቅ እንግዲህ በራሱ በሰላም ቦርዱ ወይም የሰላም ምክር ቤቱ አማካኝነት የቀረበ ጉዳይ አለ እና የዓለም አቀፉ አቋም አለ እና የእስራኤልም አቋም አለ። ምንድን ነው የሚባለው? መጀመሪያም የተባለው መጀመሪያ ተኩስ ማቆም ያስፈልጋል፣ ከዚያ ሀማስ ትጥቅ ማስፈታት፣ ከዚያ ደግሞ የእስራኤል ደረጃ የአዛን 58% የሚሆነውን አዛን ክፍል የያዘችው ደረጃ በደረጃ መልቀቅ እና በጋዛ አማራጭ ሲቪል አስተዳደር መመስረት ነው እና ከዚያ በኋላ ነው እንግዲህ አካባቢውን መልሶ መገንባት የሚል ነው። ቅድመ ደረጃው ይሄ ነው። አሁን የእስራኤል አቋም ሁኔታውን የማደግበት ምክንያት እሷ የምትለው መጀመሪያ ሀማስ ሙሉ በሙሉ ትጥቅ ማስፈታት አለበት፣ ከዚያ በኋላ ብቻ ነው እኔም ወደ ደረጃ በደረጃ የያዙትን አካባቢ መልቀቅ የምፈልገው ነው እንግዲህ እና በራሱ በቦርዱ ያለው ደግሞ አዎ እንግዲህ አሁን የቦርዱን የሚመሩት ደግሞ ካታር፣ ግብፅና ቱርክ ናቸው እና ሀማስ ያለውን መሳሪያ መጋዘን ውስጥ ያስገባል እንጂ ትጥቁ እንዴት ነው ሙሉ በሙሉ ትጥቁን አይፈታም የሚል ነገር አለ። የሻጥር ነገር ነው እንግዲህ የምታውቀው። ቱርክም ቢሆን ግብፅም ቢሆን ካታርም ቢሆን እንግዲህ ያለውን አቋማቸው እናውቃለን እና እዚህ ላይ ነው ያለው ውዝግቡ፣ እዚህ ላይ ነው እና ናታንያው ለምን ይቃወሙታል? ራሱ እንዲሁ ከመሰረቱ ይህን የሰላም ቦርዱን ሁኔታውን በመጀመሪያ ስምምነት ነበረ፣ ግን አሁን ለምን ተቃወሙት ነው እና የእስራኤል መከላከያ ሰራዊት ይወጣል፣ አንድ ሀማስ ታጥቆ ይቀራል፣ ሁለት ሀማስ መልሶ ቁጥጥር ያደርጋል፣ ሶስት ከዚያ በኋላ ጥቅምት 7 በእስራኤል እይታ ሊቀበሉት የማይችሉት ስትራቴጂካዊ ውድቀት ሆኖ ሊያልቅ ይችላል ነው የሚሉት።
0: እንደገናም ደግሞ የእስራኤል መከላከያ ሰራዊት እርምጃ እንዳይወስድም የሚያግድ ነገር አለው።
1: አዎ እኮ ይሄ እኮ ነው ሁሉን ነገር ከመጀመሪያው ጀምሮ መጀመሪያ የታሰበው ራሱ ሀማስ ትጥቁ መፍታት ነው። ቅድመ ሁኔታው በቦርዱ አማካኝነት የተወሰነው ግን አሁን ያን ነገር ለማድበስበስ በመሞከር አዎ ሀማስ ትጥቁን ይፈታል፣ ግን የፈታው ትጥቅ መጋዘን ይቆለፋል የሚል የልጆች ጨዋታ አይነት ነገር ነው እና እስራኤል ይህን መቀበል አትፈልግም። እና ናታንያው በዋናነት የሚሉት እንዲል ነው ሀማስ ጋዛን ወደሚያስተዳድርበት እና ኃይሉን መልሶ ወደሚገባበት እውነታ አንመለስም ነው የሚሉት እና በዚህ ላይ ነው ውጥረቱ። እንግዲህ ሌላው ፖለቲካዊ ውጥረትም አለው እንደምታወቀው። እንግዲህ የምርጫውም ሁኔታ እየተቃረበ ነው። ዋናው የምርጫው ሁኔታ ቢሆንም ግን በትራምፕ እና በአሜሪካ መካከል፣ በወታደራዊ እና የደህንነት ተቋማት መካከል፣ በታገቱ ሰዎችም ቤተሰቦች ላይ፣ በእስራኤል ህዝብም ራሱ በሃይማኖታዊ እና በቤተኛ ቀኝ ክንፎችም ላይም ራሱ በዓለም አቀፍም ማህበረሰብ ዘንድ እንዴት ነው ሁኔታውን ለማርገብ እየተሞከረ ነው። ሁኔታውን ናታንያው በዚህ መሀል ነው ያሉት እንግዲህ በዚህ አጣብቂ ሁኔታ ነው ያሉት። ይህን ሁሉ ነገር ለማስማማት ነው የሚሞክሩት እና ዋናው ይሄ ነው እንግዲህ እና ከዚያ በተረፈ ደግሞ ስትራቴጂካዊ እንድምታ አለው። ምልክ የጦርነቱ ማብቂያ ሁኔታዎች የሚወሰነው ማን ነው ነው እንግዲህ ምልክ አሁን አለመግባባት አለ። በኢየሩሳሌምና በዋሽንግተን መካከል አለመግባባት አለ። እና እንደምታውቀው ፕሬዚደንት ትራምፕ እና ናታንያው ቅርብ ወዳጆች ናቸው። እና ናታንያው ሁኔታውን አጥሮ ለማፈልጉ ከአቶም ትራምፕን ላለመጉዳት ማብዚያ አጣፊን ውስጥ ነው አሉ። እንግዲህ ናታንያው እንግዲህ እሳቸውን ያረጋግኝ በዚህ መሃል ነው ያሉት። እና ዋናው ጥያቄው ግን የጠሩት ማብቂያ ሁኔታዎች የሚወሰነው ማን ነው ነው ትራምፕ ወይስ ናታንያው የሚለው ላይ ነው እንግዲህ። እና
0: ከባድ ነው እንግዲህ በጋዛም ሁኔታ እንዲሁም በሊባኖስ በኢራንም ጉዳይ ማን ነው ጦርነቱን ማብቃቱን የሚያስታውቀው የሚለው ትልቅ ጥያቄ ነው። እስኪ አሁን ከዚህ ወደ ፖለቲካው እንደርደርና ጥቅምት 7ም የፖለቲካው ሁኔታ ይዞ የሚመጣ ነው ጦርነቱ ሁኔታ ብዙ ታሳቢ የሚደረጉ ናቸው። እንግዲህ አዲስ ምርጫ ሲደረግ ባለፉት ጊዜያት ምን ተሰሩ፣ ምን ጥሩ ነገሮች ነበሩ፣ ምን ያልተሰሩ ነገሮች አሉ የሚሉትም ራሱን የቻሉ አንደምታ ያላቸው ናቸው። በዚህ በምርጫውና እንዴት ታያለህ እንግዲህ?
1: አዎ የእስራኤል ፖለቲካ እንግዲህ በጥቅም በመጪው ጥቅምት 2026 ይካሄዳል። የሀገር አቀፍ ብሔራዊ ምርጫ ነው እና ፓርቲዎች ከአሁኑ ጀምሮ እንግዲህ ያው እንዳሽን እየፈሉ ነው። እያንዳንዱ ከዚህኛው እያፈነገጠው ሌላ ቦታ እየሄደ ሌላ አዲስ ፓርቲ እያቋቋሙ ሁኔታው ድብልቅልቅ ያለ ነገር ሁኔታ ነው ያለው። ግን ለአሁኑ እንዴት ነው የቅርብ ጊዜ የወጡ የህዝብ አስተያየቶች ዳሳዎች በተወሰኑ ፓርቲዎች ጠንካራ ፓርቲዎች በሚባሉት ለምሳሌ የሊኩድ ፓርቲ ቢንያሚን ናታንያሁ የሚወክሉት የሊኩድ ፓርቲ አለ፣ የናፍታሊ ቤኔት ፓርቲ አለ፣ የያሻር የጋዲ አይዘንኩት ፓርቲ አለ፣ የሀሪዶች ፓርቲ አለ፣ የሻስ እና የሀሪዶ ታቶራ የሚባል ፓርቲ፣ ከዚያም ደግሞ የአመታዊ ጽዮናውያን ፓርቲ እና የአረቦች ፓርቲ ነው። እና ከዚያ በተጨማሪ አዳዲስ ማዕከላዊና የቀኝ ክንፍ ፓርቲዎችም እንዳሽን እየፈሉ ነው። እና ሁኔታው በጣም የተዘባረቀ ነው። ሁኔታው ግን አሁን ዋናው ውድድሩ አሁን በሊኩድ ፓርቲ በናታንያሁ እና በጋዲ አይዘንኩት መካከል ያለው ነው። የሁለቶች ፓርቲዎች እንግዲህ ታላቅ ባለፈው የእና 12 የዜና የህዝብ አስተያየት መስጫ ደሳ ላይ እያንዳንዳቸው 23 መቀመጫዎችን ያገኛል።
0: ካንም በተመሳሳይ ነው፣ ተቀራራቢ ነው። ካን የካን የዜና ክፍል የሚያደርገው የዚህ ህዝብ ላይ ግምገማም ተመሳሳይ አንድ ከፍና ዝቅ የሚል ነው። ብዙም አይደለም
1: ያው ነው፣ ሁሉም ተመሳሳይ ነው። የአንድ እና ሁለት ልዩነት ነው ያለው እና በዚህ ሁኔታ ነው ያለው። እና አንድ ጥያቄ ማን ጠቅላይ ሚኒስትር ይሆናል የሚለው ሳይሆን ማን የመንግስት ለማዋቀር የሚያስፈልገውን 61 የመቀመጫ ወንበሮች ያገኛል ነው
0: ያጣምራል
1: ነው እንግዲህ። አዎ እና ይሄ ነው ፉክክሩ እዚህ ላይ ነው እንግዲህ። እና እያንዳንዱ አሁን ለምሳሌ በናታንያሁ ወገን ያለው የናታንያሁን የሚደግፍ ጎራ ያለው እና አዲስ ለውጥ የሚፈልገው መካከል ያለው እንግዲህ እዚህ ላይ ነው። እና በዚህ መካከል ደግሞ የአረብ ፓርቲዎች አሉ። እነዚህ አረብ ፓርቲዎች እንግዲህ ዋና ወሳኝ ይሆናሉ የሚባል ነገርም አለ። ምክንያቱም አሁን የሁለት የአረብ ፓርቲዎች አሉ። በተለይ አንደኛው በመንሱር አባስ የሚመራው ፓርቲ ለዘብተኛ ነው እና ከድሮም ከጠቅላይ ሚኒስትር ናታንያሁ ጋር የውስጥ ግንኙነት ነበረው እና አሁን ባለፈውም የቤኔት ካቢኔ ላይ ውስጥ ለውስጥ ደጋፊ ነበር የሚል ነገር አለ እና አሁንም ከእሳቸው ፓርቲ ላይ የድሮ የኢሻቲድ አባል የነበሩት ወደ እዚያ ፓርቲ ለመቀላቀል ያሰቡ ይመስላል። እና ሁኔታው አሁን ዝብርቅርቅ ያለ ነው እና
0: ይለያል ግን
1: ው እና እንዴት ነው ምልክ የእስራኤልን ፖለቲካ ታሪክ የሚያውቅ በተለይ በዚህ በሀያ ዓመታት ውስጥ አሁን የሚመጣው ምርጫ ሙሉ በሙሉ በምን ይፈጸማል የሚባል ነገር የሆነ እንትን ውሳኔ የለም፣ እንዲ ቀጥተኛ ግምት የለም።
0: ሆኖ ምርጫው ተካሄዶ ውጤቱን ስናይ እንጂ በሪዮት ዓለምም ቢሆን ብዙ የሚነሱ ጥያቄዎች አሉ። እንግዲህ እስኪ እናየዋለን ምርጫው ሲደርስ ካለን ጊዜ አንጻር ነው። ሌላው የይሁዳና ሰማርያ ቀበሌዎች የሰፈራ ቀበሌዎች እየተስፋፉ ነው። ይህስ እንዴት ነው በአሜሪካ በኩል?
1: አዎ እንግዲህ እነዚህ የይሁዳና ሰማርያ ቀበሌዎች በዚህ ባለው እንግዲህ በዚህ እስካሁን ባለው የጥምር መንግስት ውስጥ ከፍተኛ ስራዎች እየተሰሩ ነው ያሉት። እንግዲህ በዚያ በይሁዳና ሰማርያ አካባቢ የሰፈራ ማስፋፋት ጉዳይ አለ። የውጭ ድንበሮች መኖሪያዎች ህጋዊ ማድረግ አለ። መሬት ተቆሎ መውሰድ ወይም አኒክሴሽን ይባል ነገር አለ። በዚህ ላይ ከፍተኛ ሁኔታ የተሰራው እንግዲህ መንግስት በይሁዳና ሰማርያ ያለው የስራ ቁጥር የሚያጠናክሩ እርምጃዎችን በከፍተኛ ሁኔታ የወሰደበት ወቅት ነው። ምክንያቱም ያው ካለፈው የጥቅም ሰባቱ ወዲህ ሁኔታዎች ሁሉ እንዴት ነው በአረቦች ላይ ምንም አይነት መተማመን የለም የሚል እና ሁኔታውን በቁጥጥር ስር መዋል አለብን የሚል እንትን ነው የነበረው ድረስ እና በተለይ ደግሞ የቀኝ ክንፉ ነው ይህን እንዴት በከፍተኛ ሁኔታ ሰራብ የቆየው እና እንዴት ነው የሚሉት የሚነሱም ያው ታሪካዊ መብታችን ነው ይሁዳና ሰማርያ አካባቢ ራሱ ማስፈሩ እና ስፍራውን ማስፋፋቱ ታሪካዊ መብታችን ነው እና ለደህንነትም አስፈላጊ ነው። ዋናውም ደግሞ ከዚያ በላይ ደግሞ የጽዮናውያን ዓላማ ማስታቂያ ነው እና ሌላው ደግሞ ያው የፍልስጤን መንግስት እንዳይመሰረት መከላከያ ነው የሚሉት እና ያን ለማድረግ ነው የሚሰራው እና በተለይ አሁን የአሜሪካና የአውሮፓ ህብረት የሚሉት እንዴት ነው ሁኔታውን አታውሳስቡት፣ ምክንያቱም የፍልስጤን መንግስትን የመስረት እድልን እያደናቀፋችሁ ነው። ምክንያቱም የሁለት ሀገሮች ስምምነት የሚባል ነገር አለ እና ያን አታደናቅፉ የሚል ነው እና የእስራኤል ደግሞ ቀጥተኛ አላማና አቋም አይ የፈለጋችሁን በሉ እንጂ ይዞታችንን እያጠናከረ ነው እና ከጥቅምት ሰባት በኋላ እኛ በራሳችን እንጂ በማን ማን አንተማመንም የሚል ሁኔታ ነው ያሉት እና እዚህ ላይ ነው ያለው።
0: እንግዲህ በተለይ ለነ በጻለል ስሞትሪች አላማቸው እንደዛ ነው ያሳኩ ይመስላል። እነሱ አዳዲስ
1: ሰፈራ በጣም አራት አመት በጣም ሰርተውበታል። እዚያ እንግዲህ ኦዲፊት ሁኔታ እንግዲህ እየቆየ ምን ነው ይሆናል ግን በከፍተኛው ተሰርተዋል በዚህ ላይ
0: ሰርተዋል። ሌላው በግሪክ ጸረ እስራኤል ሰላማዊ ሰልፍ መጀመሩ ይነገራል እና ግሪካውያን በተለይ ለእስራኤሎች ጥሩ ስሜት የነበራቸው ናቸው እና ለምንድን ነው አሁን ሰላማዊ ሰልፍ የተጀመረው?
1: አዎ እንግዲህ በእውነት ለምን ግሪክ ነው እንዲያው ስታስበው እስራኤላውያን የእረፍት ጊዜያቸውን አብዛኛውን የሚያሳልፉት በግሪክ ነው። በግሪክ በቆጵሮስ አካባቢ ነው እና ራሱ የግሪክ ሕዝብ እንዲያው ራሱ በማጆሪቲው ከእስራኤል ሕዝብ ጋር እንዴት ነው በባህልም በምንም የተቆራኘ ነው እና አሁን ላይ ግን ከጥቅምቱ ሰባት ወዲህ ግን ትንሽ እንትን አለ። በተለይ በግራ ክንፉ በፖለቲከኛው ዘንድ ነው። በአንድ በኩል ስታየው ግሪክ እና እስራኤል በቅርብ ዓመታት ውስጥ በደህንነትም በወታደራዊ ኃይልም በኢኮኖሚም በቱሪዝም ዘርፎች ላይ ከፍተኛ ስትራቴጂካዊ ግንኙነት አዳብረዋል መንግስቱን። ግን በሌላ በኩል ደግሞ የግሪክ ማህበረሰብ ውስጥ የፍልስጤም ጉዳይ ጠንካራ የድጋፍ ባህል አለ። ማለት ያው ፍልስጤም ይደግፋሉ። ሆኖም ግን የእስራኤል ጥላቻ ወይም የእስራኤል ህዝብ ጥላቻ የለም። ግን ከጥቅም ሰባት ወዲህ የተነሳ ሳይሆን ያው በዓለም ደረጃ በአውሮፓም ደረጃ በተለይ ደግሞ የግራ ክንፍ አክራሪዎች የሚያደርሱት ሰላማዊ ሰልፍ ትንሽ ያሰጋል እና አሁንም የእስራኤል የደህንነት የሀገር ውስጥ ደህንነት እንትን ያወጣው ተጠንቀቁ ለእስራኤል ጎብኚዎች በግሪክ ከሚገኙ ራሳችሁ ከዚህ ሰልፍ ካለበት አካባቢ አርቁ አትገናኙ ነው የሚለው እና ምንም ያህል እዚህ ላይ በመጠንቀቅ ያስፈልጋል። የእስራኤል መንግስት መቃወም በራሱ ይሁዳዊ ጠይነት አይደለም። የእስራኤል መንግስት መቃወም ራሱ ምንም ያህል ወይም አንቲሴሚቲዝም አይደለም። ነገር ግን ተቃውሞው እስራኤላውያን በዜግነታቸው ምክንያት የሚጎዳ ከሆነ ወይም ደግሞ ሐማስን ደግፎ እስራኤላውያን ቱሪስቶች ላይ ጥቃት ማድረስ ሲጀምር ወይም ደግሞ ይሁዳውያንን እንዴት ነው መጓዝ ሲጀምር ያ ሌላ ነገር ይፈጥራል። ባሁን ግን ያው የእስራኤል መንግስት የሚቃወሙት በዚህ ላይ ምንም ይሃል የሞም ደግሞ የተወሰነ ፓርት ነው የተወሰነ ክፍል ነው የዘተለ የግራ አክራሪው አካባቢ ነው ይሄ የእስራኤል ላይ ጥላቻ እና የሰላማዊ ሰልፍ በማድረግ ትንሽ ተጽዕኖ ለመፍጠር የሚፈልጉትና የሚሞክሩትና
0: ስለዚህ
1: መጠንቀቅ ያስፈልጋል። ምንድነው ባሁን ሰዓት በሁሉም ዓለም ላይ ይሄ ነው እስራኤል በጣም በሁን በመጥፎ አይን ስለምትታይ እንደው ለኛ ማህበረሰብ እንደው ወደ ተለያየ ቦታ ለረፍት የሚወጡትን ራሳችሁን እንደው እስራኤላውያን መሆናችሁንም አንዳንዴ እንደው ሸፈንፈን ማድረግ ያስፈልጋል። ያቱም ያየነው እየሰማን ነው በቱሪስቶች ላይ በአውሮፓም በራሱ በአሜሪካም በሰሜን አሜሪካም በየሆቴሎች ወይም በየምግብ ቤቶች በየሬስቶራንቶች አንዳንድ የማይገባ መጥፎ ነገር ያደረሱባቸው ነው ያለውና ሁኔታው ትንሽ ከጥቅም 7 ወዲህ ተዛብቷል። ምልህ
0: ነው
1: ቀላል አይደለም
0: ጥንቃቄ ማድረግ የሚያስፈልግበት ነው። እንደው ባጭሩ የአውሮፓ ህብረት ለምንድነው በኢራን ጉዳይ ለአሜሪካ ለእስራኤል ድጋፍ ያላደረገ? እንደው ካለን ጊዜ አንጻር ሰፋ አድርገን ሌላ ጊዜ ምን መለከተው ነው? እንደው
1: አዎ እንግዲህ የአውሮፓ ህብረት እንደው ነገሩን በሰፋርን ካይ ነው የአውሮፓ ህብረት ዝም አላለም። የአውሮፓ ህብረት ይልቁንም ከአሜሪካ ቀጥታ ወታደሩ ምጃ ጋር ከእስራኤል ጎን መቆም ጋር ተመሳሳይ በሆነ መንገድ አልሰራም እንጂ ዝም አላለም። የአውሮፓ ህብረት እንዲያውም የኒኩሌር መሳሪያ ሊኖራት እንደማይችል ኢራንን እንትን አውጇል። ኢራን ከዓለም አቀፉ የኒኩሌር ኃይል ኤጀንሲ ጋር IAEA ጋር እንድትተባበርም ጠይቋል። የኢራን ድርጊትን ማውገዝን የኒኩሌር ሚሳይል ፕሮግራሟን እንድታቆም ማድረግን እንዲሁም በባህር ሰላጤውም በሆርሙዝ ባህር ላይ ነጻነት ያለው እንዴት ነው እንጂ ስጋት ማዕቀብ ለማድረስ እንዳትችል ማዕቀብ ማድረጓል እና በእውነቱ ዝም አላለም።
0: በቂ አይደለም
1: ጦርነቱ መግባት ፍላጎት ማጣት ነው። የጦርነቱ ፍላጎት ማጣት እነሱም ይፈራሉ። ያው እነሱም ያሉት ያው በቅርብ ስለሆኑ የአሜሪካ ሁኔታውን ከጦርነቱ መሳተፍ ሌላ መዘዝ ያመጣን ነው ስለሚሰጉ እና
0: ነዛ ጥሩ
1: ሪጂናል ጦርነት ያመጣን ብለው ስለሚሰጉ ለዚያ ነው እንጂ ዝም አላሉም። ያው አብዛኛው በዲፕሎማሲ ሁኔታ እንዲያልቅ ነው የጣሩ ያሉት። ግን ነገሩ የለሰለሰ ነው፣ እንደው ቁርጥ ያለ ነገር አይደለም።
0: ጥሩ ሚካኤል፣ በጣም ነው እናመሰግናለን። ሌላ ጊዜ በሰፊው እንመለከተዋለን። በጣም እናመሰግናለን። መልካም ምሽት።
1: እኔም አመሰግናለሁ። በርቱ።
0: ቻው። ወደ ቀጣይ ሳምንታዊ ፕሮግራም እናልፋለን።
2: ሽመላ
3: አገርህን ወቅ አዘጋጅና አቅራቢ ይሻያው ደጎም። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥለን የምናቀርበው ሳምንታዊ አገርህን ወቅ ፕሮግራም እስራኤል ሀገር እንድትቋቋም ራእይ የጽዮን ታጋይ ቢንያሚን ዜብ ሄርጼል የራሱንና የቤተሰቦችን ምንሚቶቹም አጽሞችን በእስራኤል ሀገር እንዲቀበሩ በሕይወት እንዳለም የኑዛዜው እንዴት ተግባር ላይ ስለመዋሉ ከመምህር ያይር ተካ ጋር እንቃኘዋለንና መምህር ያይር ተካ ጤና ይስጥል እንደምን አለ?
4: ጤና ይስጥልኝ ሻያው። ጤና ይስጥልኝ አድማጮቻችን፣ እኔ ደህና ነኝ፣ እናንተ ሰላም ናችሁ?
3: እግዚአብሔር ይመስገን። እንግዲህ እሁድ ላይ ሁነን ሸቡዋቶ በመልካም ሳምንት ይሁንልን በማለት በእውነት ከታሪክ ብግግሩም የሆነ ህዝብ እስራኤል ባሳለፈው የረጅም ዘመን ታሪኩ ብዙ ታሪኮች ተሰርተዋል። በዋናነት እንዳው የሄርጼልን ሁኔታ በተመለከተ ሄርጼል ቤት ሀገር ተወለደ፣ በስደት ለነበረው ህዝበ ይሁዲ የራሱን ሀገር ይገባዋል በሚል እንዲያው በቆራጥነት የተዋጋ በምን ምክንያት ከምን ተነስቶ ነውና ከምን ተወለደ እስኪ እንጀምር።
4: እሺ፣ እንግዲህ ስለ ሄርጼል ብዙ ማውራት ይቻላል። ባጭሩ ግን ሄርጼል ያው የተወለደው በሁንጋሪያ በተባለች ሀገር ቡዳፔስት በተባለች ከተማ በ ማይ ሁለት ቀን 1860 ዓ.ም ነው የተወለደ እና ወላጆቹ ያዕቆብ እና ገነት ይባላሉ። ገነት የሚባሉ የነበሩ እና ያው ሁንጋሪያ ተወልዶ ትልቅ እያለ በ18 ዓመት ሲሆን ቤተሰቦቹ ወደ ቪና ሽባይዝ አለፉ ማለት ነው። አንድ ሀገር ለቅ ወደ አንድ ሀገር ወደ ቪና በተባለች ከተማ በሽባይዝ ከዛ ነው እንግዲህ ትምህርቱንም ሁሉንም ያው ሽባይዝ ብንለው እንግዲህ በሄብሩ እና ከዚያ ነው እንግዲህ
3: ኦስትሪያ
4: ከዛ ትምህርቱንም ያው ሚሽፓቲን ምንድን ነው ይባል የጠበቃ የህግ ጠበቃ ከዛ ጠና። ከዚያም ጋዜጠኛ ነበር። ሶፍ መጽሐፍ ደግሞ ጽፍ ነበር። ብዙ ነገሮችን ሲያደርግ እንደ አጋጣሚ ከዚያ የነበረው ጋዜጠኝነት በሙያው ማለት ነው ወደ ፈረንሳይ ይልኩታል። በፈረንሳይ አገር ሄደህ ዘገባ እንድታቀርብ ማለት እንግዲህ ጋዜጠኛ ከአንድ ሀገር ወደ አንድ ሀገር ሄዶ ለራሱ ሀገር የሚያቀርበውን ዘገባ ሄዶ ሲመለከት ያነሳሳው ይህንን ሀገር እናቁም ብሎ ያነሳሳው አንዱ ምክንያት ቅድም በጠየቀው ድራይፉስ የተባለ ጋዜን
3: የጦር መኮንን ነበረ። በፈረንሳይ መከላከያ ሰራዊት የጦር ዩዲው የጦር መኮንን ነበረ።
4: አዎ የጦር መኮንን አዛዥ ነበር በፈረንሳይ ሀገር ማለት ነው እና ከዚያ

0: مشبه درايفوس ده، درايفوس በነበረበት ፍርድ ላይ ያነሳሳው አንዱ ምክንያት ይሄ ነው ላለው
1: ፍርድ ቦርድም ባልሰጠው ባልሰራው ነው የወነጀሉት።
0: አዎ ባልሰራው ነው የተወነጀለ እና የነበረውን እንዳርጋው ሁላ አውርደው ግምኛ ቀደው ልብሱ ሁላ ቀደው ሁሉ ነገር አድርገው መጥቶ ድርጊት ነው ያደረጉበት ባልሰራው ስራ። ግን ምሽቲቱ ታግላ ከ10 አመት በኋላ ነው ከ15 አመት በኋላ እንደገና ዳግመኛ ፍርድ ሆኖ ነጻ ሆኗን ያን ድራይፉስ የተባለው ማለት ነው። ግን ሄርጸል ይሄን ነገር እንደሰማ ማለት ነው ይሄን ነገር እንዳየ አይ የተለያዩ መሪዎችን ሰብስቦ በ1897 ዓመተ ምህረት ኬነስ ኮንግረሳሲዮን ያርሾን የተባለውን በባዘል በችቫይት ይሄን ስብሰባ አደረገ። ትልቅ ስብሰባ የተለያዩ መሪዎችን ሰብስቦ አገር እናቋቁም ግዴላችሁም ህዝባችን የግምኛ የዘረኝነት ሁኔታ ላይ የተስፋፋ መጥቷል መደበቂያ ቦታ የትኑረን በማለት ነው እንግዲህ ሄርጸል ይሄንን ያነሳሳው። በዛ ስብሰባ ላይ የተለያዩ መሪዎችን ጠርቶ በአውሮፓ በተለይ የነበሩትን ከአሜሪካም እና የተነጋገረው ምንድነው አገር እናቋቁም ግዴላችሁም ገንዘብን ሰብስብ በማለት ከተለያዩ መሪዎች ጋር ተነጋግሯል። በጀርመን የነበረውን መሪ መንገድ ተነጋግሯል። ከቱርክ መንግስት ጋርም ከእንግሊዞች ጋርም በብዙ መሪዎች ጋር
1: ከቅኝ ዘመኑ የቅኝ ገዢዎቹ
0: አዎ ትላልቅ መሪዎች የነበሩት በዛውን ሰዓት እነ ቱርክ እነ እንግሊዝ እነ ጀርመን ሌሎችም ነበሩ። እነሱ ጋር በመነጋገር አገርን ያው እስራኤልን አገር ለማቋቋም ብዙ ጥረት አድርጓል። ግን አልሆነለትም፣ አልተሳካለትም። ለምን ያልተሳካለት ጀምሮ በ1897 እንደጀመረ ሄርጸል ትግል ላይ ያለ የጤና ሁኔታም ችግር ነበረበት እና በ1904 ዓመተ ምህረት ማለት ነው በተወለደ በ44 ዓመቱ ገና በልጅነቱ ነው የሞተ እና በ44 ዓመቱ ሞተ በ1904 ዓመተ ምህረት። ከዚያን በኋላ ሌሎች መሪዎች እንግዲህ ትግል አድርገው አገሪቱ እንድትቋቋም አድርገዋል። በ1948 ዓመተ ምህረት እስራኤል አገር ተቋቋመች። ከዚያም በፊት ግን ሄርጸል እንዳለው ማለት ነው የጀርመን ናዚዎች ስልጣን ላይ ወጥተው ያው 6 ሚሊዮን ይሁዲ የጨፈጨፉበት፣ ያቃጠሉበት፣ የገደሉበት ሄርጸል ይሄ ነገር ታይቶት ነበር። በስብሰባው መሀል ምንድን ነው ያላቸው ሄርጸል ላይ እንዴት አድርገን ነው ስላቸው፣ ግድ የላችሁም ፍላጎት ካለን እናቋቁመዋለን። የእሱ መፈክር ለዛ ነው ኢምቲርጡ ወንዙ አጋዳ፣ ፍላጎት ካለ እናስታከዋለን፣ ዋናው ነገር ፍላጎታችን ነው በማለት መሪዎችንም ሞራል እየሰጠ ድጋፍ እየሰጠ አገሪቱን ለማቋቋም ትልቅ ጥረት ያደረገ ከእሱን ቀጥለው ሌሎች ያው የእሱን ተግባር ለማሟላት ብዙ ጥረት አድርገዋል። 44 ዓመት በኋላ ማለት ነው ሄርጸል ከሞተ በ44 ዓመቱ በ1948 ዓመተ ምህረት ያው እስራኤል ሀገር ተቋቋመች ማለት ነው።
1: በጣም እንግዲህ የሚገርም ነው። አሁን እኮ ከዛ በቀጣይነት እሱ በህይወቱ እያለ ኑዛዜ ስሞት በአጽሜን ኢየሩሳሌም እስራኤል ሀገር ወስዳችሁ ቅበሩ ብሎ ኑዛዜ ነበረው እና ያን ተከትሎ መዲና እስራኤል ከተቋቋመችበት ጊዜ ህግ አወጣ። የእስራኤል ምክር ቤት ክነሴት ህግ አወጣና መቼ ነው እንግዲህ የመጀመሪያ የእሱ አጽም ወደ እስራኤል መጥቶ የተቀበረው? ሄርጸል
0: እና ሄርጸል ትልቅ ዓላማው የነበረ ሀገር እንደምትቋቋም ያውቅ ነበር። ግድ የላቸውም ትግል ካደረግን እናቋቁመዋለን፣ ዋናው ነገር ፍላጎታቸው እንዳለ እነሱም የዛ በኋላ ሃይነ ቫይትማን ሌሎችም መሪዎችም የእሱን ተከትለው ማለት ነው ተግባር ላይ ውለዋል። ግን ምንድን ያለ መሞቱ ያው ስላወቀ እስራኤል ሀገር የተቋቋመች የተመሰረተች እንደሆነ አጽሜንን ወስዳችሁ ከዛ እንድትቀብሩኝ የኔንም የቤተሰቦችንም በማለት ኑዛዜ አድርጓል ማለት ነው ከመሞቱ በፊት። እና ሲሞቱ ደግሞ በቀብሩ ላይ በዛውን ቀን ማለት ነው ብዙ ሰው እንዳይመጣ በእኔ በሳጥን አድርጋችሁ በልዩ ሳጥን አድርጋችሁ ቅበሩኝ፣ አገሯ ስትቋቋም ወስዳችሁ መጣችሁ እንድትወስዱኝና እንድትቀብሩ ማለት ለዛ ነው የተናዘዘ በኑዛዜው ላይ ማለት ነው። ከዚህ በጣም እንደው የሚገርመው ደግሞ ለሄርጸል 3 ልጆች ነበሩትኝ። ሄርጸል 3 ልጆች ወልዷል። ፓውሊና፣ ሃንስ እና ማርጋሪታ ምትባል 3 ልጆች ወልዱ። ሶስቱም በህይወት የሉም፣ ልጅም አልወለዱም። እነዚያ አንዷ ወልዳ ነበር፣ ጀርመኖች ወስደው ናዚዎች ማለት ነው ማርጋሪታ ምትባለውን እሷንን ገደሉበት፣ አቃጥለው ማለት ነው። ቀብር የላትም መቀበሪያ ምናምን። ሁለቱ ግን ፓውሊና ሃንስ ግን

0: በቦርዶ በተባለ በጽርፋት ሀገር እንደሄዱ በኢሩዋትራ ጊኔ የሞቱተኝ ከዚያ ተቀብረው እያለ
1: በሚያሳዝን ሁኔታ ነው። ሄንስና ማነት የእሷ ፖሊና በሞተችበት ቀን በዛው ቀን ደግሞ ሄንስ በጣም አዝኖ የራሱን ሕይወት አጠፋ።
0: አዎ፣ እና በኢሩዋትራ ጊኔ በለው ምንድን ነው ይባል።
1: በጣም አሳዛኝ ሆነ።
0: በአሳዛኝ ሁኔታ ነው ሁለቱ ልጆች የሞቱተኝ። እና የሄርሰል የዘር ሁኔታ ላይም የለውም ዛሬም ስናየው ከዚህ ሀገር የእሱ ዘር የለም። ያ ሁለቱ ሞቱ በኢሩዋትራጊ። ማርጋሪት ተባለች ደግሞ ወልዳ ነበር እና እሱም ደግሞ እሷም ደግሞ ጀርመኖች ወስደው አቃጥለዋታል ከልጆቿ ጋር ማለት ነው፣ በጣም በሚያሳዝን ሁኔታ። ስለዚህ ሄርሰል ዘሩን አልተካም እና ምንድን ነው በንዛዜው ላይ ማለት ነው አገሪቱ እንደተቋቋመች የእስራኤል ሀገር መንግስትም ስለሚያወቀ በ1948 ሀገር 48 እንደተቋቋመች ከአመት በኋላ በ1949 ዓመተ ምህረት የእሱን የወላጆቹን እና የሄርሰልንን እንደገና ደግሞ የሁለቱ ልጆቹን ደግሞ ሃንስና መርጋሪት አንድ ደግሞ የልጅ ልጅ ስቴፋን ይባል የልጅ ነበረው ስም የሞተ እሱን ይዘው አምጥተው የተቀበሩትኝ ባህር ሄርሰል በኢየሩሳሌም እንግዲህ በትልቁ መቃብር መካነ መቃብር የሚታወቀው ባህር ሄርሰል አምጥተው ቀበሯቸው። ወላጆቹን ሄርሰልን ሁለቱ ልጆቹንና አንድ የልጅ ልጅን አድርገው ነው አምጥተው እንግዲህ በ1949 ዓመተ ምህረት ባህር ሄርሰል የተቀበሩት። የመጀመሪያው ቀብር የነበረ ያው ሄርሰል ነው እንግዲህ ሀር ሄርሰልንን በሱ ስም የሚጠራም በዛው ነው የሆነው ማለት ነው የተቀበሩ ከዛ ነው።
1: በጣም በሚያሳዝን ሁኔታ ነው። እሱም በወጣትነት በ44 ዓመቱ ነው ያረፈ የሞተ። ያዕቆብ ወላጅ አባቱ ደግሞ በ67 ዓመቱ። የቤተሰቡ ሁኔታ ብዙ ዓመት በዚህ ምድር አላስቆጠሩም አልኖሩም በሕይወት፣ ግን ለሕዝብ እስራኤል ሀገር ነጻነት ስለመቋቋም ከፍተኛ ትግል የጽዮናዊ ትግል አድርጓል እና አሁን ደግሞ ዳሁኑ ባለፈው ሳምንት ደግሞ የነበረው ክስተት ምን ተፈጸመ ባህር ሄርሰል?
0: አዎ፣ ባለፈው ሳምንት ደግሞ እንግዲህ 77 ዓመት በኋላ ማለት ነው ያው በአምስት ቀን ስምንተኛ ወር 2026 ዓመተ ምህረት ሻቧ ሻበር ባለፈው ሳምንት የሚቶቹነን ማለት ነው የሚቶቹነን መቃብር ሚቶቹ ሽሞንን እና ሪፍካ ይባላሉ። ወንድየው ዘውን ሽሞን ነው፣ ሚታው ደግሞ ሪፍካ ትባላለች። የሁለቱን አጽም ደግሞ ቤልግራድ ከተባለች ሰርቢያ አካባቢ ከዛ ነው ተቀብረው የነበር እና አጽማቸውን አመተው ደግሞ ባለፈው ሳምንት ባህር ሄርሰል ቀብሯቸዋል። ከሞቱ በ150 ዓመታቸው ማለት ነው። እነሱም የሞቱ የዛሬ 150 ዓመት ነው። ባለፈው ሳምንት ነው እንግዲህ አመጣው በአምስት ቀን ስምንተኛ ወር 2026 ዓመተ ምህረት የሄርሰልን እሚቶች መጥተው ተቀበሩ ማለት በጋዜጣም በሰፊው ዘገባ ነበረ። በተለይ በማሪብ ጋዜጣ ይህን ሁኔታ ላይ በሰፊው ገልጸውታል። እንዴት እንደነበሩ ሚቶቹ ምን አይነት ሲሆን እንደነበሩ
1: ሚቶቹ ሽሞንና ሪብካ
0: አዎ። እና ስለነሱ ታሪክም በሰፊው ተገልጿል። እና እነሱ ያው ተቀብረው የነበሩ እንግዲህ ቤልግራድ ሰርቢያ ከዛን የነበሩ አመተው ደግሞ አጽማቸውን ደግሞ ባለፈው ሳምንት ከሀር ሄርሰል መካነ መቃብር ተቀብሯቸዋል።
1: በልዩ የግባተ መሬት አጽሞቻቸው የተቀበሩ ባህር ሄርሰል በሄርሰል ስም በሚጠራው እንዳልከው በዚህ ታሪካዊ የአንጋፋ መሪዎች እስራኤላውያን የተቀበሩበት ቦታ ነው እና ነፍሳቸውን ይማር።
0: አሜን አሜን። ሌላው ለመግለጽ እንፈልገው ሄርሰልን መጀመሪያ ሲያመጡት ማለት ነው በ1949 ዓመተ ምህረት የእሱን አጽም ሲያመጡ ሲቀበር ማለት ነው ቤተሰቡ ወላጆቹንም እንደገና ልጆቹንም ምንድን ነው ያደረጉ ከእስራኤል ሀገር በተለያየ ቦታ በምንድን ነው ይባል በከረጢት ነገር በሳክ በኬሻ ውሃው እንትናቸውን አፈር እያመጡ ማለት ነው ከአሽከሎን፣ ከአሽዶድ፣ ከጽፋት፣ ከበርሸቫ ከተለያየ ቦታ እስራኤል ሀገር የተለያየ ሹሪም አፈር አምጥተው ለምን ሄርሰል ለሀገሪቱ ትልቅ አስተዋጽኦ ላደረገ በተለያየ ሀገር በተለያየ ከተሞች ያሉትን አፈር ወስደን ተሱ መቃብር እና ደረነስ መቃብር ማለት ይሄንን ወስደው ልዩ ተከስ ነው ያደረጉለተኝ ሄርተል መጀመሪያ ከወላጆቹ ጋር አመጣው ባህር ሄርተል ሲቀብሩት በተለያየ አፈሮችን ከስራ ሀገር ያለውን የሹቪ ማለት ነው ኪቡቲን እነሱ በስነ ስርዓት አመጣው በልዩ ተከስ ነው የቀበሩት ማለት ነው እንግዲህ ቤተሰቦቹን በሀር ሄርተል
1: በአክብሮት የግባተ መሬት ስነ ስርዓት ነው የተፈጸመው። በእውነትም አሁን እንግዲህ ከዚህ ጋር በተያያዘ መመሪያ ይርተካ አሁን ሀር ሄርጼል የተባለው ለዚህ ታጋይ በሱስም የሱስም እና የአጽምና የመላ ቤተሰቦቹ ተቀበሩ። እዚያው ቦታ ሀር ሄርጼል ነው ግሬውላችን የኢትዮጵያ ይሁዳያን ወደ እስራኤል ቅዱስ ኢየሩሳሌም ለመድረስ ጉዞ ላይ እንዳሉ በሾች የሚቆጠሩ ወገኖቻችን እንደው በሚያሳዝን ሁኔታ በሱዳን ምድር እንደቅጠል ረግፈው ሙተው ቀሩ። ነፍሳቸውን ይማርና የነሱ አጽሞቻቸው ወደ እስራኤል ባይመጣም ባህር ሄርጼል ግን በያመቱ ባህር ሄርጼል ተራራ ላይ የሙታን መታሰቢያ ስነ ስርዓት ይካሄዳልና እንዳንተው ስታይ ሁኔታ ለዋናነት ለሀዘንተኛ ቤተሰቦች እንደው ያጽናናቸው ይሆን?
0: ያው እንግዲህ ቦታው ሀር ሄርጼል ሄርጼሎች አለ በተቀበረ የእስራኤል ሀገር መሪ የሆኑት በጠቅላላ ናሲያ መዲና የነበሩት ጠቅላይ ሚኒስትር የነበሩት የተለያዩ የጦር አዛዥ የነበሩት ሁሉ ክብር ያላቸው ሰዎች የተቀበሩበት ቦታ በሀር ሄርጼል ነው። እና ይህ ሀር ሄርጼል ትልቅ ክብርም ያለበት ስለሆነ ይሁዳ ኢትዮጵያ ደግሞ በመንገድ ላይ ያሉ እስራኤል ሀገር ለመምጣት ያሉ ያው በረሃ ለቀሩት ወገኖቻችን ሀውልታቸው ባህር ሄርጼል ሆኖ ከዚያው ከነዚህ ትላልቅ ሰዎች ከተቀበሩበት ክብር ያላቸው ሰዎች የተቀበሩበት ቦታ ደግሞ የእኛም ደግሞ ከዛው ሀውልታቸው አንዳርታቸው እዛ በመሰራቱ በጣም ደስ የሚል ነው። ሁሉንም ሊያስመሰግን ይገባል ነው የምለው። ይህን ነገር ሀሳብም ላመጡ ሰዎች፣ ይህን ትግል ላደረጉትም ሰዎች፣ እንደገና ደግሞ ይሁዳ ኢትዮጵያም ደግሞ በበረሃ ለቀሩት በሱዳን ሀገር ለቀሩት ደግሞ ለእነሱም ደግሞ ይገባቸዋል። ምን ነው አጥንታቸው አጽማቸው መጥቶ እንደነ ሄርጼል መጥቶ ቀብሮ በሆን ኑሮ ጥሩ ነበር። ግን እንደምታውቀው በሱዳን ሀገር በችግር ጊዜ ማምጣትም አይቻልም። የቀብር ሁኔታም እንደምታውቀው ያው ጥሩ ምስላ ነበር። ያው የቀረው ምንድን ነው እንግዲህ ስማቸው ነው ማለት ነው። እንግዲህ ሀውልቱ በስማቸው ላይ ተጽፎ ከሀር ሄርጼል በየአመቱ እየሄድን ለተከሱ ማለት ነው በየውም ኢየሩሳሌም እነሱ
1: መታሰቢያው ክብረ በዓል ቀን
0: በዛው በየዮም ኢየሩሳሌም ነጻነቷ በኢየሩሳሌም በወጣችበት ቀን የእነዚህም ደግሞ የህይወት ታሪካቸው እዛ እየተነበበ በትልቅ ተከስ በትልቅ ፕሮግራም ዝግጅት የእስራኤል ሀገር ጠቅላይ ሚኒስትርም ፕሬዚዳንትም ብዙ ሰዎችም መጥተው የሚያከብሩበት እነሱን የምናስታውስበት ቀን አለ። እና ይሄ ለኔ በበኩል ለቤተሰቦቻቸው በሱዳን ለቀሩት ማለት ነው ባህር ሄርጼል በመሆኑ በጥሁኔታ ያጽናናቸዋል። ለነሱም ደግሞ ትልቅ ኩራት ይሆናል ማለት ነው።
1: እውነት እኔ እስማማለሁ ባልከው እውነት ክን ነው በእውነት። እና እንግዲህ ማጠቃለያ መምህር ያይርተካ በዚህ እንግዲህ ወደ መጨረሻ አዲስ ዜና እንግዲህ ባለፈው ሳምንት የሄርጼል ሚቶቹ ያው በልዩ ስነ ስርዓት አጽሞቻቸው ባህር ሄርጼል ተቀብሮ መቀበሩ ነው አዲስ ነገር ደም ነውና ታሪኩ የማይረሳ ነው የሀር ሄርጼል አይደለ። እና ማጠቃለያ እንደው ባጭሩ
0: አዎ ስለ ሄርጼል ብዙ እናወራ እንችላለን ብዙ ዘን ምንናገራለን ስለሱ ታሪኩ። ሄርጼል በልጅነቱ ነው የሞተ። ያነሳሳው ደግሞ ያው እንግዲህ ቅድም እንዳልነው ይሁዲ በመሆኑ ብቻ ለወገን ታጋይ ነው እና እሱም ሄርጼልም ዳት ያልነበረም ብዙ ጊዜ በፎቶግራፍ ስናየው ሃሪዲ ይመስል ጺሙንትን አድርጎ ትልቅ ራብ ነው የሚመስል ግን ራብ አይደለም። እንዲያውም ሃይማኖተኛ የሚጠብቅ ሰው አልነበረም። ግን ያነሳሳው ምንድን ነው ይሁዲ በመሆኑ ብቻ ኢትዮጵያ መሆን አሉ ብዙዎች ያልጠበቁ ሃይማኖት ያልጠበቁ ይሁዲያ የሆኑ ዘመዶቻችን ወገኖቻችን አሉ። እነሱም ደግሞ ከዚህ ከተቀደሰችው ሀገር መጥተው ለዚች ቢያበቃቸው እና ከዚያ ትልቅ ትግል እያደረጉ ነው ያለ ቢመጡ ያው ስለ ሄርጸልም ደግሞ እኛም ደግሞ ብናጠና ብንማር ብንመራመር ብናስረዳ ጥሩ ነው። በተለይ ምንድነው ተጠቀሙላቸው ለልጆቻችሁም ሆነ እናንተም ነው ብዙ ጊዜ የሄርጸልን መፈክር ተጠቀሙበት። ይህም ትርጹ የንዟ ጋዳ ያለ ምንድነው ፍላጎት ካለን እናሳካዋለን፣ እንሰራዋለን፣ እናደርገዋለን። ፍላጎት የሌለ ሰው ግን የትም ቦታ አይደርስም። ስለዚህ ልጆቻችንም ጥሩ ውጤት እንዲያመጡ ፍላጎት መኖር አለባቸው። እኛም ደግሞ ጥሩ ደረጃ ላይ እንድንደርስ ከተፈለገ ፍላጎት ካለን ትልቅ ጥረት አድርገን ከዛ እንደርሳለን። ስለዚህ የሄርጸልን መፈክር ብዙ ጊዜ እኔ እጠቀምበታለሁ፣ ገለጻም ሳደርግ እንደዛም ሳደርግ እና ሄርጸል ነፍሱን ይማር ቤተሰቦቹንም ለዚህ ያደረሰን እሱም ስለሆነ ትልቅ ያው ምንድን የሚባል ኩራት ነው ለእስራኤል አይሁዳውያን ለሆን በጠቅላላ በዓለም ያሉት አይሁዳውያን ማለት ነው።
1: መስዋዕትነት ከፍሏል። በእውነትም ለመላ ሙታን ነፍሳቸውን ይማር ለሰጠው ገለጻ በጣም መምህር ያይር ተካ እናመሰግናለን።
0: እኔም አመሰግናለሁ። መልካም ቆይታ።
2: ሽመላ ሽመላ አገራችን ኢየሩሳሌም ደና።
3: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከወይዘሮ መልሹ ብራኑ ጋር ቃለ ምልልስ እናካሄዳለን። ሷም በስልክ መስመራችን ትገኛለች። ጤና ይስጥልን ወይዘሮ መልሹ፣ እንዴት አመሸሽ?
4: ጤና ይስጥልኝ፣ እንደምን አመሻችሁ? ሰጠኝ
3: ደህና ነን፣ እናመሰግናለን።
4: ምንም አይደለም።
3: ጥሩ። እንግዲህ ከአንቺ ጋር በተለይ ወጣቶችን ልጆችን በተመለከተ የበጋው ወራት ነው። እንደው በቱሪዝም ዘርፉም ስለምትሰሪ ልጆችን ማስጎብኘቱ ልጅና ወላጅ መጎብኘቱም ትልቅ ነገር ነውና ወደ በተለይ ደግሞ ወደ ትምህርት ቤት ሲመለሱ ይህን አደረግኩኝ የሚለውን ነገር እንዲያነሱ ያደርጋልና እስኪ እዚህ ልምድሽና እውቀትሽን አካፊን።
4: እውነት ነው። ያው እንግዲህ ትዩል ወይም መጎብኘት የሚለው በእኛ ህብረተሰብ ብዙ የተለመደ አይደለም። ብዙ ጊዜ ያው እኔም ሳድግ ማለት ነው እንደምሳሌ ከተወለድኩበት አካባቢ ወደ ሌላ ቦታ ትምህርት ሲዘጋ ቤተሰቦች ወስደውኝ አያውቁም እና አብዛኛውም ሰው ከዛ ህብረተሰብ የመጣ ነው እና እዚህ ሀገር ግን ልክ እረፍት ከመሆኑ በፊት ነው 6 ወር 7 ወር ቀድመው ልጆቻቸውን ይችን 2 ወሩን ጊዜዋን እንዳያባክኗት ገንዘብ ያለው ሁሉ ነገር የተስተካከለለት ሰው ከሀገር ውጭ ዩሮፕ የተለያዩ ቦታዎችን ያስጎበኛሉ። እንደገና ደግሞ እንደየ ኪሳቸው መጠነኛም ከሆነ ደግሞ ከዚህ ሀገር ሰሜኑንም የደቡቦቹ ወደ ሰሜን፣ የሰሜኖቹ ወደ ደቡብ፣ ምዕራቡ ወደ ምስራቅ እያለ ልጆቻቸውን ቢዚ ነው የሚያደርጓቸው። ደስ ብሏቸው እንዲመለሱ ነው የሚያደርጉ ጊዜያቸውን አዘጋጅተው እና የእኛ ህብረተሰብ ብዙ እንደዛ ልምድ የለውም እና ቢኖረው ነው ደስ ይለኛል። ብዙ ጊዜ የምናገረውም እሱን ነው። አንዳንድ ቦታዎቹም ደግሞ ገንዘብ ብዙ የማይጠይቁም ቦታዎች አሉ ልጆቹን ለማዝናናት። ያው ልጆቹ ሲደብራቸው የሚሰሩት ስራ ሲያጡ ከብዙ አደጋ ይደርሳሉ እና ያ እንዳይሆን ጥሩ ነው ብዬ ነው ማስበው። ይሄ ቢለመድ የኛ የቱሪስቱ የመጎብኘቱ ዘመድ ማየቱ ወጣ ብሎ ዋና ቦታ መሄዱ እሱ ቢለመድ እንደው በጣም ነው ደስ የሚለኝ።
3: ልክ ነሽ። አሁን በትንሽ ገንዘብ በ100 ሸቀልም በ50 ሸቀል በ60ም ቢሆን ልጆችን ይዘው አንዳንዱ ማለት ሌላ ውጭ ከማውጣት ባጭሩ ማዝናናት ይቻላል። ምናልባት የትራንስፖርት ችግርም ቢሆን በአንድ ላይ ቤተሰብ ሰብሰብ ብሎ እንግዲህ ጉብኝት መኪናዎች አሉ፣ እሱን ይዞ መሄድ የሚቻልበት ሁኔታ አለ እና አንዳንድ ፓርኮች ላይ ስናይ በአብዛኛው ነጮች ናቸው። የኛው ማህበረሰብ ብዙ አይገኝም፣ አልፎ አልፎ ነው ብቅ የሚል የምናየው እና ይሄ ነገር ለልጆች ሲመለሱ ወደ ትምህርት ቤት በጣም የሞራል ውድቀት ሊያመጣም የሚችልበት ሁኔታ ይኖራል።
4: እውነት ነው። ሰጠኝ እኔ ቱሪዝም ስማር እኔ ጋር የነበሩት ነጮች በሙሉ ስለ ኢሮፕ አንድ ሀገር ሲነሳ ሁሉም ከአያቴ ጋር ሂጃለሁ፣ ከእናቴ ጋር፣ ከአባቴ ጋር ከዚህ እንደምን ይላሉ እና እኔ አብዛኛውን ሀገር እንግዲህ አላውቀውም ማለት ነው። ግን እኔ አላፈርኩም። እኛ ልምድም የለም እንደገና እኔ እንደዚህም አላየሁም እና አትሊስት አስረዱኝ እያልኩ ነበረ ከነሱ እና ስሰማ ግን በቃ አያቴ ወስዳኝ ቤተሰቦች ወስደውኝ በዚህ እድሜ በዚህ ጊዜ ይህን ሀገር አይቼዋለሁ እና እዛ የሚጠሩት ቦታዎች ለእነሱ አዲስ አይደሉም። አስተማሪው ሲያስተምር ማለት ነው። እና የኛ ህብረተሰብ ደግሞ እንደው ያንን ሁሉ እንኳን ባይቻል ማለት ነው በቻልከው መጠን ገንዘብ ይሰጥሩ ነው። አሁን ዩሮፕ በ2000 ብር 3 ቀን ከሆቴሉም ከሁሉም ጋር ሁነት መጣለክ ተዝናንተ እና ፕላን ዋናው ማስተካከሉ ነው። እንዳልከው ደግሞ አሁን ዋና ቦታ ቲቤሪያ፣ ቴላቪቭ፣ ሄርጥሊያ ጥሩ ጥሩ ቦታዎች አሉ። ልጆች ከጓደኞቻቸው ጋር ሊሄድ ስላሉ መልቀቅ ሳይሆን እኛም ደግሞ የዛሬው ስራ ይቅር ልጆቻችንን ይዘናቸው እንዋል ብለን ሱፐርማርኬት ሄደን የተወሰኑ ሀቲፎች ብንገዛ እነሱ የሚቆረጣጠም ነገር ከቤታችን ላህማንያ ነክኒክ ሽንጼል አስተካክለን አብረን ከነሱ ጋር ብንወጣ ይሄን ያክል ብዙ ገንዘብ የሚጠይቅ አይደለም። ዋናው መዘጋጀቱ ነው፣ መጀመሪያ ፕላን ማድረጉ ነው።
3: አዎ ቀድሞ አውጣቱ ነው። አሁን አንቺ እንግዲህ በዚህ በቱሪዝሙ ዘርፍ ብዙ ትሰሪያለሽ፣ አሁንም እንደገለጽሽ የተማርሽበት ነውና እንዴ ወላጆችና ልጆች ወይም ቤተሰብን አብረው ማስጎብኘት ድሉ አለ ወይ ባንቺ በኩል?
4: እንግዲህ ብዙዎቹ ነጮች ናቸው የኛ ህብረተሰብ እስካሁን ድረስ እንዳልኩ ልምድ የለውም። ቢኖር ደስ ይለኛል። አይ የሚቀጥለው አመት ነው በአሁኑም እንዴት ይቻላል በዛ እያለ ልጆቹም እያደጉ ነው የሚሄዱ። በተወሰነ ደረጃ ላይ ሲደርሱ ልጆቹ እኛን አይፈልጉንም። አሁን እኛ ሰው የማይረዳው እሱን ነው። ኖ ቆይህን ህናምት ይህን ጨርሼ ከዛ እንላለን። እና ጨከን ብለው ቢመጡ አንደኛ ለራስህም ረፍት ነው። አሁን እኮ ለልጆቹም ስናደርግ ልጆቹ ሁልጊዜ ከኛ ጋር ናቸው፣ ግን አብረን አሁን ከስልክም ከኮምፒውተርም ከተለያዩ ነገሮች ላይ ትትው አድርገን ልጆቻችንም እኛም ከነሱ ጋር ማሳለፍ ማለት በቃ የማያልቅ ነኸስ በቃ ምን ልበል የምንገነባው ነገር ማለት ነው። የዚህ ሀገር ልጅ አያዳምጥም፣ የዚህ ሀገር ልጅ እንደዚህ ነው ከማለት ይልቅ እኛ ምን እያደረግን ነው ለልጆቹ? ይዘናቸው አብረን ጊዜ እናሳልፋለን ወይ? አብረናቸውን በዚህ በረፍቱ ሰዓት እነሱ ሲተኙ እኛ እንሰራ እንሄዳለን። እነሱ ቀን ተኝተው ስለሚውሉ ተመልሰን ስንመጣ እነሱ ሌሊቱን በሙሉ ሲዞሩ ያድራሉ ልጆቹ። ምክንያቱም እንትን ብለው መተዋላ እኛ ደግሞ ስለደከመን ምንም ነገር ማድረግም አንችልም፣ መቆጣጠርም አንችልም። ጠዋትም ስራ አለን እና አትሊስት 15 ቀሩን የተወሰነውን ከልጆቻችን ጋር ለማሳለፍ እናቴ ምን ድሮ ምን ተነበር መሰረሰጠኝ በ9 ከመሳረፍ ተቀላቢን መቀነስ ተነበር እና 24 ሰዓት ሙሉ ከምንሰራ አትሊስት ወጫችንን ቀንሰን ልጆቻችን ጋራ የት እንደሚውሉ አሁን እንደዚህ ዋና ቦታ ብዙ ጊዜ ከሰው ጋር ባንሰዳቸው ገባ ኃላፊነት የሌለው ሰው ጋር ከጓደኞቻቸው ጋር በቀኛ ስለሚደክም እነሱ እንውጣ ሲሉን እሺ ብለን መልቀቅ ሳይሆን ከዛ በኋላ የሚመጣውን መዘዝ ብናይና ከልጆቻችን ጋር ብናሳልፍ ጥሩ ነው ብዬ ነው የማስበው። የሚፈልጉ ሰዎች ካሉ ደግሞ እንደዚህ አይነት ነገር እርዳታ እኔ ጋር መደወል ይችላሉ። ለእንደዚህ ፕላን ለማውጣት ለአንዳንድ ነገሮች እኔ ገንዘብ
3: ራሳችንስ ቢሆን ለራሳችን ለትልልቆች አሁን እንዳንቺ ያስጎብኚ ድርጅቶች ካሉና ካላት ለራሳችንም እኮ ጊዜ ሰጥተን እንደው ፎይ ብለን ወደን የምንመጣበት ሁኔታ መፍጠር እንችላለን። አሁን አንዳንድ ጊዜ ከሞኬድ ክሌታዎች ወይም የአካባቢ መስተዳደሮች ካዘጋጁት ነው እንጂ በራሳችን ተነሳሽነት ቤተሰብ ሰብሰብ ብሎ ሲሄድ አናይም። እና እንደዚህ አይነት ነገር ቢለመድ ጥሩ ነው ለራሳ
4: በጣም ልጆቻችን አሁን እኛ እንዳልኩ ልምዱ የለንም። ልጆቻችን ግን እዚህ ስለተወለዱ እዚህ ስላሉ አሁን መስከረም ላይ ትምህርት ቤት ሲገቡ ያሳለፉትን በረፍቱ ሰዓት ላይ ሲናገሩ የእኛ ልጆችም እንዲናገሩ አትሊስት ጥሩ ቦታ አሳልፈናል፣ ጥሩ ጊዜ አይተናል፣ አርፈናል ብለው ደስ ብሏቸው ትምህርቱንም እንዲጀምሩት እንደው ይሄ ልምድ ቢኖረን መልካም ነው ብዬ ነው የማስበው። ግዴታ እኔ ጋር መምጣት የለባቸውም። እኔም የትም ቦታ ይግዙ፣ ዋናው ልጅና ቤተሰብ አንድ ላይ ይሁን። ይሄ ጉብኝት የሚለው ነገር ወደ እኛ ህብረተሰብ እንዲገባ እሱ ነው እኔ በጣም መመስገን።
3: አሁን እኮ ሌሎች ማህበራዊ ጉዳዮች መኪናውና ዝምነን ስንሄድ ችግር የለብንም፣ ግን እንደዚህ በጋራ የመሄድ ሁኔታ አብሮ የማሳለፍ ቤተሰብ በጉብኝት ቦታ አንዳንድ አሁን ቅድም እንዳልሽው ብዙ ወጪ የማይጠይቁ ቦታዎች አሉ እና ያን ቢለመድ ጥሩ ነው። እንዳልሹ ወደ ትምህርት ቤት ሲመለሱ ወደ ጋን ሲመለሱ እነዚህ ልጆች ሚናገሩት ነገር እንዲኖራቸው መሆን አለበት። እዛ በኋላ እንደዚህ አላረግንላቸውም ብንል እኛ ከኛ አዩትን ነው እነሱ እንትን ሚሉና ማሻሻል የሚቻል ነው። በጣም ነው እናመሰግን። እንግዲህ መጨረሻም ተስተላልፊው መልእክት ካለ
4: እንግዲህ ያው የረፍት ሰዓት እንደመሆኑ መጠን ከልጆቻችን ጋር በደንብ ብናሳልፍ እንግዲህ ውጪ ደግሞ ካልተቻለ አትሊስት ከቤት ልጆቹን ቢዚ ማድረግ ምግብ ማስተማር እንጀራ ወጥ የሚለውን ማታ አራት ሰርተው እንዲያቀርቡልን የረፍት ሰዓት ስለሆነ እሱን ደግሞ ብናስተምራቸው ከቤት ያለው ግንኙነታችንን በዚህ ሰዓት ላይ አብረን አሳልፈን ብንገነባ ምክንያቱም እቺን አገር የሚቀበሉት ያው ወጣቶች ትውልዶች ከዚህ በኋላ ያሉት ስለሆነ ለነሱ ደግሞ ጥሩ የሆነውን ብንከፍትላቸው የኛ ልጆች ትልቅ ቦታ የሚደርሱ ናቸው። ግን ያው ሳፖርት ማድረግ ያስፈልጋልና አው መርዳት ያስፈልጋል። እንግዲህ እያንዳንዳችን ደክመን ነው የምንመጣው ይገባኛል። ግን ደግሞ እንድናርፍና ለወደፊት ታሪክ እንድንሰራ ካስፈለገ ደግሞ ያው ካሁኑ ስለሆነ በጣም ነው ህዝቡ እንዲተባበር በጥሩ እንዲያዳምጠው ጊዜ ስለሞላኝ አይደለም ይሄንም ምለው እኔም ከዛው ውስጥ ነኝ ከዛ ህብረተሰብ። ግን ያው ጥሩ ህብረት ለመምራት ዋጋ ስለሚያስከፍል እንግዲህ ካለን ቀንስን ዋጋችን ከፍለን ይችን የረፍት ጊዜ እናሳልፍ ከልጆቻችን ጋር
3: ነው። ጥሩ ነው። ወይዘሮ መልሽ ብራን በጣም ነው እናመሰግን ከኛ ጋር ለነበረሽ ቆይታ መልካም ጊዜ እናመሰግናለን። በድጋሚ መልካም ምሽት
4: ደና አሜን ለሁላችን።
3: እሺ የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን ላይ ተጠናቀቀ። እንግዲህ ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። እንግዲህ ወቅታዊ ዘገባ እንዲያቀርብልን ለጋበዝነው ብርሃኑ እናመሰግናለን። እንዲሁም ለቴክኒክ ባለሙያዎቻችን ዮኒ ካህታና ኢላይ ቤንሻባት እናመሰግናለን። በያላችሁበት መልካም ሌሊት በደህና አደሩ።
5: አጀብ አጀብ ነው አንተ ያንተ ያለ ጉድ ነው እኮ አጀብ ነው መሐባሽ ሲፈስ ይታየኛል በፍቅርሽ ታጭሞ አሳምሮ ፈጥሮሽ ራያና